0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ የለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በእነሱ ፈንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ እንደምንሰነበታችሁ። ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው የወጣቶች ፕሮግራም ከመምህርትና የስነ ልቦና ባለሙያ ከሆነችው ወይዘሮ አገሬ መንግስቱ ጋር ቃለ ምልልስ እናካሄዳለን። እሷም በሙያዋ ስለ ወጣቶች የተለያዩ ሀሳቦችን፣ ትምህርቶችን እንድትሰጠን ጋብዘናታል። እንደምን አለሽ ወይዘሮ አገሬ?
1: ሰላም ነው የሰጠኝ። እናንተ እንዴት ናችሁ?
0: እኛ ደህና ነን፣ እናመሰግናለን። ያው ያለው ሁኔታ ትንሽ ያስፈራል፣ ያሳዝናል እንጂ ደህና ነን።
1: አዎ ሰጠኝ ያለው ሁኔታ በጣም ያሳስባል። በጣም የሚያሳስብ ነው።
0: አዎ በጣም እንግዲህ በወጣቶች ዙሪያ አንቺም የምትሰሪበት የሰራሽበትም ሁኔታ አለ። ያው የስነ ልቦና ባለሙያም ነሽ እና እንዲያው ወጣቶች እንደው ትንሽ ጨከን ያለ ነገሮችን የሚያደርጉበት ሁኔታ እንዴት ትገልጫዋለሽ?
1: ሰጠኝ እንግዲህ መቼም በመጀመሪያ ደረጃም ሰሞኑን የተገደሉት ወጣቶቻችን ነፍሳቸውን ይማር እያልኩኝ ለወላጆች መጽናናቱን ያድል። ወላጆች ብቻ ሳይሆን የሁላችን ልብ ነው የተሰበረ። ነፍሳቸውን ይማርልን እና ይሄ ሁኔታ በአንድ ቀን የሆነ ጸባይ አይደለም፣ በአንድ ቀን የተገነባ ጸባይ አይደለም። መቼም ያሳዩት የነበረው ይሄ ወጣቶች ጭካኔ ያደረጉት ዘግናኔ ነገር በአንድ ቀን የተገነባ አይደለም። ብዙ ጊዜ ይኸው እንግዲህ በየቦታውም የተሞከሩም ናቸው። እንደዚህ ሰሞኑን እንደደረሰው ጎልቶ ባይታይም በጨካኝነት ባናየውም ብዙ ሙከራዎች ነበሩም የሞቱም አሉ። ይህ ነገር ብዙ ጊዜ ተከማቸ። ካስተዳደግም ከአካባቢም ከሁሉም ተከማችቶ ጸባያቸውን የማይቆጣጠሩበት ዘዴ ንዴታቸውንም በዚህ ባሳዩን ዘግናኝ ሁኔታ የሚያወጡት ጸባያቸውን የሚያደርጉበት ዘዴ ነው የተደረሰው ማለት ነው። ሆኖም ልቅ ልማድ፣ ልቅ እድገት፣ ገደብ የሌለው እድገት ይህን ነው የሚያሳየው በአሁኑ ሰዓት ወጣቶች በየቦታው ማለት ነው። እንግዲህ
0: ይሄ እንደው ችግሩ ከወላጅ ወይም ከህብረተሰብ ወይም ከትምህርት ውድቀት የመጣ ነው ማለት ይቻላል ወይ?
1: አዎ ሰጠኝ እንግዲህ ከሁሉም ነው፣ ከትምህርቱም ሆነ ከወላጅም ሆነ የራስ የግልም ስሜትም ሆነ እንግዲህ የእያንዳንዱ ልጅ የራስ ጸባይም አለው። ያንን በአንድ ላይ ሆኖ መፍትሄ ሲያጣ ነው፣ ገደብ ሲያጣ ነው። ወላጅም ሆነ በእውነት ትምህርቱን ብቻ ውሎ ይግባ በልቶ ጠጥቶ ተነስቶ የአይጉደለው አይነት ሰው ብቻ አስተማሪ አይደውልብኝ፣ ይህ ብቻ ሳይሆን ወላጅም ከዚህ ላይ ትልቅ ኃላፊነት አለው ማለት ነው። የዚህ ውጤት የጠባያቸው ውጤት ኃላፊነት አለ። ትምህርት ቤትም እንደዚሁ ብዙ ነገሮችን እንግዲህ ይማሩ ወይም ደግሞ ትምህርት ቤቱ ትልቅ ነጥብ ያጣልን፣ በፕሲኮሎጂያ እንደዚህ ነጥብ አመጣ፣ በማቴማቲካ ነጥብ አመጣ። ይሄ ብቻ አይደለም ዋናው፣ በእውነት በጸባያቸው ምን ላይ ደረስነ፣ ይሄ ትውልድ ወደዘት ነው ፊቱ፣ እንዴት ነው ሁኔታው? ያለውን ሁኔታ ሁሉ መቆጣጠር ያለበት ትምህርት ቤትም ነው። ቀኑን ሁሉ ሙሉን አብዛኛውን ሰዓቶች የሚውሉ ከትምህርት ቤት ነው። ከትምህርት ቤት ብዙ መንገዶችን ማግኘት አለባቸው። ብዙ ለእድገታቸውም የሚጠቅማቸውን ነገሮች መቅሰም አለባቸው። እንግዲህ በትምህርት ብቻ አይደለም ማለት ነው። ማለት በስሜታቸው ሁኔታ መረዳት አለ፣ መመርመር አለ፣ ማየት አለ፣ ኃላፊነት አለ። ከጓደኝነታቸውን ከውጭም ሆነ በአፍሰካም ሆነ በተለያዩ መንገዶች መረዳት አለ። የዛን ልጅ ስሜት እና ስለ ስሜትም ብዙ ነገሮችን ትምህርት መስጠት፣ ትኩረት መስጠት፣ እንደዚሁም በእውነት ህጎችም ትንሽ አላደለ ጠበቃ አድርገን መያዝ ማለት እንግዲህ ይኸው እንዳየኸው ህፃን ነው ልቀቁት፣ ሰው ገሏል ህፃን ነው ግን ልቀቁት፣ ይህ መሆን አይደለም። ይሄ ምሳሌ ለማን ነው? የት ነው የሚወስደን? እኛ እናውቃለን በኢትዮጵያ እያለን ህፃን እያለን እንዴ ነው ህፃን የሶስት አመት ክበር ብዙ ነገሮችን ያውቃል፣ ብዙ ኃላፊነትን ይወስዳል። እና እዚህ ሀገር ግን 13 አመት ሞልቶትን 16 አመት ሙሉ እስከ 18 አመት ህፃን ነው ይባላል፣ ህፃን አይደለም።
0: ስለዚህ ህጉ እንግዲህ እንዲጠብቅ ህግ የሚደነግጉ አካላት መስራት አለባቸው።
1: አዎ ህጉ ነው ዋናው መስለኝ በህጉም ነው ወላጅም እኮ አንዳንዴ ይፈራል ወይ ምን ይሉኝ እንደዚህ ተቆጣው ብለው ምን ያመጡብኝ ከአስተማሪም እንደዚህ ከህጉም ራሱ ከዚህ አሁን ከተቀጥናቸው ከወላጅም ሆነ ከህብረተሰብም ሆነ ከልጁ ከግላሰብም ሆነ ህጉ መጨመር አለበትኝ ከዛም እኔ እንደሚመስለኝ ምስረዳ ብሬውት ራሱ ደግሞ መግባት አለበት እዚህ ላይ እንደሚመስለኝ ሰጠይ ለምን ብትል አብዛኛውን ከመጋገባቸውም ራሱ ወይም ደግሞ ከውጭ የሚወስዱት የሚቀስሙት ነገሮች ብዙ ነገሮች አሉ።
0: አዎ ጥሩ። ለወደፊት እንግዲህ በመንግስት ደረጃ የሚሰራበት ሊሰራ ይችላል። አሁን ወደ ህብረተሰባችንም ጉዳይኛን በመመለከተና ያንቺን ሙያዊ ምክርም የምንፈልግበት ስለሆነ እንደው እንደዚህ በችግር ውስጥ ያሉ ልጆች እንደው ምልክት የሚታይባቸው ለየት ያለ ሁኔታ አለ ወይ? በታዳጊዎች የሚታዩ ነገሮች ካሉ?
1: አዎ እንግዲህ እነዚህ ታዳጊዎች ያሉበት ራሱ ትልቅ ፈተና ነው። እውነት ይሄው እንደምታዩት ልጁ ደህና ቢሆንም ከደህና ቤተሰብ ቢወጣም በስነ ስርዓት ያደገ ልጅም ቢሆን ከውጭ ሲወጣ ከትምህርት ቤት ሲወጣ ይሄው እንዳየው ይሄ ልጅ ውትድርናውን አገልግሎ በሰላም ወላጆችን እየረዳ እየሰራ ራሱ የማጽማውት ሁላችን ቀኑን አክብረን ለማዋል ስንወጣ ለስራ ብሎ የሄደ ልጅ ነው። እና ብዙ ጊዜ ብዙ ልጆችም አብዛኛውን የሚያጋጥማቸው ከትምህርት ቤት ውጪም ሆነ ከትምህርት ቤት ውስጥም ሆነ ከቤትም ራሱ ብዙ ችግር ይኖራቸዋል። ጥሩ ሊሆንም ቢሉ እና አንዳንዴ እንዳያቸው ግሩፕ ሆነው ነው ይሄ ልጅ እንደዚህ ዋው ፊልሙን እንግዲህ ስናይ ሁላቸውም ተባብረው ማለት ይችላል ያዩም ቆመውም ያዩም እርዳታ ያለቀረቡም ራሳቸው ተባብረው ያዩ ያደረጉናቸው ማለት ይችላል። ምክንያቱም እነሱ አናደርግም ቢሉ አንዳቸው ከዛ ግሩፕ አንዳ አራረግም ቢሉ ወይም ደግሞ ፈርተው ቢሮጡ ወይም አልሳተፍም ቢሉ ኋላ ይቆየናል እኛም ጉልበታችንን እናሳይ በማለት ከጓደኞቻቸው እነሱን እንምሰል በማለት የሚያደርጉም ወጣቶች አሉ። የተቸገሩ የተጨነቁ ማለት ነው። በዚህ ሰዓት አንዳንዴ የሚያሳዩን ምንድነው ከቤት አንዳንዴ ወይም ደግሞ አልወጣ ይላሉ። ጸባቸው ይቀያየራል። ደርሰው ይበሳጫሉ። እንደዚህም ደግሞ ጸጥ የሚሉም አሉ። ጸጥ የሚሉት ራሱ በጣም የሚያስፈራ ነው። እንደዚህ የትልትል ነው ከጓደኞቼ ጓደኛቸውን ራሱ ገልጸው አይናገሩም። እነማናቸው ጓደኞች ምን ታረጋቸው ምን ትያቸው? ምክንያቱም የሚያደርጉት ነገር እንዳይታይ ወይም ደግሞ ሄዳ ካወራችብኝ ይሰማሉ ኋላ ይመቱኛል ወይም ደግሞ ግሊያ ወጡኛል ይሄን በማለት ብዙ ብዙ ጭንቀቶችን ስለሚወጣጠሩ ያሳያሉ። ወላጅ ብቻ አይኑን ከፍቶ ማየት አለበት የልጁን
0: ለውጡን መከታተል ያስፈልጋል።
1: አሁን
0: ቀደም ከገለጽሽው አንጻር በጥሩ ደረጃ የሚያደጉ ልጆች ወደ ውጭ ሲወጡ የባህሪ ለውጥ የሚያመጡበት ሁኔታ ካለ የጓደኞች ያካባቢ የቤተሰብ ወይም ደግሞ እንደዚህ የተለያዩ በኢንተርኔት ያሉ ማህበራዊ መገናኛ አውታሮች የሚያደርሱት ተጽኖ አለ ማለት ነው?
1: አዎ እንግዲህ ይሄው እንደምታዩ በተለያዩ አውታሮች የሚታዩን ብዙ ነገሮች አሉ። በጣም በተለይ በእውነት ይሄ ሰውን እንደዚህ ያለ አይደለ የሚማታም ሆነ የሚሳደብም ሆነ የሚጎዳ ይሳቅለታል፣ ሞራል ይሰጠዋል። እውነት በተለያዩ መድረኮች ስታይ ብዙዎቹ ሲሳደቡ ሞራል ይሰጣቸዋል፣ ብዙዎችን ላይክ ያገኛሉ። በዚህ ሰዓት እንደነሱም ለምሳሌ ሜል ወይም ደግሞ ሳይወዱ ወደ ውስጣቸው ማለት ነው በአይሞራቸው ይቀረጻል። ከቤትም ደግሞ መናገር መምከር ብቻ አይደለም፣ ቃላት ብቻ አይደለም፣ ድርጊታችን ራሱ ምናደርጋቸውን ሁሉ ይቀስማሉ። ምናደርጋቸውን አንድ ባንድ ማይቀስመው መስሎ ይቀስማሉ። እናት አባት እንዴት ነው የሚናገር? እናት አባት እንዴት ነው ከሰው ጋር ግንኙነት ያለው ሁኔታ እንዴት ነው? እናት አባት እንዴት ነው ከቤት ያለው ሁኔታ? እናት አባት ስል እንግዲህ ወንድም አጎትም የሆነን አካባቢ መቼም የቤተሰብ
0: አብረው የሚኖሩ
1: እና ያንን ይቀስሙና ሄደው በቃ ልክ ከቤት ያለውን ሄደው እነሱም ደግሞ የበለጠ ከፍ አድርገው ነው የሚያሳዩት ማለት ነው። እና አካባቢም ሆነ ወሸቶት ኸብራት ሆነ ወይም ደግሞ ቤትም ሆነ ሁሉም ለእነዚህ ልጆች ተጽዕኖ ለጠባያቸው በጣም ተጽዕኖ ያሳድርባቸዋል።
0: በዚህ ዘንድ በዚህ ጊዜ ወላጅ ምን ማድረግ አለበት? የወላጆች ኃላፊነት ምን መሆን አለበት?
1: የወላጅ ኃላፊነት ሰጠኝ በመጀመሪያ ደረጃ ቅድም ትንሽ ምስራ ደብርቱ መግባብ አለበት እንዳልኩት ከዚህ ሊጀምርና በእውነት ለምሳሌ እኔ ዛሬ እንደ ዛሬ ብሆን ላለሁ ህፃን እያሉ አሁን ከምግባቸውን ጀምር ምን ገዛው ይሄ ኻቲፍ የምንለው ስኳር ያ የተለያዩ በቃ ይሄ ስኳር ጉም የሆነ ምናምን ምን ገዛላቸው ያንን እየሰጠናቸው እየበሉ ያድጋሉ። ለሰውነታቸው ማለት ነው እንግዲህ ለመንፈሳቸውም ትል ለሰውነታቸው። ከዛ ደግሞ ከውጭም ደግሞ ቀስ እያሉ ደግሞ ወደ ሲጋራው አፍሉ ንጹህ ሲጋራ አይደለም ከውጭ ወደቀው ነው ለቅመው የሚያጨሱት ከኪዮስክ ሄደው ምናምኑ ገዝተው አላደን ንጹህ ያልሆነው ገዝተው ነው በትንሽ ገንዘብ የሚጠቀሙበት። ይሄ የራሳችን ከመጀመሪያ ከምግባቸው እንጀምር። ከዛ ደግሞ ጸባያቸው አላደን እኛ ምሳሌ መሆን አለብን በትክክለኛ ምሳሌ መሆን አለብን ብያለሁ። ከዛ ደግሞ እነሱን ማዳመጥ አለብን። ሁል ጊዜ ያለ አይደለ በእናት ተጣጣተኛ አይደለም ዛሬ እንዴት ነበር ትምርት ቤት በቃ እነሱን እንዲያምኑና መተማመንን ውስጥ ራስ ይሄን ማዳበር አለብን። መተማመን አለብን አይናችን ከፍተን ጸባዩ ቀየር ሲል ምን ነክቶት ነው አስተማሪዋን እንዲብላለችና ነዴ እጅ ቆይ አስተማሪዋን እንዲህላታለሁ ማለት አይደለም ወይም ደግሞ ልጅ እንደዚህ በደል እጅ ነገ እንደዚህ ያለዋለሁ አይ ከመጣህማ አንተ ደግሞ ሁለት ጊዜ ምታው ይሄ አይደለም ይሄ እንዴት ሆነ ለምንድን ነው እንዲህ አይነት ነገር ካለ ችግር ካለ ልጁ የሚያሳየው ጸባይ ወይም ደግሞ የሚረብሸው ልጅ ካለ ከትምህርት ቤት ሄደው በስነ ስርዓት ከአስተማሪ ጋር በስነ ስርዓት እንዲናገሩ ማድረግ መወያየት አስተማሪው ለምን አላየሽ ወቀሳ ሳይሆን ሹታፊ አብረው መመካከር
0: በጣም
1: ይሄ አስፈላጊ ነው። አንዳንዴ ደግሞ ይኸውልህ ምሳሌ የሚሰጡት ብዙ ወላጆች አሁን እንግዲህ አልፎ አልፎ ያየናቸው ስንት ነገሮች ራሱ ወላጅ ወላጅ እና ወላጅ ሲጣላ ታያለህ ከጋን ውጭም ሆነ ከትምህርት ቤት ውጭ። ይህንን ለማን ነው ምሳሌው ንዩ እንግዲህ እነሱ ወላጆች እንደዚህ የተጣሉ ልጆች ምን ያድርጉ?
0: ያኔ ያዩትን
1: እንግዲህ ያዩትን በቃ እንደ ልክ በቃ ቀላል አድርገው ይጠቀሙበታል። እና ዋናው ነገር አንድ መሆን አለ ያስተማሪም የወላጅም ህጉም ሁሉም ተባብሮ አይኑ ከፍቶ በእውነት ነው እነዚህ ልጆች በስነ ስርዓት መንገዳቸውን ማሳየት አለ። እነዚህ እኮ ታዳጊ ልጆች እኮ ገደብ የላቸውም ገደል በቃ አይደል
0: ምንሰራውን ምንለው። ቅርብ ጊዜ ደግሞ ይሄ ሲልክ ስማርትፎን ጋር ናቸው በዛም ብዙ ነገሮች ያደርጋሉና እኛም ገደብ ልንጥልባቸው ይገባል በዚህ ረገድ።
1: አዎ በተለይ በተለይ ገና ልጆች ይያሉ እንግዲህ ትልቅ ጎርመስ ካሉ በኋላ ስልክ ማያሳዩ ማንደንዴ አንደንዴ ማለት ዘኛው ማያሳዩ ግን ገና ልጅ ይያሉ ሲኑን ይሉታል ያንን ራሱ ስልክም ቢሰጡ ያንን የሚጠቅማቸውና የማይጠቅማቸውን የሚለይ አፕሊኬሽን አለ እንደዛ ያንን አድርገው መከታተል ማየት። ዋናው ነገር እውነቴ ነው ልክ አባትና እናት አንድ ሆነው ልጅን እንደሚመሩ ከትምህርት ቤትም አንድ መሆን አለ። ኦኬ አንዳንድ ወላጆች እውነቴ ነው ምን አገባኝ እናቴ ሄዳ ነገ እንዲህ ታደርግልኛለች አባቴ እንዲህ ያደርግልኛል እያሉ በቃ ያንን ትቤታቸውን እያዳበሩት የበለጠ ሌላ ቦታ ነው የሚደርሱት። እና ከዚህ ላይ ከትምህርት ቤትም ጋር አብሮ ግንኙነትን በሰላም ማድረግ አለ ልባችንም አይናችንም መክፈት አለብን ለዙሪያው ሁላችንም።
0: ልክ ነው እንግዲህ ቀላል ነገር አይደለም የብዙ አካላት ተሳትፎ የሚያስፈልገው ነው። እንደው በአንድ ጊዜም ለውጥ የሚመጣበት አይደለምና አጠቃላይ የህብረተሰቡ የመንግስትም የወላጆችም በአካባቢ መስተዳድሮች ኃላፊነት ምን መሆን አለበት?
1: በመጀመሪያ ደረጃ እንግዲህ ዝም ብሎ ሁኔታውን ወደ ኋላ ጣል ማድረግ ሳይሆን አላለ አሁን አንድ ነገር ሲሆን ዋይ ዋይ ዋይ በቃ ለነተው ነው በቃ ይሄ ሳይሆን ሁሉም ካንድ ላይ ሆኖ ያለነበት ሁኔታ ልጆቻችን የሚወስደው መንገድ የምንመራቸው መንገድ መጥፎ መሆኑን ተረድተን ሁላችንም ተባብረን ማለት ነው ሁሉም ተባብረው ባለሙያው አሁን ተቀስቀቸው ሁሉም ተባብረው መንገድ መፈለግ አለበት ሁኔታው መቀየር አለበት የትምህርት ቤቱም ሁኔታ ህጎችን መቀየር አለባቸው የአስተማሪነትም ሁኔታ መቀየር አለበት የወላጅነት ኃላፊነትም በጣም አስተያየቱም ሆነ አመራሩም ሆነ መቀየር አለበት ፊንላንድ የምትባል ሀገር የትምህርት ሁኔታዋ የተለየ ነው በጣም የተለየ ነው ትምህርት ስላበዛች አይደለም በልጆች ታመናለች ክብር ትሰጣለች እነሱም ይከበራሉ ልጆችም ያከብራሉ ርፈት አለ በየተወሰነ ደቂቃ ርፈት አላቸው ኃላፊነት አላቸው ብዙ ትንሽ ተምረው ብዙ ቀጥ አላቸው እንደዚሁ ጸባያቸውም በጣም ከአንደኛ ተብለው የሚጠሩ ናቸው በጸባይና በትምህርት አሁን ካልተማርክ ይህን ያክል ካልገባ ይህን ያክል ካላደረክ ከገሌ ካልበለጥ ከገሌ ይሄ ሳይሆን ዋናው ነገር መከባበር መከባበርን ስል ደግሞ ልጅ እንደ ጓደኛ ሁነኛ አይደለም ወይም ደግሞ አንተ እኔ ላከብርህ አንተ አከብረኝ አይደለም ቦታውን እንዲያውቅ ማድረግ አለ ልጅ ቦታውን ማወቅ አለበት
0: በጣም ቦታውን ማወቅ አለበት አሁን እንዳልሽው ከነዚህ ሀገራት እንደ ፊንላንድ ጃፓን አይነቶቹ ብዙ መማር ይቻላል ልጆችን የእስራኤል መንግስትም በእውነት ልጆች ትልቅ ትኩረት መስጠት አለበት ብዙ በጀት ሊመድብ ይገባል በተለይ ደግሞ ከሰዓት በኋላ ማጠናከሪያዎችን ልጆች የሚውሉበትን የስፖርት የሙዚቃ ፕሮግራሞች የሚኖሩበትን ቢጠናከር ልጆች አልባሌ ቦታ ላይ ውሉ ይችላሉና እንደናንተም ያለ ባለሙያ እንደዚህ ብዙ አላችሁ በቀናነት የምትሰጡት ምክር በጣም ጠቃሚ ነውና ለህብረተሰባችን በአጠቃላይ ለእስራኤል ህዝብ የሁሉም ተሳትፎ የሁሉም ትብብር የሚያስፈልገው ነው በጣም ነው እናመሰግን መጨረሻም ታስተላልፊው መልእክት ካለ
1: እንግዲህ ሰጠኝ ሁላችንም ይሄ ያለንበት ጊዜ ለውጥ ያመጣል ብዬ አምናለሁ ለሁላችንም ምክንያቱም መቼም አንድ ሰው እኛ ምን እንነቀው አንድ ነገር ሲሆን ነው አንድ ክብሽ ተውናው ሲበዛበት ነው የሚያስተካክሉት እና ልክ እንደዛ ክብሽ መቼም ከዛ መድረስ አልነበረብንም አሁንም ደግሞ እንግዲህ ከዛሬ ጀምረን ካሁኑ ከለነበት ሁኔታ አንስተን ለውጥ እንደሚመጣ ነው ሁላችንም በየያለንበት በየቤታችን መጀመሪያ ስራው ዋናው ስራ በየቤታችን ነው
0: አዎ
1: ከዛ ወደ ህብረተሰቡ ሆነ ወደ እንግዲህ ወደ መንግስት አካል ሆነ
0: አዎ ሁላችንም እንተባበር በተለይ በየሰፈሩ በየከተማው ብዙ ከተሰራ ከፍ ሲል አገር አቀፍ ደረጃ ይሆናልና እዚህ ላይ ሁላችንም ትኩረት እንስጥ ወይዘሮ አገሬ መንግስቱ ለሰጠሽን ሙያዊ ምክር ትምህርት በጣም ነው እናመሰግን ብዙ ይጠቅማል ብለን ተስፋ እናደርጋለን ውይይታችን እንቀጥላለን እናመሰግናለን
1: በጣም አመሰግናለሁ ሰጠኝ እኔም

ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የባህልና ኪነጥበብ ፕሮግራም ነው። በዛሬው ፕሮግራማችን ስለ አውሮፓ ሀገራት የሙዚቃ ውድድርና ባህልና ኪነጥበብ ለግለሰቦች ህዝብና ሀገር የሚያበረክቱትን አስተዋጽኦ በተመለከተ ዝግጅት ይዘን ቀርበናል። እንድትከታተሉን አስቀድመን እንጋብዛለን። ኪነጥበብ ለህይወታችን ብዙ ጠቀሜታ አለው። በተለይ ሙዚቃ ከሁሉም ይበልጣል። ኪነጥበብ ለህይወት ከሚሰጠው ጥቅሞች መካከል ስልጣኔን ያሳያል። ደስታና ሀዘንን አይረሴ በሆነ መንገድ ይገልጻል። ባህልን ይፈጥራል፣ ይቀርጻል፣ ከነሴቱም ጠብቆ ያቆያል። ታሪክን በተለያየ መንገድ መዝግቦ ለተከታይ ትውልድ ያሻግራል። ለተፈለገው ዓላማ ውጤታማ በሆነ መንገድ ማለትም ህዝብን ለማስተማር፣ ለመቀስቀስ፣ ለማነሳሳት የማይተካ ሚናን ይጫወታል። መሰላል በመሆን አማኞችን ከፈጣሪ ጋር ያገናኛል። የግለሰቦችን ወይም የህዝብን ህይወት ራሱን በመግለጥ አዎንታዊ በሆነ መንገድ ያሳድጋል፣ ያንጻል፣ ይገነባል። መፍትሄንና አቅጣጫን ይጠቁማል። ጤናማና የተረጋጋ ስብዕናን ይገነባል። በስራ የደከመን አእምሮ ዘና ያደርጋል፣ አዲስ ጉልበትንም ይሰጣል። ሀዘንና ጭንቀትን ያስረሳል፣ ያጽናናል፣ ያረጋጋል፣ መንፈስን ያድሳል። ከኪነ ጥበብ ዘርፎች መካከል ሙዚቃ ለማህበረሰብ ያለው ጠቀሜታ በጣም ከፍተኛ ነው። ኪነ ጥበብ ብዙ ትንታኔ ያለውና ጥልቅ የሆነ ዘርፍ ነው። ኪነ ጥበብ እንደየ ሀገራቱ ባህልና ወግ የሚለያይና ግንዛቤውም እንደዚያው በተለየ መልኩ ምልከታ ያለው ዘርፍ ነው። የኪነ ጥበብ ዘርፎች ብዙ ሲሆኑ ትንታኔያቸውም እንደዛው ብዛት አለው። የኪነ ጥበብ ዘርፍ ከሆኑት መካከል አንዱ ሙዚቃ ሲሆን ሙዚቃ የዓለም ቋንቋ ነው ይባላል። የሙዚቃ ጥቅም፣ ሙዚቃ ድልድይ ሆኖ ትውልድን በባህል ያገናኛል፣ እውቀትን በጥበብ ያስተሳስራል፣ አእምሮን ያበለጽጋል፣ መንፈስን ያስደስታል፣ በሀዘንና ደስታ ጊዜም ድጋፍ ይሆናል። የባህል እድገት የሚለካው ህዝቡ በሚጠቀምባቸው መሳሪያዎቹ፣ በቋንቋው፣ በአመጋገብ ባህሉ፣ ባለባበስ ወግ ልማዱ፣ በማህበራዊ ትስስሩ፣ በእምነቱ እንዲሁም ሰብአዊ ክብሩን በማስጠበቁና በመሳሰሉት ዘርፎች ነው። ሙዚቃ ሲተረጎም በግለሰብ ስሜት ውስጥ ያለን ሁኔታ ለመግለጽ ብቻ ሳይሆን ማህበራዊ እውቀትንና ልምድን ለማንሸራሸር፣ ግንኙነትን ለማጠንከር፣ ግንዛቤን ለማስፋትም ጭምር ጥቅም አለው። ከዚህ ተነስተው ነው ሀገራት ትስስራቸውን በማጠናከር በዓለም አቀፍ ደረጃ የሙዚቃ ውድድር የጀመሩት። የአውሮፓ ሀገራትም የእርስ በርስ ግንኙነታቸውን ለማጠናከር ሲሉ የሙዚቃ ውድድርን በየዓመቱ ያደርጋሉ። ይህም አንዱ ሌላውን እንዲያውቅ በደንብ አግዟል። ለቱሪስት ፍሰትም አይነተኛ ሚና ይጫወታል። የሙዚቃ ውድድሩ ብዙ ገንዘብም ወጪ ይደረግበታል። የአንድ ማህበረሰብ የባህል እድገት ከሌላው ማህበረሰብ ልማዳዊ አሰራሮች ጋር የራሱን አጣጥሞ የሚጓዝበት መንገድ ሲኖረው ነጻነቱ፣ እድገቱ ተጠብቆ እንደሚዘልቅ በታሪክ ተመስክሯል። ሙዚቃም ለዚህ በጣም አስተዋጽኦ ያበረክታል። በሙዚቃ የጋራ ልምድ፣ የጋራ አስተሳሰብና ስልትን ማዋቀር ይቻላል። በሙዚቃ ባህል ሲገለጽ እነዚህን ሁሉ ሁኔታዎች አጣምሮ ይዛል። ኢሮቪዥንና እስራኤል የአውሮፓ ሀገራትን በባህልና ኪነ ጥበብ ለማቀራረብ ብሎም የህዝብ ለህዝብ ትስስር ለመፍጠር ታስቦ የተጀመረው የአውሮፓ ሀገራት የሙዚቃ ውድድር በኢብራይስቱ ኢሮቪዥን፣ በእንግሊዝኛው ደግሞ ኢሮቪዥን በመባል ይታወቃል። ባህልና ኪነ ጥበብ ሀገራትን ማስተሳሰሩና የህዝብ ለህዝብ ግንኙነትን መፍጠሩ ሳይታለም የተፈታ ጉዳይ ነው። እስራኤል ምንም እንኳ በአውሮፓ አህጉር ባትገኝም ከአካባቢው ሀገራት ጋር ባላት የፖለቲካ ችግር ምክንያት በአውሮፓ የስፖርትም ሆነ የኪነ ጥበብ ውድድር እንድትሳተፍ እድሉን ሰጥተዋታል። የአውሮፓ ሀገራት የሙዚቃ ውድድር ከጀመረ በርካታ አስርት ዓመታትን አስቆጥሯል። እስራኤልም በአብዛኞቹ ተካፍላለች። እስራኤል በ1978፣ 1979፣ 1988 እና 2018 ዓ ም ለአራት ጊዜ ያክል አሸንፋለች። እስራኤል በ1978 በፈረንሳይ ፓሪስ፣ በ1979 በእስራኤል ኢየሩሳሌም፣ በ1988 በእንግሊዝ በርሚንግሃም፣ በ2018 በፖርቱጋል ሊዝበን አሸንፋለች። እስራኤል የመጀመሪያውን የኤሮቪዥን ሙዚቃ በ1978 ዓ ም ያሸነፈችበት ዘፈን አባኒቢ በመባል ይታወቃል። ይስካር ኮሄንና ሌሎች በትብብር ያቀረቡት ሙዚቃ ነበር። በ1979 ዓ ም ጋሊያታሪ ሀላቭ ድቫሽ በተባለው ዜማ ማለትም ማርና ወተት በተሰኘው እስራኤል አሸንፋለች። በ1998 ሀሌሉያ ዳና ኢንተርናሽናል፣ 2018 ዓ ም ቶይ በተባለው ዜማ ኔታ ብራዚላይ አሸንፋለች።
እስካሁን በተካሄዱ የኢሮቪዥን ውድድሮች አየርላንድ እና ስዊድን 7 ጊዜ በማሸነፍ አንደኛ ሲሆኑ ፈረንሳይ፣ ሉክሰምበርግ፣ ሆላንድ እና እንግሊዝ 5-5 ጊዜ አሸንፈዋል። እስራኤል 4 ጊዜ፣ ኖርዌይ፣ ዴንማርክ፣ ጣሊያን፣ ዩክሬን፣ ስዊዘርላንድ እና ኦስትሪያ 3-3 ጊዜ አሸንፈዋል። ስፔን እና ጀርመን 2 ጊዜ፣ ሞናኮ፣ ቤልጅየም፣ ዩጎዝላቪያ፣ አስቶኒያ፣ ላቲቪያ፣ ቱርክ፣ ግሪክ፣ ፊንላንድ፣ ሰርቪያ፣ ሩሲያ፣ አዘርባጃንና ፖርቱጋል አንዳንድ ጊዜ አሸንፈዋል። እስራኤል በዚህ አመትም ተወዳዳሪዋን አዘጋጅታለች። የሙዚቃ ውድድሩ ሙሉ ስርጭት በካን 11ኛው ቴሌቪዥን ጣቢያ ይሰራጫል። ኖአም ዳንኤል በታን እስራኤልን በመወከል ውድድሩን ለማቅረብ በዝግጅት ላይ ይገኛል። ለመምድም ያካሄደ ነው። ኖአም በ12ኛው ቴሌቪዥን ጣቢያ በተካሄደው ኮሃባባ ቀጣይ ኮኮ በተባለው የሙዚቃ ውድድር አሸናፊ ሆኖ ነው እስራኤልን በመወከል በአውሮፓ ሀገራት የሙዚቃ ውድድር እንዲሳተፍ የተመረጠው። ኖአም ሚሼል በተሰኘው ዜማው እስራኤልን ይወክላል። ሚሼል በሚል ርዕስ የሚያቀርበው ዘፈኑ በኢብራይስጥኛ፣ ፈረንሳይኛና እንግሊዝኛ 3 ቋንቋዎች የተዘመ ዜማ ነው። ሚሼል ስለተባለችው ሴት በማፍቀሩ ያጋጠመውንና በሷ ምክንያት ወድቆ መነሳቱንና እሷን መተውን የሚገልጽበት ዘፈን ነው። ኖአም በ70ኛው የአውሮፓ ሀገራት የሙዚቃ ውድድር ሚሼል የተባለውን ዘፈኑን በመጪው ሳምንት ያቀርባል። ውድድሩ በኦስትሪያ ዋና ከተማ ቬና ይካሄዳል። የሙዚቃ ውድድሩ ሜይ ወይም ግንቦት ወር የሚካሄድ በመሆኑ በመጪው ሳምንት ግንቦት 12 እና 14 የግማሽ ፍጻሜ ውድድሮች የሚካሄዱ ሲሆን የፍጻሜው ውድድር ደግሞ ግንቦት 16 ቀን 2026 ዓ.ም ይካሄዳል። ለኖአም ቤታን መልካም እድልን እየተመኘን ሚሼል የተሰኘውን ዜማውን በመጋበዝ የዛሬውን የባህልና ኪነ ጥበብ ፕሮግራም በዚህ እናጠናቀቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ለኖአም በድጋሜ መልካም እድል።

ቁሳዊ ስኬት የትኛውም ስኬት ልፋት አለው የትኛውም ከፍታ ውጣውረድ ይኖረዋል የትኛውም የተሻለ ነገር ዋጋ ያስከፍላል ማንኛውም ፍላጎትም የሚፈልግብን ነገር ይኖረዋል ንብረት የሚፈራበት ገንዘብ የሚገኝበት ሀብት የሚከማችበት መንገዶች ብዙ ሊሆኑ ይችላሉ ብዙዎች አፍርተውበትና አከማችተውበት ይሆናል ነገር ግን ከጀርባቸው ያለው ጉዳይ ይበልጥ ሚዛን ይደፋል ገንዘቡ እንዴትም ይምጣ እንዴት ነገር ግን ምን ይዞል መጥቷል የሚለው ዋናው ጥያቄ ነው ደስተኛ አድርጎሃልን ንብረቱ እንዴትም ይፈጠር እንዴት ምን ጠቅሞሃል ለሰዎች እንድትደርስ አድርጎሃልን ዝናውም በየትኛውም ዘርፍ ይፈጠር ግን ዝነኛ ላደረገህ ማህበረሰብ ምን እንድታበረክት አገዘህ ምን አደረክለት አንዳንዴ ከውጭ ስኬት የሚመስሉ መዳረሻዎች ውስጣቸው ባዶ ሆኖ ይገኛል ከደረጃቸው አንሰው ከሚጠበቁበት ከፍታ ወርደው ይስተዋላሉ ዝና ገንዘብ እውቀት ማህበረሰብን ህዝብን ቤተሰብን ራስን ስካልጠቀመ ድረስ ሁሉም ዋጋቢስ ነው መልካም ነገር የሚባሉ ነገሮች ሁሉ በመጨረሻ ራስን ህብረተሰብን ቤተሰብን ስካልጠቀሙ ድረስ ዋጋ የላቸውም አዎ ጀግናይ ግብህ ቁሳዊ ስኬት ብቻ አይደለም ጥቅም አልባዝና ምንም አያግዝም አዎ ጀግናይ ግብህ ቁሳዊ ስኬት አይደለም ጥቅም አልባዝና ምንም አይረባም ለማህበረሰቡ የማይጠቅም አገልግሎት የሌለው ንብረት ምንም ማለት አይደለም የፈለከውን ገንዘብ ማግኘት ስኬታማ አደርግህም የፈለከውን ገንዘብ አለማግኘትም ስኬት አልባ አደርግህም ሳይኖርህ ለሰው መኖር ለሰዎች መትረፍ ትችላለህ በተቃራኒው ይያለህ ከራስህ በላይ ላትኖር ትችላለህ ያለውንና የሌለውን የሚለየው አንደኛው ስኬት መለኪያ ለሰዎች መኖር ሌሎችን መርዳት ለወገን መድረስ መቻል ነው መኖርህ ንብረት ማፍራትህ ሀብት ማካበትህ ለውጥ እንድታመጣ ካላደረገህ ምንም ትርጉም የለውም ቁስ ቢበዛ ነገ ወይ ራሱ ይጠፋል ወይም አንተ ጥለኸው ትሄዳለህ አዎ የስኬት ሳቢህን ከፍ አድርገው አረዳድህን አስተካክለው ከቁስ በላይ ህይወትን ስለማትረፍ ከገንዘብ በተሻለ ሰውን ወደ መታደግ ቀይረው ልፋትህ ለቁስ ሳይሆን ለትልቁ የህይወት አላማ ለማይቀየረው የሰውነት መለኪያህ ይሁን ድካምህ ትርጉም ላለውና በሰው ልጅ ህይወት ላይ እሴት ለሚጨምር ረብ ላለው ነገር ይሁን ባንድም ሆነ በሌላ ትደክማለህ የሰው ፊት ይገርፋል ለአደጋ ትጋለጣለህ ትጨነቃለህ ራስህን ችግር ውስጥ ትከታለህ የኋላ ኋላ የምታተርፈው ነገር ግን ትርጉም አልባ ዋጋቢስ እንደሆነ በራስህ ማዘንህና መሰበርህ የማይቀር ጉዳይ ነው የሚመራህ አላማ የሚነዳህ የውስጥ ግለት እንቅልፍ የሚነሳ ህልም መጨረሻው ገንዘብ ሀብት ወይም ዝና አይደለም መጨረሻው በሰው ህይወት ላይ ተጽዕኖ መፍጠር እሴት መጨመር እጹብ ድንቁን የአምላክ ስጦታ ምድር ላይ ማውረድ ነው ስለዚህ ስኬትህ ከምን አንጻር ይመዘናል የሚለውን ቆም ብለህ አስተውል ዝናህም ሀብትህም ክብርህም ለሰው ልጆች ጥቅም ስካሉ አለ ድረስ ምንም ዋጋ የለውም ምንጭ ምክረ አምሮ ለተሻለ ነገር

ዝም ብለህ አድርግ። አንዳንዴ ካንተ ጋር የማይሄዱ ከሐሳብህ የማይስማሙ ህልምህ የማያሳምናቸው ተስፋህ የማይታያቸው ሰዎችን መራቅ መነጠል መለየትና ነርሱን መክፋት ላስፈልግ ይችላል። እግረ መንገድህን ህይወትህን ለመቀየር ራስህን ለማሻሻል ማንነትህን ለማሳየት በልክህ ለመኖር በመታደርገው ጥረት በሁኔታዎች መሃል ዙሪያህን እየቀየርክ ውሎህን እያስተካከልክ አመለካከትህን እያሳደግክ ትመጣለህ። ይህም ተግባርህ ምንም ቢያደርጉልህ ምንም ቢያደርጉብህ ዝም ብለህ ማደግህ ብቻ እነርሱን ወደኋላ ያስቀራቸዋል። ፍጥነትህ ከእነርሱ ይነጥልሃል። ውሎህ በብዙ ርቀት እንድትቀድማቸው ያደርግሃል። አዎ ዝም ብለህ ደግ፣ ዝም ብለህ ተመንደግ። ድምፅህን አጥፍተህ ራስ ላይ ሥራ። ጠንክረህ መለወጥህን ቀጥል። ይተውህ ወይም ልትተዋቸው ያልቻልካቸው የቅርብ ሰዎች ቢኖሩና በእርግጥ የሚገቡህ የሚያስቡልህና የሚጠቅሙህ ከሆኑ በኑሮህ መቀየርህ በሕይወትህ ከፍ ማለትህ በብዙ ዘርፍ ማደግህ ሊጎረብጣቸውና ግንኙነታችሁን ሊያበላሸው አይችልም። ነገር ግን ዝቅ ስላልክ ደረጃህን ስላሳነስክ ወርደህ አቀርቅረህ ስለሰራህ ከሰው በታች የሚያውህ ራስህን በመሆንህ ትክክለኛ ማንነትህን በመግለጽህ በምርጫህ በማደግህ አይናቸው የሚቀላ የሚቀኑብህና የሚናደዱብህ ከሆኑ ለራስህ በመታመን የለውጥ ጉዞህን መቀጠሉ ብቸኛው አማራጭ ነው። አዎ ወዳጅ ቢሄድ ወዳጅ ይተካል። በሕይወትህ የሚገጥሙ ሰዎች በሙሉ የዕድሜ ልክ አይደሉም። ዓላማህን ከያዝክ ከአንተ ጋር የሚስማሙ የሚጠቅሙህ አንተም ደስ ብሎህ የምትጠቅማቸው ሰዎች ይመጣሉ። በክፉ ቀን ከደረሱልህ፣ ስትወድቅ ካነሱህ፣ ስትፈልጋቸው ከሚደርሱልህ ሰዎች የትኛውም እድገትህ ላይለይህ ይችላል። ከሚያሴሩብህና በጀርባህ ከሚወጉ ሰዎች ግን እድገትህ በሚገባ ይነጥልሃል። ዕለት ዕለት መቀየርህ መንገዳችሁን ይለየዋል። አንድ ቀን ትችት የማትሰማበት፣ ለነቀፋ ጆሮ የማትሰጥበት፣ ለተቃውሞ የማትመለስበት ጊዜ ይመጣል። ያም ሰዓት በእርግጥም በራስህ የምትተማመንበት በእድገትህ የምትኮራበትና የራስህን አቅጣጫ ያስክበት ሰዓት ነው። ዝም ብለህ ደግ፣ ዝም ብለህ ተቀየር። ማራገፍ ያለብህን ሸክምም በሂደት እያራገፍክ ተጓዝ። ዝም ብለህ ደግ፣ ዝም ብለህ ተለወጥ፣ ዝም ብለህ ተቀየር። በጸጥታ በሚስጥር በማውራት ሳይሆን በሥራ ዝም ብለህ ደግ። ምንጭ ምክር አምሮ ለተሻለ ነገር። የተከበራችሁ አድማጮቻችን፣ ከላይ ባቀረብነው ጽሑፍ ትንሽ ትምህርት እንዳገኛችሁ ተስፋ እናደርጋለን። አሁን አንድ ሙዚቃ እንጋብዛችኋለን። ከሙዚቃው በኋላ ተመልሰን እንገናኛለን። ¶¶

ውድ አድማጮቻችን በሙዚቃው ዘና እንዳላችሁ ተስፋ እናደርጋለን። ወደ ቀጣይ ዝግጅት እናልፋለን። ለውጥ ውበት ነው። ጫናው አይቀርም፣ ሸክሙም አይቀልም፣ ጭንቀቱም አይጠፋም። ብቻ ለሁሉም መድኃኒቱ መንቀሳቀስ መቻል፣ መቀየር መቻል፣ አንድ ነገር ማድረግ መቻል ነው። በውጥረት የተሞላ ህይወት አጣብቂኝ የበዛበት ጉዞ ከጅምሩ ከባድ ነው፣ አሰልች ነው፣ ፋታ አይሰጥም፣ ውስጥን አያረጋጋም። በሐሳብ ከማበድና በተግባር ከመውደቅ የትኛው እንቅልፍ ይነሳል? በርግጥም ሐሳቡ ማብቂያ ስለሌለው እንቅልፍ መንሳቱ አይቀርም። አድርገህ ብትወድቅ ትነሳለህ፣ በሐሳብ ግን መውደቅ የለምና ሁሌም እያብሰለሰልክ እንዲሁ አንዳች ነገር እየጠበቅክ ፍርሃትህን እያስታመምክ በምናብህ በፈጠርከው ገደል እየተሸበርክ በስጋት እንድትኖር ያደርግሃል። መደረግ ያለበት ነገር በጊዜው ካልተደረገ የሚያመጣው ነገር ቢኖር ተደራራቢ ሸክምና ጭንቀት ብቻ ነው። አዎ ለውጥ ውበት ነው። በአዎንታዊ ለውጥ ውስጥ ሰላም አለ፣ መረጋጋት ይኖራል፣ አእምሮ ያርፋል፣ ነፃነቱን ያገኛል፣ ወደ ራሱ ይመለሳል። ከራስ በላይ ሁሉን አካታች እርምጃዎችን ለመከተል ያስችላል። በየትኛውም ጤነኛ መንገድ ከመጣ ለውጥ የሕይወት ዘመን ስጦታ ነው። ፈቅደህም ሆነ በግዳጅ ግባበት፣ በረከትን ይዞልህ ይመጣል። ነገር ግን ሁሉም ለውጥ እድገትን አያመጣም፣ ለስኬት አያበቃም፣ የተሻለ ነገርን አያስገኝም። ጥረትን ማቆም ለውጥ ነው፣ ተፈላጊ ለውጥ ግን አይደለም። ያለህበትን ቦታ መቀየር ፈርተህ ከጓደኞችህ መለየት አስጨንቆህ የዘወትር ልማድህን መተው አሳስቦህ ለራስህ መሆን አቅቶህ የለውጥን አስገራሚ ውጤት ተውና የተቀየረውን አካባቢን ለመመልከት ጊዜ ታጣለህ። እድገትን ትፈልጋለህ፣ ነገር ግን ጊዜያዊ ምቾትህ እንዲነካህ አትፈልግም። ትልቅ ነገር ትመኛለህ፣ ነገር ግን ለትልቅነት የሚያበቃህን ነገር አታደርግም። ስለ አስደናቂ ሰዎች ማውራት ትወዳለህ፣ ነገር ግን አንተም ማስደነቅ እንደምትችል አታምንም። አዎ አንዳንዴ አብዝተህ የጠላኸው ብሎም የተጠየፍከው ነገር ወሳኙን የለውጥ ሚና የእድገት ክንድርሻ ሲጫወት ታገኘዋለህ። አጉል ራስህን የማሳነስ ልማድህን ስትታገል የተሻለ ሰው ሆነህ ትገኛለህ። ባልጠበቅከው መንገድ አብዝተህ የገፋው ነገር እየታገለህ ሰው ፊት አቁሞ የድፍረትህ ምክንያት ይሆናል። ምርጫ ማጣትህ፣ ከጎን ሰው አለመኖሩ፣ የሚረዳህን አለማግኘትህ፣ ሙሉ ትኩረትህ አንድ ነገር ላይ ብቻ ማድረግህ በተወሰነ መልኩ አስጨናቂና ፈታኝ ቢሆንም ፍሬው ግን ያማረና ማርኪ ነው። ችግርን እየተጋፈጠ ለብቻው እየታገለ ሌት ተቀን ፍዳውን እየበላ ያደገ ልጅ በምቾት ካደገው ልጅ በተሻለ ለትልቅ ደረጃ መብቃት ይችላል። የመጣባቸው መንገዶች የጥንካሬው ምክንያቶች ናቸው። ለውጥን ፈርተህ ሸሽተህ ተጠይፈህ አታስቀረውምና አምነህ ለውጤት እንዲያበቃህ እንዲያሳድግህ ከፍ እንዲያደርግህ ፈቃደኛ ሆነ ተገኝ። መምጣቱ ካልቀረ በአዎንታዊነት እንዲጠቅምህ አድርግ። ለውጥ ውበት ነው። እመርበት፣ አጊጥበት። ምንጭ ምርጥ ጽሑፎች።

በጣም ብዙ አትሁን። በጣም ብዙ የምትናገር ከሆነ ተዋሻለህ። በጣም ብዙ የምታስብ ከሆነ ድብርት ውስጥ ትገባለህ። በጣም ብዙ የምታለቅስ ከሆነ ያይን ይታህን ታጣዋለህ። በጣም ብዙ የምታፈቅር ከሆነ ማንነት ይጠፋል። በጣም ብዙ ስለ ሰዎች የምታስብ ከሆነ ዋጋህን ሰዎች ያጡት ይመጣሉ። በጣም ብዙ የምትጫወት ከሆነ አብዛኛውን ጊዜ ማንም ከቁም ነገር አይቆጥረህም። በጣም ብዙ የምታምን ከሆነ በሰዎች ትከዳለህ። በጣም ብዙ የምትሰራ ከሆነ በውጥረት ትሞታለህ። በጣም ብዙ የምትመገብ ከሆነ ከመጠን በላይ ውፍረት ውስጥ ትገባለህ። በጣም ብዙ እንቅልፍ የምትተኛ ከሆነ ስራ ፈት ትሆናለህ። በጣም ብዙ ገንዘብ የምታባክን ከሆነ ለወደፊት ምንም ጥሪት አይኖርህም። በጣም ብዙ መዋቢያ የምትጠቀም ከሆነ ያንተን ውበት እያጣኸው ትመጣለህ። በጣም ብዙ ነገር የምትመለከት ከሆነ ትኩረትህን እያጣኸው ትመጣለህ። በጣም ብዙ ስለ ህይወት የምታስብና የምታሳድድ ከሆነ ሁሉንም ነገር ታጣለህ። በጣም ብዙ ነገር የምትጠብቅ ከሆነ በጣም ትከፋለህ። በጣም ብዙ አትሁን፣ ምክንያቱም ያ በጣም ብዙ ነገር ብዙ ይጎዳሃልና ሁሉንም ነገር በመጠኑ አድርግ። የጽሑፉ ምንጭ የላቁ እይታ

ከያኔው እንዳለሽ ከበቂ በላይ የተዋብሽ ጸዳለ ደማቅ ልዩ ነሽ የሚስተካከል የሌለሽ ከፍጥረታት ተራ በተሰለፊ ሁሉንም ቀድመሽ የምትታልፊ አገር ዓለሙን ያስናቅሽ የቆንጆ ቆንጆ ልዩ ነሽ ዓለም እንዲህ ጸንታ የቆመችው ህይወት ጠንካራ ምርኩዝ ያገኘችው ህዋን ባንቺ ነው ደግፈሽ ዘሻቸው የማያልቀውን ፍቅርሽን መገበሻቸው የጨለመውን አብርተሽ የጠወለገውን አለምልመሽ ያዘነውን አጽንተሽ የደፈረሰውን አጥርተሽ የደበዘዘውን አፍክተሽ የበረደውን አሞቀሽ ያዳምን ስሜት የምትቃኘው በተሰማራበት በስኬት የምታስጉጁ አንቺ ነሽ ዋን ምስጋና ይቸርሽ ተነግሮ የማያልቅ እልፍ ነውና ስራሽ ስትፈልጊ እናት እህት ሚስት ሆነሽ እንደዋልታ ማገር ደግፈሽ የእጆችሽን ስራ ፍትፍትሽን እያጎረሽ የልብሽን መዋ ፍቅርሽን እየመገብሽ በመውደድሽ እጽ ውስጥን እየፈወሽ የአዳምን ህይወት ያጸናሽ ከፍጥረታት ሁሉ ድንቅ ሆንሽ ከልዩም ልዩ ልዩ ነሽ ጊዜ ጊዜን እየዘለለው ዘመን ዘመንን እየሻረው ዓለም ልዩ በሆነ ስልጣኔ ብትመጥቅም ከጨረቃ ከማርስ ከጁፒተር ቢታረፍም ሌላ የመኖሪያ ፕላኔት ቢፈጠርም መቻል አንቺ ህይወት ልትጸና ከሌለሽ በመድር ሁሉም ነውና መና እናም ህዋን ኑሪ ለዘላለም በሁሉም ተከብረሽ በሰላም በጤና በደስታ ክፉ ነገር ሳይነካሽ ልዩነሽና ለህይወት ቅመም ይሆንሽ ልዩነሽና ለህይወት ቅመም ይሆንሽ

የተከበራችሁ አድማጮቻችን ለዛሬ በሚያዘጋጀነው የመዝናኛ ፕሮግራም ይህን ይመስላል። ላዳመጣችሁና ከኛ ጋር ቆይታ ስላደረጋችሁ ከፍ ያለ ምስጋና እናቀርባለን። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። የዛሬውን ፕሮግራም አዘጋጅቼ አቀረብኩላችሁ ሰጠኝ ዘመነ ነኝ። እስከ ሳምንት ቸርን ሰንብት በማለት በጀመርነው ዜማ እንሰናበታለን። ሰናይ ጊዜ።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ።
2: ጤነስትልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ሁለቱ እንደ ብራን ዘመን አቆጣጠር ዮም ሻባት ካፍ ቤት በኢያር ታፍሽን ፔቫቭ እንደ አውሮፓን ዘመን አቆጣጠር ማይ 9/2026 እንደ ኢትዮጵያን ዘመን አቆጣጠር ግንቦት 1/2018 ሲሆን የቴክኒክ ባለሙያችን ሚካኤል ኦልሽባንግ ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ሁኔታዎች እንወያያለን። እንዲሁም ሳምንታዊ የመዝናኛና ቆም ነገር ማስጨበጫ ፕሮግራማችን ሰዓቱን ጠብቆ ይቀርባል። ቆይታችሁ ስርጭታችን እስኪጠናቀቅ አብሮን እንዲዘልቅ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። የሰሜን እስራኤል ኗሪዎች ከሂዝባላ እየደረሰባቸው ያለውን ጥቃት መንግስት ልባት እየሰጠው ባለመሆኑ በህይወት ታሉት በታች በህይወት ከለሉት በላይ ነን ሲሉ ተናገሩ። እስራኤልና ሊባኖስ በሚቀጥለው ሳምንት ለድርድር በዋሽንግተን ይገናኛሉ ተባለ። ፖሊስ ይመኑ ዘለቀን የግድያ ሁኔታ አጣርቶ በማጠናቀቅ ፋይሉን ለአቃቤ ህግ አስረክቧል። በማጋብ ፖሊሶች ላይ ስጋት አሳድሯል ተብሎ የተጠረጠረ የራሃት ከተማ ኗሪ በፖሊሶች ተመቶ ህይወቱን ማጣቱ ይፋ ሆነ። ትሩክ የሐማስ ሰዎች በመድሬ እየሰለጠኑ አይደለም ስትል በእስራኤል የወጣውን መረጃ አስተባበለች። የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። የሰሜን እስራኤል ኗሪዎች ከሂዝባላ እየደረሰባቸው ያለውን ከፍተኛ ተጽዕኖና ጉዳት አስመልክተው ሲናገሩ መንግስት በሰላም ወጥተን በሰላም የመግባት ደህንነታችንና የኢኮኖሚ ደህንነታችን የማስጠበቅ ግዴታ አለበት ብለዋል። በአሁኑ ሰዓት በአካባቢያችን በሰላም ወጥተን በሰላም የመግባትና የኢኮኖሚ ደህንነት የለንም። ከሁለት ዓመት ተኩል ወዲህ አካባቢያችን ደህንነት ከድጡ ወደ ማጡ ከጊዜ ወደ ጊዜ በመሄዱ አሁን በሰሜን እስራኤል ያለን ህይወት ከሞቱት በላይ በህይወት ታሉት በታች ነው። ሰላም የለም፣ ጦርነትም የለ። ኖርማል ነው ለማለት የሚያስቸግር፣ ኖርማል አይደለም ለማለትም የሚያስቸግር። ሀገሪቱ የተኩስ አቁም ስምምነት ላይ እንደሆነ ታስባለች። ይሁን እንጂ ከሂዝባላ ወደ ሰፈራችን ሌት ተቀን ይተኮሳል ሲሉ የሰሜን እስራኤል ነዋሪዎች ከሆኑት መካከል ዮኤል አበርቡህ ተናግረዋል። እስራኤል ሰሞኑን በሊባኖስ ቤሩት ከተማ አንድ ከፍተኛ ሂዝባላ ባለስልጣንን መግደሏን ተከትሎ ሂዝባላ በትናንትናው ዕለት ወደ ሰሜን እስራኤል 3 ሮኬቶችን ተኩሷል። አንዱን ሮኬት የእስራኤል መከላከያ ሰራዊት ያከሸፈው ሲሆን ሁለቱ ሮኬቶች ደግሞ ክፍት ቦታዎች ላይ መውደቃቸው ተዘግቧል። የእስራኤል መከላከያ ሰራዊት በሊባኖስ የሮኬት መወንጨፊያዎችን እያደነ ለማጥቃት እየተዘጋጀ መሆኑ ሲዘገብ ሂዝባላ ወደ እስራኤል ሮኬቶችን አጠናክሮ እንደሚተኩስ እየተገመተ ነው። እስራኤልና ሊባኖስ በሚቀጥለው ሳምንት ለድርድር በዋሽንግተን የሚገናኙ ሲሆኑ በሚያደርጉት ድርድር ዘላቂ የሆነ የተኩስ አቁም ስምምነት ለማድረግና ሂዝባላን ትጥቁን ለማስፈታት እንዲሁም ሁለቱ ሀገራት ድንበርን በተመለከተ የውይይታቸው ዋና ዋና ነጥቦች እንደሚሆኑ ይፋ ተደርጓል። አንዳንድ ማነታቸው ይፋ ያልሆነ እስራኤላውያን ባለስልጣናት ሁለቱ ሀገራት የድርድር ቡድን እንደሚያቋቁሙ ገልጸው ድርድሩ በሚካሄድበት ወቅትም የእስራኤል መከላከያ ሰራዊት በሊባኖስ መገኘቱ ይቀጥላል ብለዋል። አንድ ማንነቱ ይፋ ያልሆነ ወታደራዊ ከፍተኛ ባለስልጣን እስራኤል በምታደርጋቸው የተለያዩ የጦርነት አቅጣጫዎች ለመውጣት እያደረገችው ያለው ጥረት መውጫ ቀዳዳ ጠፍቷል። ከነዚህ የጦርነት አቅጣጫዎች ለመውጣት እስራኤል ሁለት አማራጮች አሏት። እነሱም ወደ ጦርነት መመለስ ወይም ከኢራን ጋር ስምምነት ላይ መድረስ ነው ብለዋል። ኢራን የኒውክሌር ፕሮግራሟን ትታ ስምምነት ላይ መድረስ አትፈልግም። አሜሪካም ኢራን የኒውክሌር ፕሮግራም እቅዷን እስካልተወች ድረስ ለኢራን ግትር አቋም እጅ አትሰጥም። በዚህ የተነሳ የተጀመረው ድርድር በተጀመረበት ላይ ይገኛል ብለዋል። በዚህም የተነሳ የእስራኤል መከላከያ ሰራዊት ሊነሱ ለሚችሉ ነገሮች ተገቢውን መልስ ለመስጠት ዘወትር በተጠንቀቅ ላይ ይገኛል ሲሉ ተናግረዋል። በደቡብ እስራኤል ራሐት በመተባለው ከተማ ኗሪ የሆነ በአምሳዎቹ ዕድሜ ክልል የሚገኝ ግለሰብ የሚያሽከረክረውን መኪና ፖሊሶች እንዲያቆም ሲጠይቁ አላቆምም በማለቱና በደህንነታቸው ላይ ስጋት በማሳደሩ በፖሊሶች በጥይት ተመቶ ህይወቱን አጥቷል። ግለሰቡ አህመድ ሰኢድ ናሚ የሚባል ሲሆን ማጋብ የሚባሉት የፖሊሶች መኪናውን ጠርጥረውት ለፍተሻ እንዲያቆም ሲጠይቁ ለማምለጥ በመሞከሩ የተነሳ እንደ ምንም ብለው አስቁሞ ሊፈትሹት ሲሉ አካኪ ዘራፍ በማለቱ ህይወታቸውን አደጋ ላይ ለመጣል በመነሳቱ በጥይት ተመቶ መገደሉን ተናግረዋል። የእስራኤል ፖሊስ ይህ ክስተት የተከሰተው ባሳለፍነው ለሊት አረብ ለቅዳሜ አጥቢያ መሆኑን አስታውቋል። ፖሊስ በየመኑ ዘለቀ ግድያ ላይ ሲያደርግ የነበረውን መርመራ አጠናቆ ፋይሉን ለአቃቤ ህግ አስረክቧል። ፖሊስ በግድያው ዋና ተጠርጣሪ ለፍርድ እንዲቆም የማያወላዳ ሐሳብ መኖሩን ለአቃቤ ህግ ባስተላለፈው ደብዳቤ ለማወቅ ተችሏል። ነፍሱን ይማረውና የፒታቲክቫ ከተማ ኗሪ የነበረው ወጣት የመኑ ዘለቀ በበርካታ ወጣቶች ተደብድቦና በጩቤ ተወግቶ ህይወቱን ያጣው እስራኤል የ78 ዓመት የነጻነት ቀኗን ባከበረችበት ቀን ነበር። ወጣት የመኑ ዘለቀ በዘለቀን በመግደል ተሳትፈዋል ተብለው ተጠርጥረው 19 ወጣቶች በቁጥጥር ስር ተደርገው የነበሩ ሲሆን እንዲሁም የምርመራ ሂደቱን ለማስተናከል የተለያዩ ነገሮችን አድርገው የነበሩ አዋቂ ሰዎችን በፖሊስ ቁጥጥር ስር ተደርገው ነበር። ፖሊስ ሁሉንም ሲያጣራ ተሰነበተ በኋላ ከዋናው ተጠርጣሪ ጀምሮ ለፍርድ መቆም አለባቸው የሚላቸውን ተጠርጣሪዎች ለፍርድ እንዲቆሙ ለአቃቤ ህግ ፋይሉን አስተላልፈዋል። ምንም እንኳን ባሳለፍናቸው ሁለት ቀናት አሜሪካ በሆርሙዝ ሰርጥ ጥቃት ማድረሷ ቢታወቅም ኢራን ከአሜሪካ የቀረበላትን የመደራደሪያ ሐሳብ እስካሁን ባንክሮት እያሰበችበት ነው ተብሏል። ሐሙስ ለሊት ለአርብ አጥቢያ የአሜሪካና የኢራን ኃይሎች ሆርሙዝ ሰርጥ አካባቢ የተኩስ ልውውጥ ቢያደርጉም የተኩስ አቁም ስምምነቱ ተከብሮ እንደሚቀጥል ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ኢራን ሆርሙዝ ሰርጥን እያቋረጠ ወዳለ የአሜሪካ የጦር መርከብ ተኩስ በመክፈት ለመጉዳት የሞከረች ስትሆን ወዲያውኑ የአሜሪካ የጦር መርከብ የኢራን ወታደሮች ወደሚገኙበት አካባቢ ተኩስ በመክፈት ምላሽ ሰጥቷል። አሜሪካም ትሁን ኢራን ተኩሱን እነሱ ቀድመው እንዳልጀመሩት ቢናገሩም ሰርጡን አቋርጠው ለመሄድ ጉዞ ላይ በነበሩ የአሜሪካ የጦር መርከቦች ከኢራን በተከፈተ ጥይት መጎዳታቸውን አሜሪካውያን ባለስልጣናት ተናግረዋል። ዶናልድ ትራምፕ የአሜሪካ የጦር መርከቦች ከኢራን የተሰነዘረባቸውን ጥቃት ተቋቁመው ሆርሙዝ ሰርጥን ማለፋቸውን ጠቁመዋል። ኢራን ኖርማል የሆነች ሀገር ብትሆን ኑሮ አሉ ዶናልድ ትራምፕ በአሜሪካ የጦር መርከቦች ላይ ጥቃት ለማድረስ አትሞክርም ነበር። ሀገሪቱ እየተመራች ያለችው ቅጥ ባጡ ሰዎች በመሆኑ እንኳንም የኒውክለር መሳሪያ ባለቤት አልሆኑ እንጂ አጋጣሚው ተመቻችቶላቸው የኒውክለር መሳሪያ ባለቤት ቢሆኑ ኑሮ ይጠቀሙበት ነበር ብለዋል። እነዚህ ቅጥ ያጡ ሰዎች የዓለም ስጋት እንዲሆኑ አጋጣሚውን አንሰጣቸውም። አሁን የቀረበላቸውን ስምምነት የማይቀበሉ ተሆነ ከዚህ በፊት እንደቀጠቀጥናቸው አሁንም ደጋግመን እንቀጠቅጣቸዋለን ብለዋል። ኢራን በበኩሏ ሐሙስ ለአረብ አጥቢያ በሆርሙዝ ሰርጥ ታይቶ በነበረው ጥቃቱ የተከፈተባት በእሷ ላይ መሆኑንና የጥቃቱ ሰለባ እሷ መሆኗን እየተናገረች ነው። ይህ በእንዲህ እንዳለ የአሜሪካ የስለላ ተቋማት በአባቱ ምትክ ኢራንን ለመምራት የተሾመው ሙጅተባ ሐሚናይ በትክክል የት እንዳለና የጤንነት ሁኔታ ባይታወቅም ኢራንንና አሜሪካ እያደረጉት ባለው ድርድር ከፍተኛ ሚና እየተጫወተ መሆኑን መረጃዎች አሉን ሲሉ መረጃ አውጥተዋል። የአሜሪካን የስለላ ተቋማት ዋቢ በማድረግ መረጃውን ለህዝብ ይፋ ያደረገው ሲኤንኤን ጦርነቱ እንደተጀመረ ሙጅተባ ሐሚናይ ቢቆስልም ሀገሪቱንና ድርድሩን እየመራ ነው ሲል ዘግቧል። የተለያዩ እንቅስቃሴያቸው ለኢራን መንግስት አግዟል ተብለው 10 የተለያዩ ታላላቅ ካምፓኒዎች በአሜሪካ መንግስት ማዕቀብ ተጥሎባቸዋል። የአሜሪካ የገንዘብ ሚኒስቴር መስሪያ ቤት ለኢራን መንግስት አግዘዋል ያላቸውን ካምፓኒዎች ማዕቀብ መጣሉን ይፋ ባደረገ ሰዓት ከኢራን መንግስት ጋር በህገወጥ መንገድ የንግድ ግንኙነት የሚያደርግ ካምፓኒዎች ሁሉ ማዕቀብ ይጣልባቸዋል ሲል አስጠንቅቋል። ካምፓኒዎች ማዕቀቡ እንደተጣለባቸው ይፋ የተደረገው ባሳለፍነው ለሊት አረብ ለቅዳሜ አጥቢያ ሲሆን ማዕቀብ ከተጣለባቸው ካምፓኒዎች መካከል በቻይና 2 እንዲሁም በደቡባዊ ቻይና በመትገኘው ሆንግ ኮንግ ከተማ 3 ካምፓኒዎች እንደሚገኙ የአሜሪካ የገንዘብ ሚኒስቴር መስሪያ ቤት ዋቢ በማድረግ ሮይተርስ ዘግቧል። ቱርክ የሐማስ ሰዎች በቱርክ ምድር እየሰለጠኑ ነው ተብሎ በእስራኤል ሚዲያ ይፋ የተደረገውን መረጃ የሐማስ ሰዎች በቱርክ እየሰለጠኑ አይደለም ስትል አስተባበለች። የቱርኩ ፕሬዝዳንት ራጂብ ታይፕ ኤርዶዋን ቢሮ ዛሬ ቅዳሜ ይፋ እንዳደረገው የሐማስ ሰዎች በቱርክ ጥይት የመተኮስ ስልጣናና ድሮኖችን የመጠቀም ስልጣና እየተሰጣቸው ነው መባሉን ከእውነት የራቀ ሲል አስተባብሎታል። የመረጃው ዋነኛ ዓላማ አለ የፕሬዝዳንት ኤርዶዋን ቢሮ በአካባቢያችን ዘወትር ቋሚ ሰላም እንዲኖር የምትሰራውን የቱርኩን ስም ሆን ብሎ ለማጠልሸት የታሰበ ነው። በእስራኤል ግን የሐማስ ሰዎች የቱርክ ሲቪል ዜጋ መስለው የተለያዩ መሳሪያዎችን የመጠቀም አቅም እንዲኖራቸው በተለያዩ ህዝባዊ የመሳሪያ ማሰልጠኛ ቦታዎች ሲሰለጥኑ መታየታቸው በሚዲያ ተወርቷል። ሐማስ ሰዎችን በቱርክ ወታደራዊ ብቃት እንዲኖራቸው ያሰለጠነ ለሚፈልገው ዓላማ ማዋል እንዲችሉ ወደ ሊባኖስ፣ ዮርዳኖስና ወደ ይሁዳና ሰማርያ ቀበሌ በማስተማራት በጥብጥ ሊነሳባቸው በሚችሉ ቀጠናዎች በማስቀመጥ ቀጣይ የእስራኤል የደህንነት ስጋቶችና ፈተናዎች እንዲሆኑ ለእስራኤል ወጥመድ ያዘጋጀላት መሆኑ እየተተነተነ ነው። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑ።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ውይይት እናልፋለን። ውይይታችን የምናደርገው ከመምህር ዮሴፍ ረዳኸኝ ከዘውትር ተሳታፊያችን ጋር ነው። እሱም በስልክ መስመራችን ይገኛል። መምህር ዮሴፍ ሻባት ሻሎም፣ እንደምን አረፈድክ?
1: ገብርኤል ሻባት ሻሎም ለአንተም ለአድማጮችን ሰላም።
0: ሁሉ ሰላም መምህር ዮሴፍ?
1: ሰላም ነው፣ ሰላም ነው።
0: መልካም። እስኪ እንደው አሁን በጣም በዛሬው ዕለት እየወጡ ካሉ መግለጫዎች ወይም የአካባቢው ኗሪዎች እንጉርጉሮን ጀምር። እውነታቸውም ነው፣ የሰሜን እስራኤል ኗሪዎች በሂዝባላ ላይ የሚደርስባቸውን ችግር መንግስት እየቀረፈልን ባለመሆኑ እንዴት ነው ማድረግ ያለብን የሚሉ ጥያቄዎችን እያነሱ ነው። በሚቀጥለው ሳምንት መንግስት ደግሞ ከሂዝባላ ሳይሆን ከሊባኖስ ጋር ለመገናኘት በዋሽንግተን ቀጠሮ ይዟል። እነዚህን ሁለቱን አስታርቆ ለመሄድ መንግስት የሚያደርገው መንገድ አለ። ግን የህዝቦች እንጉርጉሮ ትክክል ነው ከሚለው እንነሳና እስኪ ያለውን ሁኔታ እናውራበት።
1: አዎ ገብርኤል፣ የህዝቦች እንጉርጉሮ በትክክል ነው፣ በጣም እውነታቸውን ነው። ይህ ደግሞ ለመንግስት ያልጮሁ ለማን ይጮሃሉ? በእርግጥ በዚህ አካባቢ ያለው ሁኔታ እኛ በጦርነት በነበርነው ሁኔታ ያለውን ይዘን ብናየው እስካሁን ድረስ እየተሰቃዩ ያሉበት ሁኔታ ነው። መንግስት ደግሞ ያው እንደምታውቀው በአሜሪካ ጫና ገና ከኢራን ጋር እደራደራለሁ በማለት እና በሌሎችም ስትራቴጂካዊ ነገሮች እስራኤልና ሊባኖስ የተኩስ አቁም ስምምነት እንዲያደርጉ ተደረገ። ጥያቄው ግን ሊባኖስና እስራኤል የተኩስ ስምምነት ሲያደርጉ ሂዝቦላን አላካተቱም። አለማካተታቸው ደግሞ ያው ሂዝቦላ ነጻ እንደሆነ ራሱን በማየት ያው ተኩሱን እንደቀጠለ ያለበት ሁኔታ ነው። እንግዲህ እስራኤልና ሊባኖስ የተኩስ አቁም ስምምነት ሲያደርጉ ደግሞ እንደጠቀስከው በዜና ላይ የተለያዩ ንግግሮችን ያደርጋሉ። በመጀመሪያ ደረጃ በኢምባሲ ደረጃ፣ ከዛ ቀጥሎ ደግሞ አሁን ሌላ የሚጨምሩት ሰው አለ። ይሄ እንዳለ ሆኖ ግን የህዝቦችን ሮሮ ስንመለከት የሚደረገው የውይይት ስምምነት፣ የሰላም ስምምነት ከአገረ ሊባኖስ ከህዝበ ሊባኖስ ጋር ችግር ፈጣሪው አሸባሪ ድርጅት ሊባኖስ ውስጥ እና የተምታታ ነገር ነው። ይህን የተምታታ ነገር ለመፍታት ደግሞ እንበል በእስራኤልና በሊባኖስ መካከል ሰላም ቢፈጠር ይሄ የተረገመ ድርጅት እስካልተወገደ ድረስ ሰላም ሊኖር አይችልም። ሰላም አደረጉ እንበል ሊባኖስን አንድ ነገር ካላደረጉ፣ የሊባኖስን ሂዝቦላ አንድ ነገር ካላደረጉ ይሄ ሰላምም ቋሚ አይደለም። የህዝቦችም እሮሮ ከዚህ የመነጨ ነው። ስለዚህ ምናልባት ለሊባኖስ የተለየ ኃይል ሊሰጠው ይችላል፣ ከተባበሩት መንግስታት፣ ከዓለም ተዋጥቶ የአሜሪካ ኃይሎች ሂዝቦላ ትጥቁን እስካልፈታ ድረስ እነዚህ የሰሜን ሰዎች ሰላም አያገኙም። እሮሯቸውም በጣም በጣም እውነተኛነት አለው። በዚህ ላይ እስራኤል ገብታ መደምሰስ ጠፍቷት አይደለም። በነገራችን ላይ ከኢራን ጦርነት በፊት የታቀደ ከፍተኛ የጦር ኃይል ነበርና ነገር ግን እንደ ውሳኔ የተወሰደው መጀመሪያ የኢራንን ጉዳይ እንጨርስ የሚል ነበርና አመለጣቸው። ያም ሆነ ይህ ሊባኖስ ያሉ ሂዝቦላ ከመውደም ተርፈዋል፣ በዚህ ውሳኔ መሰረት ማለት ነው። አሁን እያደረጉ ያሉት እንግዲህ ኢራን በምትነካ ሰዓት ያው የሂዝቦላ አይን ያለቅሳል። ያን ነው እያደረጉ ያሉት። ሁለመናው የሂዝቦላ ሁለመናው ከኢራን እንደመሆኑ መጠን ሂዝቦላን ከኢራን ጋር ደምረን ነው የምናስበው፣ ነጥለን ልናስበው አንችልም። እና በየጊዜው የሚደረገው ነገር በእውነት ያቆስላል፣ ያማል። በተለይ በዚህ አካባቢ የሚኖሩ ሰዎች በሰቀቀን ነው የሚኖሩት። ይሄ ተምዘግዛጊ ሮኬት ሲቆም ድሮንና አሁን ደግሞ የመጣው ራክፋን የሚሉት ነገር አዎ በጣም ያለ ድምፅ መጥቶ ብዙ ነገር ሊያደርግ ይችላል። እና ሮሯቸው ትክክል ነው።
0: በጣም ልክ እንደው አሁን አንዳንድ ሰዎች አልዋጥላቸው ያለው አንተ በትክክል አሁን ሰንጥቀ ያየሁን ነገር ነው። ሊባኖስና እስራኤል ነገ ስምምነት ላይ ደረሱ፣ እሰየ፣ ለቀጣይ ለበርካታ ዓመታት ሰላም ለመሆን ይፈራረሙ። አስቸጋሪው ማን ነው? ሂዝባላ። እሱ ደግሞ ኃይል የሚሰጠውና በል አድርግ አታድርግ የሚባለው በኢራን፣ ኢራን ደግሞ በአሜሪካ ትገዛ በማንም አትገዛ፣ እንደውም ማንም እንዳይነካት የኒውክለር ባለቤት ለመሆን የምትማትር አገር ናት። እና አሁን ይሄ እዚህ ውስጥ እያለ እስራኤልና ሊባኖስ ሰላም መፍጠሩ ጥሩ ይያለ ግን ይሄ ሰላም ለሰሜን እስራኤል ኗሪዎች የሚፈይደው ነገር አይታየንም ብሎ መንግስትንም የሚሞግቱ አሉ። መምሪያ ዮሴፍ
1: አው ተከል ነው አይታየም ነው ነው ወለት እንጠቅሽላለው እኮ አይታየም ምክንያቱም ከሊባኖስ ጋር እንዳገር ከሊባኖስ እንደ ሰላማዊ ህዝብ እስራኤልና ሊባኖስ እኮ ሰላም ነው አሁን የሚበጠብጥ ያለ ሰርጎ ገብ ተቀጥላ የሆነ ድርጅት ነው እና በርግጥ አሜሪካና እስራኤል ከሊባኖስ ጋር እንደራደር የሚሉት ስትራቴጂያዊ ካው ስራአት እንጂ ይሄ ይፈጠራል ሰላም ይፈጠራል ነገ ህዝቡላ ጥቁን ይፈታል በሚል አይደለም። የሚገርም ነገር እንዴት ነው አንድ አባባል አለ ድሮ አበው ሲተርቱ እንደዚህ ይሉ ነበር ዶሮን ሲደልሏት በመጫኛ ጣሏት የሚባል ነበር። አሁን ግን ዶሮን ሲደልሏት ዋፍንተው ገላሽልናት ወሽ ነው አሉ ይባላል። እንግዲህ ስትራቴጂያቸው ይሄ ሊሆን ይችላል ማለት ነው።
0: በጣም ሌላው እንደው መምሬ ሰፋውን በጣም ያነጋገረ ያለው ሐሙስ ለሊት ለአርብ አጥቢያ አሜሪካና ኢራን በሆርሙዝ ሰርጥ ተታኮሱ ተባለ። ከዛ የተኩስ አቁም ስምምነት ከዛ በፊት የተደረገው ግን አይነካም ይሄን አይጠይቅም ተባለ። አሁን ተኩሱ ረግቧል። በሌላ በኩል ይሄን ሆርሙዝ ሰርጥ ለአሜሪካ አሳልፋ በመስጠት ኢራን ሰላም የምትፈጥር ወይ ድርድሩ የምትቀበል አይመስልም። የኒውክሌር ፕሮግራም ህልሟን ጭራሽ እዛ ውስጥ መናገር አትፈልግም። አሜሪካም ይሄን አሁን ኢራን እየተናገረችባቸው ያለውን ነገር እሺ እንደፈልጋችሁ ብላ ተቀብላ ወደ ስምምነቱ ምተዳ አትመስልም። ወደ ጦርነት ነው ምንመለስ ወይስ እንደዚሁ አሁን እየተከራከሩ ነው ምንቀጥል? ምን ነው ሊሆን የሚችለው? የሁለቱ ሀገራት እስራኤል መዛ ውስጥ ስላለችበት የነዚህ ሀገራት አሁን ያለው ፍጥጫ?
1: አዎ እንግዲህ አንድ ስንኝ ልስተህና ከዛ በኋላ ወደ ነገሩ ገባለሁ።
0: እሺ
1: ጠፍ እያለ ብላ ዱረት ከቅልጥሙ ያስመልሰው የለ እንዲ ሲለው አቅሙ መኖር ፈልጎ እንጂ ቢሆንማ መሞት ያጠጣው ነበረ የዝሆኑን አሞት ይላል። አሁን ያለው ሁኔታ በዛ ቀጠና ወይም ደግሞ ባሉን ግንባሮች ያለው ይሄ ስምኝ ይገልጸዋል። ምናልባት ባንዴ ማር መስመስ፣ ባንዴ አገርን ማጥፋት፣ ባንዴ ህዝብን ማጥፋት በጣም በጣም ቀላል ነው። ግን ንጹሐን ህዝብ አለ፣ የምታስብለት ወታደር የራስህ አለ፣ ብዙ አይነት ነገሮች ይታሰባሉ። በሚታሰቡ ጊዜ ምናልባት የፍርሃት ይመስላል፣ አንዳንድ ጊዜ ደግሞ እንዲሁ የለዘብተኝነት ይመስላል። ግን አይደለም፣ ቀስ እያሉ ነው። አሁን እንግዲህ ወደ ኢራን ስንመለስ አሜሪካ በሁለት ነገሮች አትደራደርም። የመጀመሪያው እንደጠቀስከው በዜና ላይም የኑክሌር ወይም የዩራኒየም ጉዳይ ሲሆን፣ የሁለተኛው ጉዳይ ደግሞ ይኸው የሆርሙስ አወዛጋቢው የባህር በር ወሽመጥ ነው። እና ይሄ ከሆነ ሁለቱንም አሜሪካም በሁለቱ አትደራደርም፣ ኢራንም በሁለቱ አይደራደሩም። ባለፈው ጊዜም ነግሬያለሁ፣ ሁለቱም እያደረጉ ያሉት የጊዜ መግዣና ስትራቴጂያቸውን ወይም መላመታቸውን የማሻሻል ሁኔታ ላይ ነው ያለው። እና ይሄ ከሆነ ደግሞ ኢራን በበኩሏ የሆርሙስን የባህር በር በቁጥጥር ስር ማድረግ ትፈልጋለች። የራሷ ነው የኔ ነው ትላለች። የተቀቅመውም ዩራኒየም የራሴ ነው የኔ ነው ብቻ ሳይሆን እንዲያውም ለወደፊቱም ገና የማበልጸግ ምኞቷ አላበቃላትም። እንግዲህ ሰሞኑን አሜሪካ ለኢራን አዲስ ስምምነት ሰጠው ነበር፣ አዲስ የስምምነት ሰነድ። ይህን ኢራን መልስ ትስጣተው አላውቅም፣ በትክክል አልሰማሁም። ግን የዚህ ሰነድ መልስ ይሄን ዩራኒየም አወጣለሁ ሆርሙስን እከፍታለሁ ከሆነ እሰየው፣ እኛስ ምን እንፈልጋለን? አዎ አሜሪካ እንደዛ ትላለች። በሌላ በኩል ደግሞ ይህንም አልመልስም ወይ ሆርሙስን ብቻ ከፍታለሁ ወይ ዩራኒየሙን ብቻ ሰጣለሁ ካለ እንግዲህ አንዱን ልጅ ምናልባት ለጊዜው አንድ እጅ ማንሳት ሁለቱ አልተነሳም ማለት ነው። ይሄ ደግሞ ለአሜሪካ ሊሆን የማይችል ነው። ሲጀመር ኢራንም ይሄን ማታደርግ ነገር ናት። እና ምናልባት ሁለቱም በኩል እንዲሁ ምናልባት የጦር ስልታቸውን እያዘጋጁ ይሆን እያመቻቹ ይሆን የሚል ነገር አለ። እንደውም ባለፈው የሰማሁት ወጥ ምንድን ነው ኢራን ምንድን ነው ባል የረጅም ተምዘግዛጊ ሊስታይል ዋሻዎቿን እየተራረገች እያስማማችና እያዘጋጀች ያለችበት ሁኔታ ነው የሚላለ
0: ይሄ ነገር ልክ ነው ተወርቷል
1: ገብርኤል ይሄ ነገር ዙሮ ዙሮ የማይቀር ጉዳይ ነው ምክንያቱም አሜሪካ ኢራን ካልተንበረከከች ወደኋላ መጥልናት ኢራን ደግሞ እንበረከካለሁ የምትል አይደለችም ስለዚህ እየተቆራቆሱ አሁን እንኳን በቀደም አቡስለትም ያየነው ጉዳይ አለ ይሄ እንደገና ብልጭ ብሎ የጠፋው ለጉማጅ መወራወር ምናልባት ለወደፊቱ የሚመጣውን ያመለክታል ማለት ነው
0: አሁን ኢራን ይሄን ሆርሙዝ ሰርጽን አሳልፍ ያልሰጠም አሜሪካ የበላይነቷ በዛ ላይ አያድርም እያለች ያለችው ዋንደኛ የኢኮኖሚ ምንጯ በዚህ ሰርጽ ስለሚሆን ነው ወይስ አለመሸነፍ ብቻ ማለት ይሄንን ነገር ከመጣ ሆርሙዝ ሰርጽን በማጣ ከመጣ ጦርነትም ቢሆን መርጣለሁ በማለት ነው ምንድነው ዛ ላይ ያላት እንትን መምረውስ
1: አሜሪካ እኮ በበላይነት ልውሰደው አላለችም ይከፈት ለዓለም ተፈላጊው ነገር ይዘዋወር ኢኮኖሚ ይጎዳል ሆኖ
0: አዎ ትልቁ ጥያቄ
1: ኢራን ደግሞ እንዴ ኢራን ኢኮኖሚ የሚጎዳ ከሆነ ምን ፈልጌ እንደውም የበለጠ ይጎዳ ብላ ዘግታለች
0: አዎ
1: አሁን ይሄ ደግሞ ዓለምን እየወዛገበ ያለና ተቃውሞ እየፈጠረ ያለ ሁኔታ ነው እንግዲያውስ እንደዚህ አመጣደው ከሆነ እናንተ መዘግ ከሆነ እኛ ምን ዘጋለን ይሄ የፉክክር በር ሆኗል እና ኢራን ይዘግይም ይቀደምም ይሄን የሆርሙስ በር መክፈቷ አይቀርም ምክንያቱም ከኢራን ብቻ ሳይሆን ከዛ አካባቢ ያሉ የሚፍራጽ ሀገሮች እንደ ሁሉም ብዙ አሉ እዛ አካባቢ እየወጣ ወደ ዓለም የሚሰራጭ የነዳጅ እና የጋዝ እንዲሁም የተለያዩ ንጥረ ነገሮች ይተላለፋሉ ይህን ማይከፈት ከሆነ ብዙ መርከቦች ቁመው ነው ያሉ በነገራችን ላይ ይህን ማይከፈት ከሆነ እኛም ዘግተን የእናንተን መርከብ እናንተ የምትፈልጓቸው መርከቦችም አያልፉም የሚል ነገር ነው ያለው እንግዲህ እንደዚህ እየተወዛገቡ እያለ ለ ኢራን አሜሪካ ለምታደርገው ማንኛውም እርምጃ ከአሜሪካ በላይ ሮሮ የምታቀርብበት ቦታ ምንም የለም ምንም አሁን ወደ ተባበሩት መንግስታቶች ሄድ ተኩስ አቁሙን የተስማማነበትን እንዲጣሱት ብትል ለማን አቤቱታ ታቀርባለች የላትም እንደገና ደግሞ አቅሟም ተዳክሟል ብዙ የተዳከመ አቅም ያለው ያው እንግዲህ በምናየው ሰዓት ምናልባት አንዳንድ ነገሮች ሊኖራቸው ይችላሉ አንዳንድ የተደበቀ ነገር ሊኖራቸው ይችላል ግን ይሄ አይበገሬነት ጊዜያዊ ነው ምክንያቱም አንድ የቆሰለ አንበሳ እስከሞቱ ድረስ እየተንፈራጨ ምናልባት ሊናከስ ይሞክራል ያ ነው ያለው ሁኔታ
0: ሌላው በዚህ ኢራን ጉዳይ አንድ የመጨረሻ ጥያቄ ከዛ ወደ ሌላ እናልፋለን አሁን ጦር ይሄ ድርድሩ ሳይሳካ ቀርቶ ወደ ጦርነት ምን መለስ ከሆነ ይላሉ አንዳንዶች ይሄን የኢራኑን አገዛዝ ለመጣል ጊዜ ከመናጠፋ ኢራን አሉ የሚባሉ ዋና ዋና ቁልፍ ቦታዎችን የነዳጅ የኃይል መስጫ የኃይል ማመንጫ ቦታዎችን እነሱ ነው ባጭር ጊዜ መጥቶ እንትኑ ነው አገዛዙን ራቆታ አልባ ማስቀረት አንዳንዶች ደግሞ እነሱ ቢመቱ ማገዛዙ እስካለ ድረስ ነገ ይቀጥላቸዋል የሚላልና እዚ ላይ አቋምህ ምንድነው መምር ዮሴፍ?
1: ያው ለነዚህ መሰረተ ልማት የሆኑ ያገር እንጦር ሀብቶች የነዳጅ ማከፋፈያዎች የኃይል ማመንጫዎች እና ሌሎችም ስትራቴጂካዊ የሆኑ ቦታዎች ቢመቱ ኢራን ራቆቷ እንደሆነለች ምናልባት አገዛዙ እንዳለ ቀጥላለው የሚልበት ሊሆን ይችላል ማንኛውም በማንኛውም ሀገር ማንኛውም ባለስልጣን ስልጣኔን በገዛ ፈቃዴ ለቀቀለው ከሚሉት ሀገሮች በጣም ትንሾች ናቸው
0: በጣም
1: ይራንም ለቀቀለው አይደለም ግን
0: በተለይ ተሸንፎ ለቀቀለው የሚል የለም
1: አዎ በተለይ እንደውም ሌላ ሀገር መጥቶ ለቀቀው ቀርቶ ያ ማለት ደግሞ ምናልባት እነዚህ መሰረተ ልማቶች ካጡ ሁሉን ነገር አጡ ማለት ነው ለህዝብ የሚያቀርቡት የላቸውም ለሰራተኛ የሚያቀርቡት ነገር የለም ለወታደር ደሞዝ የሚከፍሉት የለም ያ ማለት እጃቸው ተሳሰረ ማለት ነው በዚህ ሰዓት ባለስልጣኖች እንኳን እንኑር እንቀጥል ቢሉ ህዝቡ ሊነሳ ይችላል ሞትን ተራብን ዳቦ የሚለው ነገር ወደ ህዝቡ ይወርዳል ማለት ነው። ይሄ አንደኛው መንገድ ነው። ሌላው መንገድ ግን ምናልባት ልባቸውን አረህርሆት ወይም ደግሞ ለህዝባቸው አዝነው የሚሆን ከሆነ ስልጣን ለቀናል የፈለገ መጥቶ ያስተዳድር ሊሉ ይችላሉ። አይታወቅም። ግን ይሄ የመጨረሻው አባባሌ በጣም በጣም ሊሆንም አይችል ነበር።
0: በጥንቃቄ ሊታይ የሚችል ሌላው መምህር ዮሴፍ ባሳለፍነው ሌሊት ረሃት በምትባለው ከተማ በአምሳዎቹ የእድሜ ክልል የሚገኝ ግለሰብ እንደሚባለው ከሆነ ማጋብ ፖሊሶች መኪናውን ጠርጥረው የሚያሽከረክረውን መኪና አቁም ሲሉ ታላቆሙን በማለቱ ተከታትለው ካስቆሙት በኋላም ለፍተሻ ሲጠየቅ የነሱን ህይወት አደጋ ላይ ሊጥል በሚችልበት ሁኔታ በመገኘቱ በጥይት መተውት ህይወቱን አጣለ የሚባል ነገር አለና እዚህ አካባቢ ረሃት አካባቢና እንደው ባረቡ ማህበረሰብ ራስ በራሳቸው የመገዳደል ፖሊስ የህግ ሰው ቁሙ ሲሏቸው አልቆምም ብሎ ከህግ ሰዎች ጋር ደግሞ እኩል በኩል ጥቃት ለማድረስ መሞከር እንደው ምናልባት የዜጎች ዘካቢ ያሉት የፖሊስ እጅ አጭር ስለሆነ ነው ማለት ገብቶ ሁሉን ነገር ጉራን ጉሩን ፈትሹ አቅም ስላላሳጣቸው ነው? ምንድነው ዘካቢ ያለው ባህል እንደዚህ ይሄን ያክል ከፖሊስ ጋር ግብ ግብ?
1: በአዲኖት የሚባል ነገር አለ። በአዲኖት ማለት ቀስ በቀስ ማለት ነው። ምክንያቱም ከዚህ ህብረተሰብ ውስጥ አንድ ግዱድ ሙሉ በወታደርነት ያገለግላል። ጎን ያሉ ናቸው ማለት ነው። አሁን ችግሩ እነዚህም ያገለግሉ ሳይሆን ችግሩን የሚፈጥሩት ከአገልግሎት የወጡና እንዲሁ በአገልግልነት ያልነበሩ ናቸው። በዚህ ቀጠና የሚፈጠሩ ችግሮች በጣም በጣም ቢዚዎች ናቸው። በጣም እነዚህ ችግር ፈጣሪዎች ደግሞ የማይፈሩ የማይበገሩ ራሳቸውን ከህግ ውጭ አድርገው የወሰዱ ህብረተሰቦች ናቸው። ማለት ወንጀለኞች ናቸው። እነዚህን ወንጀለኞች እንግዲህ አደብ ለማስያዝ ያው ህግ አገር መኖር አለበት። ግን ህጋዊ ያልሆነ መሳሪያ በማስተላለፍ እጽ ሐሽሽ በማዘዋወር ወይም ተክሎ በማሳደግ እና እነዚህን ለህብረተሰቡ ለይሁዲ ህዝብ ሁሉ በመሸጥ አስገድዶ በመድፈር በጎዳና ላይ ከመጠን ባለፈ ፍጥነት መኪና በማሽከርከር የደቡብን ንጹሐን ነዋሪዎች በመዝረፍ
0: ስጋት ላይ እዛ አካባቢ ያሉ ሰዎች ስጋት ላይ ነው የሚኖሩት።
1: ህጋዊ ያልሆነና አስፈሪ ተኩስ በየጊዜው በመተኮስ መንግስትና ህዝብን እያመሱ ያሉ ሰዎች ናቸው። ኦኬ። አሁን ከበርሸባ ጀምረ እነሱ ከሚኖሩበት አነስተኛ ሰፈር ኦፋኬም እስከ ክራያት ጋት የሚደርስበት ሁኔታ እና በዚህ አካባቢ ያሉ ሰዎች እየተሰቃዩ ያሉበት ሁኔታ ነው። አሁን እንደዚህ ከሆነ እነዚህ ሰዎች ምንም መሳሪያ አላቸው? ደፍረው ዘርፈው የፈለጉትን አድርገው የሚኖሩ ናቸው። እና እንደመሆኑ መጠን ህግ ወደ እነሱ በሚገባ ሰዓት ራሳቸውን ከህግ በላይ አድርገው ይወስዳሉ። በሚወስዱ ሰዓት ደግሞ ተመልከት፣ ፖሊስ በሚመጣ ሰዓት ወይም ምሽማር አገቡል ተከታትሎ እንግዲህ ሊይዝ የሞከረውን ይይዛል፣ ሊያመልጥ የሞከረውን ደግሞ ይመታል። ምናልባት ለእግር የተላከው ጥይት ከልቡ ካረፈ ይሄ ሰው ይሞታል።
0: አዎ
1: እንግዲህ ህግ ቁም ካለ መቆም አለብህ፣ ካልቆምክ ደግሞ ትመታለህ። ታዲያ ወንጀለኛው ተቀምጦ ይሄን የህግ አስከባሪ በእንደዚህ አይነት ሁኔታ ሰው እንገድልሃል ብሎ ማሰር እንግዲህ እያሳየን ያለው
0: ስርዓት አልበኞች የፈለጉትን እንዲያረጉም ነው የሚያበረታታ
1: የፍርድ መጓደል። በተለይ በዚህ መንግስት በእነዚህ 2 ዓመት ተኩል 3 ዓመት ያለው የፍርድ መጓደል የሚያሳየን ወንጀለኛን የሚያበረታታ እንደገና ደግሞ የተለያዩ አላስፈላጊ የሆኑ የህግ ፍጆታ የሚጠቀሙበትና ምን ተገኘ ምን ተፈጠረ ተብሎ ሌላ አዲስ ነገር የሚመሰሩትበት ሆኗል። ይህ በመሆኑ ፖሊስና ምሽመራ ግቡል ወደዛ ቦታ ቢሄድም ሊያስከብረው የሚችለው ህግ የት ሊያደርሰው እንደሚችል ስለሚያውቅ ራሱን ይገታል። ራሱን የሚገታ ከሆነ ደግሞ ወንጀለኞች እንደፈለጉ ይፈነጫሉ። ያለው ሁኔታ ይህ
0: መልካም እንደው እንደማጠቃለያ ምትለው ካለ መምህር ዮሴፍ?
1: እንደማጠቃለያ የሚለው ያው እንግዲህ ይሄ መንግስት እስካለ ድረስ ምናልባት ሲለወጥ ከግማሽ ዓመት በኋላ ነገሮች የሚስተካከሉ ካልሆነ አሁን ባለው ደረጃ ወንጀለኛን መያዝ ቀርቶ متفلقون شوم ما شوم ما كل بتدرجة يجينه أنا من ألبات لعبات وشاكين لم يسولوتوت منغستنا أجرات أساتاني ميلوتنا جرالنا
0: لكن هون
1: لليلوش دقمو من ألبات فرد اللي كامرو يشلان فرد قنطة زاوتا البنوك كلي
0: عندن دقزي كاركاتونو زوم أوتي من لو كاركاتونن سنعهون يالو منغستنا بتالي بكفتن وفرد بيتنا بمنغستي هكا مكار يالو وطرات يعني داقر سووتش ما يمسلون بتقام تتال الفوال ممر يوسف بتقام تتال الفوال ناس شكارانو إيهي نغر ودزيم ويم ودزيم عند مفتي كالتا سرالت لهاقريت وطقام أسجينو مكنياتهم كلا يالوت تلالك زونوش نيالا دمت أو تيدافرو نسون ترون كسب بروت كذا دنيا ينتو زيقا منم يمان ساتاك ما ينورو مننا إيهي نغر اللبات بيستطو بقزي بتالي نغروش كما بلاشاتا شوبة فيت يونا نغر بيدرق ترونو ترونو يا إيهي
1: دنيا بكل اندزانا ميستايو بليلوش بكل قن ياندن راسون فلللي أفشقاري
0: يراسون يي قن لكنا
1: መንግስቱ በመርጫ መቀየር አለበት ነገሮች እንዲቀየሩ
0: መምሪው ሰፍ ለሰጠን ሰፋ ያለ ማብራሪያ እጅግ አርጋ መሰግናለሁ ሻባት ሻሎም
1: ሻባት ሻሎም

ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ይህ ሳምንታዊ የመዝናኛ ዝግጅታችን ነው። እናንተን ያስናኑ ያስተምራሉ ያልናቸውን የተለያዩ ዝግጅቶች ይዘን ቀርበናል። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። በመጀመሪያው ዝግጅታችን ስለ ጓደኝነት የተጻፈ ጽሑፍ እናቀርባለን። ጓደኝነት ሰዎች ጓደኝነት የሚመሰርቱት ወይም የጀመሩትን ጓደኝነት የሚያጸኑት በአብዛኛው ስሜታቸውን የሚረዳና በጋራ የሚያስማማቸው ነገር ሲኖር ነው። ከጊዜ ወደ ጊዜ አንዳቸው የራሳቸውን አስተሳሰብና ጠባይ እየተው የጓደኛቸውን ይከተላሉ። ቀድመው ይጠሉት የነበረውን ነገር በጓደኛቸው ምክንያት እየወደዱት ቀድሞ የያዙትን ምግባር ተተው የጓደኛቸውን ምግባር ይከተላሉ። በአጠቃላይ በክፉም ሆነ በደግ ከቅን ሰው ጋር ቅን ትሆናለህ፣ ከክፉ ጋር ደግሞ ክፉ ትሆናለህ እንደተባለው ባልንጀራቸውን ይመስላሉ። ለዚህ ነው ጓደኛህን ንገረኝና ማንነትህን እነግርሃለሁ የሚባለው። በጓደኝነት ለበርካታ ዓመታት አብሮ መቆየት ያቀራርባል። በጋራ የሚስማሙበት ነገር እየበዛ ስለሚሄድ ሚስጥር መጋራት፣ በሐዘንና በደስታ መረዳዳት ይኖራል። ብዙ ገጠመኞችን በጋራ ማሳለፍ ስለሚኖርም እስከ ሕይወት ፍጻሜ የማይረሱ ትዝታዎችን ማፍራት ይቻላል። ሆኖም ግን ይህ ግንኙነት በፈተናዎች ውስጥ አብሮ ለመዝለቅ አስተማማኝ አይደለም። ከሁለቱ ጓደኛማቾች የአንዱ የሕይወት ፍልስፍና ሲቀየርም ያስተሳሰራቸው የጓደኝነት ክር እየላላ ይመጣና ሁለቱም የየራሳቸውን መንገድ መከተል ይጀምራሉ። ሁለቱም ከሐሳባቸውና ካሉበት ሁኔታ ጋር የሚስማማ አዲስ ጓደኛ አፍርተው ይኖራሉ። ይህ አይነቱ ጓደኝነት በተመቻቸው ሁኔታ ውስጥ ጊዜን ለማሳለፍ እንጂ ከዚያ ያለፈ ግብ ስለማይኖረው ማናቸውም ጓደኝነቱን ለማጽናት የሚያስፈልግ መስዋዕትነት ቢኖር ለመክፈል አይገደዱም። በጓደኝነት ውስጥ መዋደድ ሊኖር ይችላል። ፍቅር ተብሎ ለመጠራት ግን ሚዛን አይደፋም። አሁን ኢንተርኔት ድረገጽ ላይ ያገኘነውን አጭር ጽሑፍ

ሶስት ነገሮች ጠንክሮ መስራት ቅንነትና ጽናት በህይወት ውስጥ አንድን ሰው ሊያጠፉ የሚችሉ ሶስት ነገሮች ሱስ ትቢትና ጭንቀት ሰውነት ገጣሚ በቃሉ ሙሉ ጭንቅላት ዓለም ነው እድል ደግሞ እንዳንገት ስንዞር የሚታይ ባግራሞት በድንገት ካንገት በታች ያለው ትውልድ የሚያስቀጥል እድሜ የሚባለው የመኖሪያ ዘመን ህይወት ነው ይባላል አካል አጠቃላይ አንድ ላይ ሲተመን ይቅርታ ሰዎች በማወቅም ሆነ ባለማወቅ ይቀያየማሉ ቅያሜ ባላሰብነው ሁኔታ ከቅርብም ሆነ እንዲሁ ከምናውቃቸው ሰዎች ጋር ያቆራርፋል ያቀያይማል ያራርቃል ታዲያ ይህ ቅያሜ ልባችን ውስጥ መጥፎ ስሜት ሳይቋጥር ማርከሻውን ይቅርታን መቀበልና መስጠት አማራጭ የሌለው መፍትሄ ነው ይቅርታ መቼና እንዴት ሰዎች እንዲሁ ለራሳቸው ጉዳይ ወጥተው የማያውቁትን ሰው ሲገፉ ይቅርታ ይጠይቃሉ የማያውቁትን መንገድ ወይም ቦታ እንዲያመላክቷቸው ለመጠየቅ ሲፈልጉ ደግሞ በመጀመሪያ ይቅርታን በማስቀደም የሚጀምሩ ሰዎች ጥቂት አይደሉም ይቅርታ የትህትና ምልክትም ነው ይቅርታ በሰዎች መካከል ብቻ ሳይሆን ከአምላክም ይለመናል ሀገርን የሚመሩ ባለስልጣናት በእውቀት ካደጉ ሊቃውንት እስከ ተራሰው ድረስ እንደበደለ ስለሚያምን አምላኩን ይቅር በለኝ ሲል ይስማል በሐሳብ አለመግባባት ሲፈጠር ትንሽ መገፋፋት ሲከሰት ጀምሮ ያሉትን ጥቃቅን ጉዳዮች ጀምሮ እስከ ታላቅ በደል ድረስ በይቅርታ ይሽርና ሰዎች ሲግባቡ አብሮ መኖር ሲቀጥሉ መልካም ነገሮችን ሲሰሩ ለአዲሱ ትውልድም መልካም ነገርን ሲያስረክቡ ይስተዋላል ይቅርታ የትትና መገለጫ ያርቆ ሐሳብነት ማመላከቻ ያንድነቱ ለማሰሪያ ታላቅነትን የሚያሳይ ትልቅ ምስጢር ነው።

ይቅርታ ለራስ የሚሰጥ ድንቅ ስጦታ ነው። ሰው ይቅር ማለት ሲጀምር ህይወት ይጀምራል ይባላል። ሰዎች ሰውን የሚበድሉት አንድም አላዋቂ ሆነው ሌላም ያልገባቸው ነገር ስላለ ሊሆን ይችላልና ይቅርታ በማድረግ ታላቅነታችን እናሳያቸው። አንዳንዶቻችን የራሳችን ህይወት ብንዳስስ በርካታ ነገሮችን ልናይ ልንገነዘብ እንችላለን። ይቅርባን ኖሮ በጣም ጠቃሚና በርካታ ነገሮችን ልናጣ እንችል ነበር። በይቅርታ ጓደኝነትን፣ ፍቅርን፣ ትዳርን፣ ልጅን፣ መከባበርን፣ ስልጣንን፣ ንብረትን፣ አብሮነትን ሌላም ሌላም በርካታ ነገሮችን ያተረፈን እንኖራለንና ለይቅርታ ትልቅ ዋጋ እንስጥ። ይቅርታ ማድረግና ይቅርታን መቀበል በህይወታችን ወሳኝ ጉዳይ ነው እንላለን። እንዳታጣ ተስፋ። የተከበራችሁ አድማጮቻችን በዝግጅታችን ዘና ያላችሁ ትምርትም እያገኛችሁ እንደሆነ ተስፋ እናደርጋለን። አሁን አንድ ሙዚቃ እንጋብዛችሁና ተመልሰን እንገናኛለን።

የተለያዩ አታር ኢንተርኔት ላይ ያገኘናቸውን አስተማሪና የታዋቂ ሰዎች አባባል እናቀርባለን። ፍቅር ማለት እንደ ውቅያኖስ ሰፊና ጥልቅ ነው። የሚሞትለት ዓላማ የሌለው ሰው ለመኖርም ብቁ ዓላማ የለውም። ማርቲን ሉተር ኪንግ። ተስፋ መቁረጥ ሲሰማኝ በታሪክ ሁሉ ምንጊዜም የእውነትና የፍቅር መንገድ ማሸነፉን አስባለሁ። ጨካኞችና ነፍሰ ገዳዮች ነበሩ ለጊዜው የማይደፈሩ መስለው የሚታዩት፣ ሆኖም በመጨረሻ ሁልጊዜም ይወድቃሉ። ማህተመ ጋንዲ። ባለው ነገር የሚረካ ሀብታም ነው። ሶክራትስ። በዚች ምድር ሁሉ ነገር ያልፋልና ስታገኝም ከልክ በላይ አትደሰት፣ ስታጣም አብዝተህ አትከፋ። በአስቸጋሪ ፈተና መሃል እድል ተቀምጣ ሊሆን ይችላል። አልበርት አንስታይን። አንድ ነገር ለመስራት አንተ የራስህ የሆነ የተለየ አቅምና ችሎታ እንዳለህ እመን። ሰዎች በተፈጥሯቸው ከቤተሰቦቻቸውና ከአካባቢያቸው በሚወርሱት ልምድና ዕውቀት የተለያየ አቅምና ግንዛቤ አላቸው። ስለዚህ አንተም አንድ ነገር ለመስራት የሚያስችል የተለየ ነገር እንዳለህ እመን። ላንተም ሆነ ለሌሎች ሰዎች በጎ ሐሳቢ አምሮ ይኖርህ። አንተ ለምታደንቀውና ለምትሰራው ነገር እችላለሁ፣ አደርገዋለሁ በማለት አዎንታዊ እምነት ካለህ በጉዞ ሁሉ ያለው ድካም አይታወቅህም። ሌሎች ለሰሩት ነገር ደግሞ ሳይገባህ ከምትተች ወይም ከምታደንቅ ያን ነገር ሲሰራ ያለፈበት ጉዞና ድካም እንዳለ በበጎ አእምሮ ብታስበው ለሰዎች ጥሩ አስተያየት ልሰጣቸው ትችላለህ። በሕይወት ጉዞህ ላይ ዳገትና ቁልቁለቱ አስቸጋሪ ቢሆንም በመጨረሻ ግን በድል እንደምታጠናቅቅ እመን። የመጨረሻውን ድል ባሰብክ ጊዜ ድካሙን ቸል ትለዋለህ፣ አቅምም ይኖርሃል። አንዳንዶቻችን በሕይወታችን አንድ ነገር ስንፈልግ ያ እንዲሳካ ሌላውን በዙሪያችን ያለውን ሁሉ ነገር እንረሳዋለን። ለምሳሌ ቤተሰብ፣ ሥራ ወይም ሌላ ትኩረት ልንሰጠው የሚገባ ነገር ሊሆን ይችላል። ጭራሽ እንረሳውና እንዲሳካልን ለምንፈልገው ነገር ብቻ ስንባዝን ሳናስበው የምናጣቸው ነገሮች ይበዙና በጉልምስናችን ጊዜ ሊኖረን የሚገባን ነገር ይባክንብናል። ስለዚህ ለሁሉም ነገር ተመጣጣኝ ትኩረት እንስጥ። አንዳንዴ ነገሮችን በቅጡ ባልተረዳን ሁኔታ የተለየ ጥቅም እናገኛለን ብለን በስሜታዊነት የምናደርጋቸው ነገሮች ሌሎችን በመጉዳት ወይም ተመልሶ ራሳችንን ዋጋ የሚያስከፍል ሁኔታ በመፍጠር ይጎዳናልና ባልገባን ነገር ላይ በስሜታዊነት እርምጃ ለመውሰድ አንሞክር።

እንኳን መረንበት ገጣሚ ልዑል መኮንን እንኳን መረንበት ራይት ሆነን ለሰው ለመክሰል ለመቁሰል ኑሮ መቻነሰው ለለት ጉርስ ላመት ልብስ ላንዲት ቁራጭ ራዛ ደም እየገበረ ላብ እየሰፈረ ተስፋ ለሚገዛ ያለድሜ ለሚጎብጥ ለመልካችን አምሳል ለመክሰል ለመቁሰል ህይወት መቻ ያንሳል ምን አለበት ታዲያ ከሁሉ አይኖች ጋራ በቅን መተያየት ሸክም ላለበት ሰው ውለታ ሳይቆጥሩ ትንሽ ይቅር ማለት ትንሽ ለፈገግታ ምክንያት ማፈላለግ በደግነት ማከም የህመምን ፈለግ ቃል አለማራገብ የምላስን ሰዓት እየሰሙ ማለፍ ቶሎ ቶሎ መርሳት ካፍ እየቀደሙ ፍቅር ብቻ መልቀም ሰውን በዚህ መውደድ ሰውን በዚህ ማከም በሰዎች ድካም ውስጥ ራስን ማየት መቻል ለራስም ለአምላክም ለሰውም ይመቻል ሞቀስ መክሰስ መርገም የሳቱንም መድገም እንኳን ድኩም ገላን ነፍስን ያሰለቻል ዓለምም ፍጥረትም ዘመንም ህይወትም እውነትም እምነትም ሳይደርሱበት ያልቃል አንድ ሰው አንድ ልብ አንድ አካል እንኳን ስለክፋት ለፍቅር መች ይበቃል ታዲያ ለዚህ ሁሉ መግቻ ለዚህ ሁሉ መርቻ ለዚህ ሁሉ መፍቻ ቶሎ ቶሎ መውደድ ይቅር ማለት ብቻ የበለዙን ልቦች በተስፋ እንድንኩል በቅንነት መንገድ ትንሽ እንቸኩል የበለዙን ልቦች በተስፋ እንድንኩል በቅንነት መንገድ ትንሽ እንቸኩል።

ሰዎች የተከበራችሁ አድማጮቻችን የዛሬው የመዝናኛ ዝግጅት ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን። አስተያየታችሁ ባይለየን በሚቀጥለው የመዝናኛ ዝግጅት እስክንገናኝ ቸርን ሰንብት። የዛሬውን ፕሮግራም አዘጋጅቼ ያቀረብኩላችሁ ወርቅነሽ ሸቴ ነበርኩ። ሰላም ሁኑ።

የተከበራችሁ አድማጮቻችን ለባልደረባችን ወርቅነሽ ቴን እጅግ አድርገን እናመሰግናለን። የመዝናኛና ቁም ነገር ማስጨበጫ ፕሮግራሙን እሷ ነበር ያዘጋጀችልን። እናንተም እንደተዝናናችሁ ቁም ነገር እንደጨበጣችሁበት ተስፋ እናደርጋለን። ከዚህ ቀጥለን ደግሞ አንዳንድ ነገሮችን እንበላችሁ። የሰሜን እስራኤል ነዋሪዎች ከሂዝባላ የደረሰባቸው ያለውን ጥቃት መንግስት ልባት እየሰጠ ባለመሆኑ በህይወት ታሉት በታች በህይወት ከለሉት በላይ ሆነን እንገኛለን ይያሉ ነው። እስራኤልና ሊባኖስ በሚቀጥለው ሳምንት ለድርድር ዋሽንግተን እንደሚገናኙ ቀጠሮ መያዛቸው ይፋ ሆኗል። ፖሊስ የይመኑ ዘለቀን የግድያ ሁኔታ አጣርቶ በማጠናቀቅ ፋይሉን ለአቃቢ ህግ አስረክቧል። ዋነኛው ተጠርጣሪውም ለፍርድ እንዲቆም በፋይሉ ላይ ታይቷል ተብሏል። በማጋብ ፖሊሶች ላይ ስጋት አሳድሯል ተብሎ የተጠረጠረ የራሃት ከተማ ኗሪ በፖሊሶች ተመቶ ህይወቱን ማጣቱን ይፋ ሆኗል። ይህ ክስተት የሆነው ባሳለፍነው ሌሊት አርብ ለቅዳሜ አጥቢያ ነበር። ቱርክ የሐማስ ሰዎች በቱርክ እየሰለጠኑ ነው ተብሎ በእስራኤል ሚዲያ የተወራው ወሬው በሬ ወለደ ነው። በእስራኤል የተወራው ወሬ ከእውነት የራቀ ነው። የቱርክን መልካም ስም ለማጠልሸት ሆን ተብሎ የተደረገ ነው ስትል የሐማስ ሰዎች በምድሯ እየሰለጠኑ አለመሆኑን የፕሬዝዳንቱ የኤርዶዋን የታየብ ኤርዶዋን ቢሮ ይፋ አድርጓል። የተከበራችሁ አድማጮቻችን የቀኑ ፕሮግራማችን ይሄን ይመስል ነበር። በማታው ፕሮግራማችን በተመሳሳይ ሰዓትና ቦታ እንጠብቃችኋለን። ለባልደረቦች ሙዚቃውን ለመረጡት የመዝናኛ ፕሮግራሙን ላዘጋጀችልን በቀኑ ፕሮግራምም ትንተናውን ለሰጠን ዮሴፍ ረዳኝ እጅግ አድርገን እናመሰግናለን። በያላችሁበት ሰላም የሰፈነበት ቀን እንዲሆንላችሁ እየተመኘን ለቴክኒክ ባለሙያችን ሚካኤል ኦልሽቫንግ ምስጋና ይድረሰው። አብሬያችሁ የቆየሁት ገብርኤል በየነ ነበርኩኝ። በያላችሁበት ሰላም የሰፈነበት ሰንበት ይሁንላችሁ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ክለቱ እንደ ብራን ዘመን አቆጣጠር ዮም ሻባት ካፍ ቤት በኢያር ታፍሽን ፔቫቭ እንደ አውሮፓውያን ዘመን አቆጣጠር ማይ 9/2026 እንደ ኢትዮጵያውያን ዘመን አቆጣጠር ግንቦት 1/2018 ሲሆን የቴክኒክ ባለሙያችን ናቲ ብላንኬት፣ የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች ለመወያየት እንግዳ ጋብዘናል። እንዲሁም የደህንነት ጉዳዮችን በተመለከተ ትንተና ሊሰጠን ባልደረባችን ጥላሁን መልኬ ተዘጋጅቶ እየጠበቀን ይገኛል። ቆይታችሁ ስርጭታችን እስኪጠናቀቅ አብሮን እንዲዘልቅ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እንሆ። ከሂዝባላ በተተኮሰ በሚፈነዳ ድሮን ተመተው በሰሜን እስራኤል 3 የእስራኤል ወታደሮች መቁሰላቸው ተዘግቧል። የቀድሞ የሳት አደጋ ተቋማሪ የነበሩት ብርጋዴር ጀነራል ዴዲ ስምኺ የፓርላማ አባል ለመሆን እየሰሩ መሆናቸውን ዛሬ አስታወቁ። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አደኻኖም ገብረየሱስ ሃንታ በሚባለው ቫይረስ የተያዙ ሰዎች ከመርከቡ ሲወርዱ ከሚቀበላቸው አባላት ጋር ለመሆን ስፔን ገብተዋል። የሃንጋሪ አዲሱ ጠቅላይ ሚኒስትር ፒተር ሜደር የተመረጥኩት ህዝቤን ለማገልገል እንጂ ለመግዛት አይደለም ብለዋል። ቱርክ የሐማስ ሰዎች በቱርክ ምድር እየሰለጠኑ ነው መባሉን አጥብቃ ተቃወመች። የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። የእስራኤል መከላከያ ሰራዊት በሰሜን እስራኤል የሂዝባላን ኃይሎች ለማጥቃት እያደረገ ባለው እንቅስቃሴ ከሂዝባላ በተተኮሰ ድሮን 3 ወታደሮች መቁሰላቸው ተዘግቧል። የጥቃቱ ሰለባ ተሆኑት ወታደሮች መካከል ያንዱ ወታደር ጉዳት በጣም ከፍተኛ ነው ተብሏል። የመከላከያ ሰራዊቱ ቃል አቀባይ ጉዳት የደረሰባቸው ሁሉም ወታደሮች ለሕክምና እርዳታ ወደ ሆስፒታል ተወስደዋል፣ ቤተሰቦቻቸውም የወታደሮችን በድሮን ተመቶ መቁሰል ተነግሯቸዋል ብለዋል። መከላከያ ሰራዊቱ በደቡብ ሊባኖስ ወደሚገኘው የእስራኤል ወታደሮች የተተኮሱ ድሮኖችን በተከታታይ ማክሸፉን አስታውቋል። የተጎዳ ወታደር እንደሌለም ተናግሯል። በሰሜን እስራኤል መቱላ በሚባለው አካባቢ ከሂዝባላ የተተኮሰ ግን ያልፈነዳ ድሮን መገኘቱን የአካባቢው አስተዳደሮች ለነዋሪዎች አስረድተዋል። በቀጣይ መከላከያ ሰራዊቱ እያደረገ ባለው ጥቃት የተኩስና የፍንዳታ ድምጾች ሊሰሙ እንደሚችሉ የአካባቢው ነዋሪዎች እንዲያውቁ የአካባቢው አስተዳደሮች ከመከላከያ ሰራዊቱ የተሰጣቸውን መረጃ አሳውቀዋል። የሰሜን እስራኤል ነዋሪዎች ከሂዝባላ እየደረሰባቸው ያለውን ከፍተኛ ተጽዕኖና ጉዳት አስመልክተው ሲናገሩ መንግስት በሰላም ወጠን በሰላም የመግባት ደህንነታችንና የኢኮኖሚ ደህንነታችን የመጠበቅ ግዴታ አለበት ብለዋል። በአሁኑ ሰዓት በአካባቢያችን በሰላም ወጠን በሰላም የመግባትና የኢኮኖሚ ደህንነት የለንም። ከሁለት ዓመት ተኩል ወዲህ አካባቢያችን ደህንነት ከድጡ ወደ ማጡ ከጊዜ ወደ ጊዜ በመሄዱ አሁን በሰሜን እስራኤል ያለን ህይወት ከሞቱት በላይ በህይወት ታሉት በታች ነው። ሰላም የለም፣ ጦርነትም የለ፣ ኖርማል ነው ለማለት የሚያስቸግር ኖርማል ነው ኖርማል አይደለም ለማለትም የሚያስቸግር ነው ብለዋል። ሀገሪቱ የተኩስ አቁም ስምምነት ላይ እንደሆነ ታስባለች። ይሁን እንጂ ከሂዝባላ ወደ ሰፈራችን ሌት ተቀን ይተኮሳል ሲሉ የሰሜን እስራኤል ነዋሪዎች ተሆኑት መካከል ዮኤል አበርቦህ ተናግረዋል። እስራኤል ሰሞኑን በሊባኖስ ቤሩት ከተማ አንድ ከፍተኛ ሂዝባላ ባለስልጣናትን መግደሏን ተከትሎ ሂዝባላ በትናንትናው ዕለት ወደ ሰሜን እስራኤል 3 ሮኬቶችን ተኩሷል። አንዱን ሮኬት መከላከያ ሰራዊቱ ያከሸፈው ሲሆን ሁለቱ ሮኬቶች ደግሞ ክፍት ቦታ ላይ መውደቃቸው ተዘግቧል። የእስራኤል መከላከያ ሰራዊት በሊባኖስ የሮኬት መወንጨፊያዎችን እያደነ ለማጥቃት እየተዘጋጀ እየመጣ ሲሆን ይህን ተከትሎ ከሂዝባላ ወደ እስራኤል የሚተኮሱ ድሮኖችም ተጠናክረው እንደሚቀጥሉ እየተዘገበ ነው። እስራኤልና ሊባኖስ በሚቀጥለው ሳምንት ለድርድር በዋሽንግተን የሚገናኙ ሲሆኑ በሚያደርጉት ድርድር ዘላቂ የሆነ የተኩስ አቁም ለማድረግና ሂዝባላን ትጥቁን ለማስፈታት እንዲሁም ሁለቱ ሀገራት ድንበርን በተመለከተ የውይይታቸው ዋና ዋና ነጥቦች እንደሚያደርጉ ይፋ ሆኗል። አንድ ማነታቸው ይፋ ያልሆኑ እስራኤላዊ ባለስልጣናት ሁለቱ ሀገራት የድርድር ቡድን እንደሚያቋቁሙ ገልጸው ድርድሩ በሚካሄድበት ወቅትም የእስራኤል መከላከያ ሰራዊት በሊባኖስ መገኘቱ ይቀጥላል ብለዋል። አንድ ማነቱ ይፋ ያልሆነ ወታደራዊ ከፍተኛ ባለስልጣን ደግሞ እስራኤል በመታደርጋቸው የተለያዩ የጦርነት አቅጣጫዎች ለመውጣት ያደረገች ያለው ጥረት መውጫ ቀዳዳ ጠፍቶታል። ከነዚህ የጦርነት አቅጣጫዎች ለመውጣት እስራኤል ሁለት አማራጮች አሏት። እነሱም ወደ ጦርነት መመለስ ወይም ከኢራን ጋር ስምምነት ላይ መድረስ ነው ብለዋል። ኢራን የኒውክሌር ፕሮግራሟን ትታ ስምምነት ላይ መድረስ አትፈልግም። አሜሪካም ኢራን የኒውክሌር ፕሮግራም እቅዷን እስካልተወች ድረስ ለኢራን ግትር አቋም እጅ አትሰጥም። በዚህ የተነሳ የተጀመረው ድርድር በተጀመረበት ላይ ይገኛል። በዚህም የተነሳ የእስራኤል መከላከያ ሰራዊት ሊነሱ ለሚችሉ ነገሮች ተገቢውን መልስ ለመስጠት ዘወትር በተጠንቀቅ ላይ ይገኛል ሲሉ ተናግረዋል። ባሳለፍነው ሌሊት የራሃት ከተማ ኗሪ የሆነውን አህመድ ሳኢድ ናኢሚን በህይወታችን ላይ ስጋት አሳድሯል በሚል ጥርጣሬ በጥይት ተኩሰው የገደሉ ፖሊሶች ምርመራ ተጀምሮላቸዋል። ፖሊሶች ላይ ጥቃት ሲነሳ ፖሊሶችን የሚመረምረው አካል በፖሊሶች ላይ ምርመራ መጀመሩን አስታውቆ በጥይት ተኩሶ ግለሰቡን የገደለውን ፖሊስ ለሁለት ሳምንት ከሚሰራበት ፖሊስ ጣቢያ አርቆታል። ፖሊሱ ጉዳዩን በተመለከተ ምንም አይነት እንቅስቃሴ እንዳያደርግ የታገደ ሲሆን የሟች ቤተሰቦች ዘረኛው የእስራኤል ፖሊስ ጥይት ተኩሶ እንደፈለገ ለመግደል የሚያግደው ነገር የለም ሲሉ ኮንነዋል። የቀድሞው የእሳት አደጋና የነፍስ አድን ተቋም ስራ አስኪያጅ የነበሩት ብርጋዴር ጀነራል ዴዲ ስምኺ በሀገር አቀፍ ደረጃ ወደ ፖለቲካው ዓለም ለመቀላቀል እየሰሩ መሆናቸውን ዛሬ በርሆቦት ከተማ በተደረገላቸው ቃለ መጠይቅ አሳውቀዋል። ዴዲ ስምኺ ወደ ፖለቲካ ለመቀላቀል እየሰሩ እንደሆነ ይፋ ያደርጉ እንጂ የሊኩድ ፓርቲ በሚያደርገው ፕራይሜሪስ እንደማይወዳደሩ አስረግጠው ተናግረዋል። በሀገሪቱ የተለያዩ ስር ነቀል ለውጦች እንደሚያስፈልጉ ረዳለው። ለውጥ ለማምጣት ትክክለኛው ሰው እኔ ነኝ ብዬ አምናለሁ ሲሉ ንግግራቸውን አሰምተዋል። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ገብረኢየሱስ ቴኒሪፋ በመተባለው ደሴት ከኔዘርላንድ የመዝናኛ መርከብ ነገ ይወርዳሉ የተባሉ ሃንታ በሚባለው ቫይረስ የታየባቸውን ሰዎች ከመርከቡ ሲወርዱ ከሚቆጣጠሯቸው ቡድን ጋር ለመገናኘት ዛሬ ስፔን መግባታቸው ተዘግቧል። ከመርከቡ ተጓዦች መካከል የተወሰኑት ሃንታ በሚባለው አደገኛ ቫይረስ መያዛቸው ሰሞኑን በስጋት የተወራ ሲሆን ቴድሮስ አድሃኖም ከመርከቡ ካፒቴን ጋር ግንኙነት መኖራቸውን ኤክስ በሚባለው ማህበራዊ ድረገጻቸው ሲገልጹ ምንም እንኳን በርካታ ሰዎች እየተዝናኑ በሚገኙበት መርከብ ሃንታ የሚባለው አደገኛ ቫይረስ መከሰቱ ቢገለጽም ተጨማሪ ሌላ የመርከቡ ተሳፋሪዎች አለመለከፋቸውን ጽፈዋል። መርከቧ በአጠቃላይ 140 የሚሆኑ ሰዎችን የያዘች ስትሆን ተሳፋሪዎችን ለማውረድ ቴኒሪፋ ከምትባለው ደሴት ትደርሳለች ተብሎ እየተጠበቀች መሆኑን ፍንጭ ሰጥተዋል። ከመርከቡ የሚወርዱት የመጀመሪያዎቹ የስፔን ዜጎች ከማንም ጋር ሳይቀላቀሉ ብቻቸውን እንዲሆኑ ወደ ተዘጋጀላቸው ቦታ እንዲያመሩ የተመደቡ ሰዎች እየጠበቋቸው ነው። የስፔን የሀገር ውስጥ ጉዳይ ሚኒስተር ከስፔን ዜጎች ውጭ የሆኑ የመርከቡ ተሳፋሪዎች እነሱን የሚወስድ አውሮፕላን እስካልተዘጋጀ ድረስ በመርከቡ ውስጥ የሚቆዩ መሆናቸውን አሳውቀዋል። ምንም እንኳ ባሳለፍናቸው ሁለት ቀናት አሜሪካ በሆርሙዝ ሰርጥ ጥቃት ማድረሷ ቢታወቅም ኢራን ከአሜሪካ የቀረበላትን የመደራደሪያ ሐሳብ እስካሁን ባንክሮት እያየችው ነው ተብሏል። ሐሙስ ሌሊት ለአርብ አጥቢያ የአሜሪካና የኢራን ኃይሎች ሆርሙዝ ሰርጥ አካባቢ የተኩስ ልውውጥ ቢያደርጉም የተኩስ አቁም ስምምነቱ ተከብሮ እንደሚቀጥል ፕሬዚዳንት ዶናልድ ትራምፕ ደጋግመው ተናግረዋል። ኢራን ሆርሙዝ ሰርጥን እያቋረጠ ወዳለ የአሜሪካ የጦር መርከብ ተኩስ በመክፈት ለመጉዳት የሞከረች ስትሆን ወዲያውኑ የአሜሪካ የጦር መርከብ የኢራን ወታደሮች ወደሚገኙበት አካባቢ ተኩስ በመክፈት ምላሽ ሰጥቷል። አሜሪካም ትሁን ኢራን ተኩሱን እነሱ ቀድሞ እንዳልጀመሩ ቢናገሩም ሰርጡን አቋርጦ ለመሄድ ጉዞ ላይ በነበረ የአሜሪካ መርከብ የጦር መርከቦች ከኢራን በተከፈተ ጥይት መጎዳታቸውን አሜሪካውያን ባለስልጣናት ተናግረዋል። ዶናልድ ትራምፕ የአሜሪካ የጦር መርከቦች ከኢራን የተሰነዘረባቸውን ጥቃት ተቋቁመው ሆርሙዝ ሰርጥን ማለፋቸውን ጠቅሰዋል። ኢራን ኖርማል የሆነች ሀገር ብትሆን ኖሮ አሉ ፕሬዚዳንት ዶናልድ ትራምፕ በአሜሪካ የጦር መርከቦች ላይ ጥቃት ለማድረስ አትሞክርም ነበር። ሀገሪቱ እየተመራች ያለችው ቅጥባጡ ሰዎች በመሆኑ እንኳንም የኒውክሌር መሳሪያ ባለቤት አልሆኑ እንጂ አጋጣሚው ተመቻችቶላቸው የኒውክሌር መሳሪያ ባለቤት ቢሆኑ ኑሮ ይጠቀሙበት ነበር ብለዋል። እነዚህ ቅጥያጡ ሰዎች የዓለም ስጋት እንዲሆኑ አጋጣሚውን አንሰጣቸውም። አሁን የቀረበላቸውን ስምምነት የማይቀበሉ ተሆነ ከዚህ በፊት እንደቀጠቀጥናቸው አሁንም ደጋግመን እንቀጠቅጣቸዋለን ብለዋል። ኢራን በበኩሏ ሐሙስ ለአርብ አጥቢያ በሆርሙዝ ሰርጥ ታይቶ በነበረው ጥቃቱ የተከፈተባት በእሷ ላይ መሆኑንና የጥቃቱ ሰለባ እሷ መሆኑን እየተናገረች ነው። ቱርክ የሐማስ ሰዎች በቱርክ ምድር እየሰለጠኑ ነው ተብሎ በእስራኤል ሚዲያ ይፋ የተደረገውን መረጃ የሐማስ ሰዎች በቱርክ እየሰለጠኑ አይደለም ስትል አስተባበለች። የቱርኩ ፕሬዝዳንት ራጂብ ታይፕ ኤርዶዋን ቢሮ ዛሬ ቅዳሜ ይፋ እንዳደረገው የሐማስ ሰዎች በቱርክ ጥይት የመተኮስና ስልጠና ጥይት የመተኮስ ስልጠናና ድሮኖችን የመጠቀም ስልጠና እየተሰጣቸው ነው መባሉን ከእውነት የራቀ ሲል አስተባብሎታል። የመረጃው ዋነኛ ዓላማ አለ የፕሬዝዳንት ኤርዶዋን ቢሮ በአካባቢያችን ዘወትር ቋሚ ሰላም እንዲኖር የምትሰራውን የቱርክን ስም ሆን ብሎ ለማጠልሸት የታሰበ ነው ሲል በእስራኤል ግን የሐማስ ሰዎች የቱርክ ሲቪል ዜጋ መስለው የተለያዩ መሳሪያዎችን የመጠቀም አቅም እንዲኖራቸው በተለያዩ ህዝባዊ የመሳሪያ ማሰልጠኛ ቦታዎች ሲሰለጥኑ መታየታቸውን በሚዲያ ተወርቷል። ሐማስ ሰዎቹን በቱርክ ወታደራዊ ብቃት እንዲኖራቸው ያሰለጠነ ለሚፈልገው ዓላማ መዋል እንዲችሉ ወደ ሊባኖስ፣ ዮርዳኖስና ወደ ይሁዳና ሰማርያ ቀበሌ በማሰማራት ብጥብጥ ሊነሳባቸው በሚችሉ ቀጠናዎች በማስቀመጥ ቀጣይ የእስራኤል የደህንነት ስጋቶችና ፈተናዎች እንዲሆኑ ለእስራኤል ወጥመድ እያዘጋጀ መሆኑ በሀገራችን በከፍተኛ ሁኔታ እየተተነተነ ነው። የሃንጋሪ አዲሱ ጠቅላይ ሚኒስተር ፒተር ሜደር ሀገሪቱን ለመምራት ስልጣኑን በይፋ ተቀብለዋል። ሀገሪቱን ለመምራት ስልጣኑን ሲቀበሉ ቃለ መሐላ በፈጸሙበት ሰዓት ሃንጋሪን ለመግዛት ሳይሆን ለማገልገል ነው የተመረጥኩት ብለዋል። በሃንጋሪ ዲሞክራሲ እና ህገ መንግስት ፊት ቁሜ በግልጽ የምነግራችሁ ነገር ቢኖር አሉ አዲሱ ጠቅላይ ሚኒስተር፣ ተመርጫለሁ፣ ስልጣኑ በእጄ ነው ብዬ ከማንም በላይ መሆን አልፈልግም። በሚሊዮን የሚቆጠሩ የሃንጋሪ ዜጎች ለውጥ በመፈለግ መርጠውኛል። ለውጥ ለማምጣት ጠንክሬ እሰራለሁ ብለዋል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑ።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን የቅራቲያም ከተማ ኗሪ ከሆኑት ወይም ከሆነው ከመምር ሩቬን መሸሻ ጋር ነው ያያለን። እሱም በስልክ መስመራችን ይገኛል። መምር ሩቬን እንደምን አመሸ?
1: እንደምን አመሸህ ገብርኤል?
0: ሁሉ ሰላም እንዴት ነው?
1: ደህና ነን፣ ሁሉም ሰላም ነው።
0: መልካም። መቼም ወደ ሰሜን እስራኤል በተለይ ወደ ሊባኖስ ድንበር የሚገኙ የእስራኤል ዜጎች እየደረሰባቸው ያለው ነገር ቀላል አይደለም። ከሂዝቦላ የሚሰነዘርባቸው ጥቃት ይህን ተከትሎ እየተማረሩ ነው። የተኩስ አቁም ስምምነት አለ፣ እዚህ በፊትም ተነጋግረንበታል፣ ወረቀት ላይ ነው፣ ዜጎች እየተማረሩ ነው። መንግስት በእርግጣው መከላከያ ሰራዊቱ የሚወስደው ያጠፋ እርምጃ አለ፣ በቂ አይደለም። እዚህ አካባቢ ያለው ትርምስ በዜጎችና በመንግስት በቂ ያልሆነ በሂዝቦላ ላይ የሚያደርሰው ጥቃት እንዴት እየሄደ ነው? መምህር ሩቬን
1: ይኸውልህን ገብርኤል፣ በመጀመሪያ ደረጃ በሀይፋና በቅራዮት የማስጠንቀቂያ ደወል ነበር በአካባቢያችን። እኛ ምክንያቱም ከሰሜን እስራኤል ግማሽ አካል ነን። ምክንያቱም እስራኤል እንደሚባለው ከሆነ የተለያዩ በሚዲያዎች እንደሚነገረው ምክንያቱም እስራኤል የሂዝቦላን የኮማንደር ራድዋን የጦር መሪ በመግደሏ ምክንያት እነዚህ መሳሪያዎች በተወርሯል። ሶስት ወታደሮቻችንን ቆስለዋል። ከነሱትም አንዱ የጦር መኮንን ከባድ ቁስለኛ ሲሆን፣ ሁለቶች ደግሞ የቀላል ቁስለኝነት ደርሶባቸዋል። ይህንን መንደርደር ያደርግና ለጠየቀው ጥያቄ በእውነት በሂዝቦላና በእስራኤል በጃዙር ያለው ስምምነት ከሊባኖስ መንግስት ጣልቃ ገብነትን ይህ አይነት ሁኔታ የገበታ ውሃ ሆነ ነው የምታየው። በምንም ታምር ይህ ሁኔታ በሂዝቦላና በእስራኤል ያለውን የተኩስ ማቆምና ከዛም ሂዝቦላ ከትጥቁ ይፈታል የሚለው የሊባኖስ መንግስት ጣልቃ ገብቼ ነገር እናደርጋለን የሚለው ሁኔታ ከእውነት እየራቀ መጥቷል። ያለው ሁኔታ ምንድን ነው? አሁን እስራኤል የምታደርገው ጥቃት በሂዝቦላ ላይ በቂ አይደለም የሚለው ሁኔታ ትክክለኛ አባባል ነው። ምክንያቱም በሰሜን በኩል የሚኖሩት ወገኖቻችን በሀገራቸው ስደተኛ ቆይተው እንደገና ሁለተኛ ስደተኛ መሆን አንፈልግም በማለት ይሄ ነው የማይባል ቁይታ በማሰኝ ማታ ነው የሚገኙት። የእስራኤል መንግስት የሚያካሄደው ሁኔታ በአሁኑ ሰዓት በቂ አይደለም የሚል ሁኔታ ነው ያለው። በጠየቀው መሰረት ገብርኤል፣
0: መምህር ዮሴፍ ይቅርታ፣ መምህር ሩቬን፣ አሁን የሂዝቦላ ጉዳይ ከኢራኑ ጋር ይገናኛል ይባላል። ኢራን ረፍ ካለችው ያርፋል፣ ኢራን ዝም ካለችው እንደፈለገ ይሆናል። ኢራንና አሜሪካ ደግሞ ስምምነት ለመድረስ የህፃን ጨዋታ ነው፣ ድብብቆች ነው የሚጫወቱ። ያን ያክል በቃ ነገ ወይ ሊጣሉ ነው በደንብ ወደ ጦርነት ሊሄዱ ነው የሚባል ነገር አይታወቅም፣ ወይም ደግሞ ሊስማሙ ነው። በየት የሆነ ቁርጥርጥ ያሉ መግለጫዎች ነው የሚወጡ በዛና በዚህ። በዚህ የተነሳ ከኢራን ጋር የተያያዘ ስለሆነ የሂዝቦላ ጉዳይ በአጭሩ የሚፈታ አይመስልም። ድርድር አለ። አሜሪካ አሁን አሸማጋይ ሆና እስራኤልና ሊባኖስን በሚቀጥለው ሳምንት እስራኤልና ሊባኖስ ይገናኛሉ ይባላል። እስከሚቀጥለው ሳምንት ውይይቱ እስከሚሆን የሰሜን እስራኤል ነዋሪዎች እጣ ፈንታቸው ምን ሊሆን ነው?
1: ይኸውልህንን በጣም ከሚገርመው ነገር ምንድን ነው፣ አሁን በብራይስት ኢንተረስት ወይም ጥቅም ነገር አለ። አሁን ያለው ምንድን ነው? የእስራኤል መንግስት ያለው ድክመት ምንድን ነው? የራሱን ጥቅም አጉልቶ ባለማሳየት የእስራኤል መንግስት ነው። እንግዲህ በምናይበት ጊዜ ለምሳሌ አሜሪካ የራሷ የሆነ ጥቅም አለት፣ እንግዲህ በሆርሙስ በስመለከተ እና በኢራን በኩል ያለውን ድርድር ይሆናል አይሆንም የሚለው ሁኔታ የእስራኤል ጥቅም ከዛ ውስጥ ጎልቶ አይታይም። ጎልቶ የሚታየው የአሜሪካ ጥቅም ነው። እንግዲህ የአሜሪካ ጥቅም እውን እስከሚሆን ድረስ ድርድሩ ነው ለአሜሪካ የራሷን የፈለገችው እስከምታገኝ ድረስ በእስራኤል ሀገር በሰሜን በኩል ያለው ወገናችን መሰቃየት ማለትና በኢራን በኩል ለሂዝቦላ የሚሰጠው በርቀት ከፍተኛ ግዳፍ ስለዚህ እስራኤል የራሷን ጥቅም አሳልፋ መስጠቷ እጅግ በጣም ህዝቡን በማስቆጣት ላይ ነው የሚገኘው። ይሄንን ነገር ለባድረግ ማድረግ አለብን። በአሜሪካና በኢራን በኩል ያለው ይፈራረማን ጦርነት እንደገና ይነሳል የሚለው ሁኔታ የሀገራችን የእስራኤልን ጥቅም በደሙሉ በሙሉ አጥፎ ይዟን ብለን መናገር አያስደፍረን። ይሄንን የእስራኤል መንግስት በከፍተኛ ሁኔታ አተኩሮና ፎክስ አርጎ ማየት አለበት።
0: መምር ሮቬን አሁን አሜሪካና ኢራን አሁን እንደሚያደርጉት ጦርነት ሊገቡ ነው ወደ ሰላም ሊመጡ ነው እየተባለ አሁን እንዳለው አሁን እንደምናየው ታኳ ሆኖ ቢቀጥል የሰሜን እስራኤል ኗሪዎች እንዴ መልስ ሊሰጣቸው እኮ ይገባል። በአገራቸው ነው የሚኖሩ የአገራቸው መንግስት ነው እኮ መልስ መስጠት ያለበት።
1: አዎ እኔም እኮ ምለው ያለው ሁኔታ እኮ በጣም ውዥንብር ውስጥ እኮ ነው ያለ ሀገራችን ያለሽበት። ሁለት አይነት ውዥንብር ሶስት አይነት ውዥንብር አለባት። አንደኛ በዚህ በሰሜን በኩል ያለው ከፍተኛ አሰቃቂ የሆነው በየጊዜው የሚተኮሰው ተኩስና በሂዝቡላ በኩል ህዝቡንን እፎይታ የነሳው አንደኛው ሲሆን፣ በሁለተኛ በኩል ደግሞ በአሜሪካና በኢራን በኩል ያለው ውዝግብና አሁን ጦርነት ይነሳል አይነሳም የሚለው የአሜሪካን ጥቅም ባስመለከተ፣ በሶስተኛ ደረጃ ደግሞ በሀገራችን የተቃረበው የምርጫ ሁኔታ አለ። ይህ አይነት ሁኔታ ሶስት ሁኔታዎች በሀገራችን ውስጥ ከፍተኛ ቀውስ የፈጠረው ሁኔታ ነው። ስለዚህ እያንዳንዱ በግራ ክንፍም በቀኝ ክንፍም ሆነ የሀገሩን ኢንተረስ ሳይሆን ማን የበለጠ ድምፅ ያመጣል የሚለው ሁኔታ የሀገራችን ኢንተረስ እያንኮታኮተው ነው የምታየው በአሁኑ ሰዓት ገብርኤል።
0: አዎ ይህ ፖለቲካው ወደዚህ ሰርጾ መግባት በተለይም አሁን በቅርቡ ምርጫ ነው የሚደረግ። አሁን ራሱ አንዳንድ ግለሰቦች ዛሬ ወደ በሀገር አቀፍ ደረጃ ወደ ፖለቲካው እንደሚቀላቀሉ ይፋ እያደረጉ ነው። ስለዚህ ወደ ካምፔን በህርነ ቁጥር የሰዎችን የአካባቢውን የሰሜን እስራኤል ነዋሪዎች ችግር እንደ ካምፔን እና እንደ መመረጫ እንጂ በትክክል ለመፍታት የሚሰሩ ሰዎችም የሚገኙ አይመስለኝም እውነት ለመናገር።
1: ትክክል አባባል በምታይበት ጊዜ ይህ ሁኔታ እኮ የግል የሆነ ጥቅምን ነው የምታየው። ማነው የበለጠ ድምፅ የሚያመጣ የሚለውን ነው እንጂ በሰሜን በኩል ያለው ወገናችን የሚሰቃየውን ሁኔታ፣ ወታደሮቻችን በየጊዜው ልጆቻችን የሚዋጉት የሚቆስሉት የሚሞቱ ሁኔታ በሂሳብ ወስዶ የሚናገር የፖለቲካ ክፍል አሁን አትሰማም። በጣም ያሳስበ ቢሰማም ቢሆን ከእውነት የራቁ ነገሮች ነው የሚነገሩ። ይህንን ነገር መቅጨት፣ ይህንን ነገር መፍትሄ ማግኘት የእስራኤል መንግስት መሆን አለበት። ይህንን ነገር ያለውንን ሲሆን እስራኤል ከጦርነቱ ካለው ሁኔታ ውዥንብሩን እስከምትላቀቅ ድረስ የምርጫ ሁኔታ መራቅ አለበት ብሎ እንደማሰብ ሩቅ አድርጎ እንደማሰብ ምክንያት መቼ ይደርሳል፣ መቼ ነው እኔ የበለጠ ድምፅ ወስዳለሁ የሚለው ሁኔታ በጣም የሚያሳዝን ሁኔታ ነው ገብርኤል።
0: አዎ እውነት ለመናገር በጣም የሚያሳዝን ሁኔታ ነው። ሌላው መምህር ሩቬን አሁን አሜሪካና ኢራን እያደረጉት ስላለው ይሄ ድርድር ስለሚባለው ነገር እስኪ ዘለን እንግባ። አሁን ምን እየተደረገ ነው ያለው?
1: ምንም ነገር የለም። እዚህ በምታይበት ጊዜ ያለው ድርድር ምንድን ነው? የተለያዩ አገሮች ጣልቃ ይገባሉ እንደ ሽማግሌ እየተባሉ እነዚህ ሁኔታዎች በሙሉ በምናይበት ጊዜ በኢራን በኩል የተጠየቀው ጥያቄ ካንዴ ሁለቴ ከሁለቴ ሶስቴ የሚንግ የአሜሪካ የምትቀበለው በኢራን መልስ ከጊዜ ወደ ጊዜ የከረረና የፈለጉት እስከሚያገኙ ድረስ የሚል አቋም ያላቸው ናቸው የኢራን። እኔ ምን አይነት እንደሆነ እንጃ። እኔ አሜሪካ ከአንዴ 28 ሰዓቶች እንሰጣለን 24 ሰዓት እንሰጣለን የሚለው ሁኔታ ከዛም በኋላ ተመልሰው ከድርድሩ ጠረጴዛ በሚደርሱበት ጊዜ ለውጥም የለም፣ እንዲያውም ከለውጡ የከረረ ነው በኢራን በኩል የምናገኘው። ስለዚህ ኢራንን ማን ነው የሚመራት የሚለው ሁኔታ ራሱ አንዱ ውዥንብር ነው። ማን ነው የኢራን መሪ ብለህ አሁን ደፍረህ የምትናገረው ነገር የለም። ስለዚህ ከማን ጋር ነው ድርድር የምናደርገው ብለህ በምጠይቅበት ጊዜ መልስ የለም። አሜሪካን በዚህ አይነት ሁኔታ ውዥንብር ያስገባት፣ እስራኤልንም ቢሆን ከራሷ ኢንተረስት ጥቅም ውስጥ ያራቃት፣ እንዲሁም ሌሎችን ሀገሮች ውዥንብር ውስጥ ያስገባቸው በተለይ በዚህ በኩዌትም ሆነ በተለያዩ በኤሜሮ የተውለሚቱ ሀገሮች በዛ ያለው ሁኔታ ሁሉንም ውዥንብር ውስጥ እና ነገሩን ግልጽ ያደረገው በቅቷል። በአሁኑ ሰዓት ያለው ሁኔታ ይሄ ነው ብለህ ለመናገር ደፍረ ለህዝቡ መረጃ ማቅረብ የማትችልበት ወቅት ነው ያለንበት።
0: አሁን ወደ እንትኑ ስምምነቱ ሳይሳካ ቀርቶ ወደ ጦርነት ቢዞር እስራኤልና አሜሪካ በኢራን ላይ ጦርነት ቢከፍቱ ምንድነው እስራኤል ማድረግ ያለባት? መመር ሮቤን አሁን ያለውን ይሄ የኢራን መሪ የሚባሉትን እነሱነን መጥቶ ይሄን አገዛዝ ማፍረስ በበርካታ መጦርነት ማድረግ ወይስ አሉ የሚባሉ የኃይል ማመንጫዎችን መጥቶ ምናልባት ኢራን ኢኮኖሚዋ ሲጎዳ ምናልባት አቤት ምትል ከሆነ ወደዛ መሄድ ምንድነው አማራጭ ያለን አሁን ይሄ እየተባለ ያለው ድርድር ባይሳካ?
1: በመጀመሪያ እየተባለ ያለው ድርድር ባይሳካ ለእስራኤል ፀሐይ ወጣ ብለህ ለመናገር ያስደፍርሃል። በመጀመሪያ ደረጃ እስራኤል ያላት ፕሮግራምና ኢንተረስ ምነው በአሁኑ ሰዓት ኢራንን በኢራን ላይ ከፍተኛ ጥቃት በደረሰ ቁጥር የሂዝቡላ ጉልበት እየተዳከመ እንደሚሆንና አላ አይደለም እባብ በምትገልበት ጊዜ ራሱን ከገደልከው ሁሉ እንትን ይላል። የዛ አይነት ሁኔታ ነው። ኢራንን በተቻለ መጠን በኢኮኖሚም ሆነ በጦርነቱም ሆነ በተለያዩ መንገዶች ይሄን ያለውን መንግስት ከተጣለና አዲስ መንግስት ከተመሰረተ በኢራን ለእስራኤል ፀሐይ ወጣ ይሆናል። ከዛም ደግሞ ሊባኖስ የራሷ የሆነ ሀገር እንዳላት እፎይ ትላለች። ሂዝቡላ ጉልበቱ እየደቀቀ በሚሄድበት ጊዜ እርዳታ ያለውም የዛን ጊዜ በሰሜን በኩል ያለው ህዝብ በሙሉ ሰላም ይፈጥራል የሚል ከፍተኛ ተስፋ የተጣለበት የዚህ አይነት ሁኔታ በአሜሪካና በኢራን በኩል ያለው ሁኔታ ድርድሩ አቁሞ ጦር ቢከፈት ለእስራኤል ምንጻ ይሰጣል አልከው ጥያቄ የዚህ አይነት ሁኔታ ነው የሁላችንም የምንጠብቀው።
0: አሁን ከኢራን ጋር እስራኤል እያደረገች ባለችው በዚህ በጃ ዙር በአሜሪካ እንደው ምናልባት ስምምነቱ ነው ለእስራኤል የሚጠቅም ከኢራን ጋር ወይስ በኢኮኖሚ ኢራን ድቅቅ ማድረግ ነው ወይስ አይቀሬውን ጦርነት ማድረግ ነው? ለእስራኤል የቱ ነው ከሶስቱ የትኛው አማራጭ ነው ወይስ ሌላ አማራጭ አለ?
1: ሶስቶች አማራጮች ትክክል ናቸው። በመጀመሪያ ደረጃ የኢራን ኢኮኖሚ ማንኮታኮት ያስፈልጋል። በሁለተኛ ደረጃ የኢራን መንግስታው መቀየር አለበት። በሶስተኛ ደረጃ እስራኤል የራሷን ኢንተረስ መጠበቅ አለባት። ይህንን ሶስቱን በምንወስድበት ጊዜ ገብርኤል ለምሳሌ ያህል ኢኮኖሚን ባስመለከተ ኢራን በምትንኮታኮትበት ጊዜ በሀገር ውስጥ የራስ የሆነ የወንድማማች ጦርነትና መንግስቱን የመቀየር ጉልበት ሊኖር ይችል ይሆናል ሰው በቀል በማለት ይሄ አንደኛው ሲሆን፣ በሁለተኛ ደረጃ በምናይበት ጊዜ ደግሞ ኢንተረስ የሚለው ሁኔታ በኢራን በምትንኮታኮትበት ጊዜ የእስራኤል ጥቅም እየጎላ ይመጣል። ከዛም በአሜሪካና በእስራኤል ያለው በአሜሪካና በኢራን ያለው ሁኔታም የነበረው ድርድር ፈጽሞ ላይነገር ወይንም ለህዝብ ጆሮ እየራቀ ሊመጣ ይችላል። እና በዚህ አጋጣሚ ልብ ማድረግ ያለብን ምንድነው አሁን የኢራን ህዝብ በሙሉ ከእስራኤል ጋር ጠበኛ ነው ጠላት ነው ለመናገር አችልም። ኢራን እና በእስራኤል በኩል ከፍተኛ የሆነ የኗሪዎች ግንኙነት አለ መፈቃቀር ሁኔታ ማለ። ስለዚህ ይሄ ሁኔታ በዚህ አይነት ይሄን ሁኔታ መሰረት በማድረግ ኢራን ሌላ መንግስት ብትመሰረት በእስራኤልና በኢራን ማዕከል የሰላም ድርድርና ጥሩ የሆነ የመኖር የህዝብ መስማማት ሁኔታ ይኖራል የሚለው ሁኔታ ከፍተኛ የሆነ የእስራኤል ሀገር ህዝብም ህልም ነው።
0: ሌላው እንደው በጣም ለኛ ህብረተሰብ የሚጠቅም ነገር መምህር ሩቬን በርካታ እንቅስቃሴዎችን በማህበረሰባችን ታደርጋለና እንደው አዳዲስ ነገሮች ካሉ ለማህበረሰቡ በሰሙን እንደዚህ እንደዚህ ነው የሚባል እንደው ነገር ካለ ካንተስ መስማት የሚፈልጉ አንዳንድ እንትኖች አሉ። አሁን በተለይ አንተና እኔ እንደው በቅርቡ ማውራት ከጀመርን ያንተን እንደዚህ ትንተና ይወዳሉ በህብረተሰቡ የምታደርገውን እንቅስቃሴ የሚከታተሉ ሰዎች ስላሉ ብዬ ነው።
1: አዎ በመጀመሪያ ደረጃ አላ አይደለም ለወገናችን ለህዝባችን በፖለቲካው ዘርፉም ሆነ በትምህርቱ ዘርፉም ሆነ ብዙ ነገሮችን ለህዝባችን ጎን ቁመን ይሄን ከፍተኛ እርዳታ ማድረግ አለ። በምሳሌ አርጌ ቦስ ለምሳሌ የዛሬ 3 4 አመት ያህል ህብረተሰባችን የቲዮሪ ተምረን የመንጃ ፍቃድ እናወጣለን የሚል ህልም አልነበረውም ብዙ። ምክንያቱም በየመጣንባት ሀገር ተምረን ጽፈን አንብበን እድል ከሌላባት ሀገር ነው የመጣ ነው። ሁላችን 80% ብዬ ብናገር አያሳፍረኝም። በአሁኑ ሰዓት ከዚህ ከ3 አመት ወዲህ ያሉት ወገኖቻችን የቲዮሪያ ፈተና ተምረው ፈተናውንም በቃል ተፈትነው ዛሬ ገብርኤል አባቶቻችን በ67 አመት 70 አመት ያላቸው መኪናቸውን እያሽከረከሩ የልጅ ልጆቻቸውን ከመዋለ ህፃናት የሚያወጡ ቁጥራቸው ብዙ ነው። ከዚህ ሀገር ይሄን ነገር ፕሮጀክት ማንቀሳቀስ ከጀመርኩ ጀምሮ ከጓደኞቻችን ጋር በመሆን ከ4800 የሚሆነው እኛ ህብረተሰብ ቲዮሪያ በማለፍ የልምምዱንና መንጃ ፍቃድ በማውጣት ከፍተኛ የሆነ ስኬታማ የሆነ መጥቷ ነኝ። በሁለት ከፍተኛ የሆነ ስብሰባ ነበረኝ ከሚኒስተር ሚሪ ረገብ ጋር በኢየሩሳሌም ከአብሬሞአጻይ ማከርታባርን ወንድሞቻችን የከንቲባ ተመራጩ ነው ምክትሎችን እነሱን ጨማምረን ወደ 12 እንሆን በመድ ይሄን ሁኔታ በማንሳት በህግ መደንገግ አለበት ህብረተሰባችን የፈለገውን መንጃ ፍቃድ አውጥቶ ከተለያዩ ስራዎች አውቶቡስ ሲሞን የተለያዩ ገብቶ እንዲሰሩ የሚል ሁኔታ ተፈራርም የመጥቻለሁ። ስለዚህ ዳይነን ሁኔታ በዚህ እንዲከተል ወገናችን እንድንረዳ ያለኝ አደረነት ምንድነው ለህዝባችን ችሎታ አለው ችሎታ የለው ማንበብ መጻፍ የሚለው ሁኔታ የሰውን ችሎታ አይገመግምም። ስለዚህ በመጻፍ ማንበባችንም ቢሆን ህብረተሰባችን ከፍተኛ ደረጃ የሚደርስበት ሁኔታ ነው። ይሄን ለምሳሌ ምሳሌ በየጠቆም የማመጣውም ሌላ ነገሮችም ሊኖሩ ይችላሉ ወደፊቱ ማለት ነው።
0: መልካም ይሄ ጥሩ አስተዋጽኦ ነው። 4800 ሰው በቃል ተፈትኖ የመንጃ ፍቃድ ባለቤት እንዲሆን ማድረግ ቀላል አይደለም። ይሄ በአንድ ሰው ቦሎስ የሚሰራ ሳይሆን በአገር አቀፍ ደረጃ የሚሰራ ስራ ነው። ስለዚህ እናንተም የሚመለከታቸውን ባለስልጣናት እያገኛችሁ ህብረተሰቡ እንዲጠቀም የምታደርጉት እንቅስቃሴ ሊመሰገን የሚገባው ነው። መምህር ሮቤል፣ አንተም እንዳንተ አይነት እንደዚህ በተለያዩ ከተማዎች የኛ ህብረተሰብ የፍላጎቱ እንዲሳካ ጠንክሮ እንዲታይ አስተዋጽኦ ለሚያደርጉ ሰዎች እኔ በግሌ አድናቆታለኝ። ቀጥሉበት ነው ምል መምህር ሩቤን።
1: አንደኛ መሰገን ስልጨምር ማደርጋት ምንድነው ከሚገርም ነገር ስልጥንና ባስመለከተ በምታይበት ጊዜ ገብርኤል ዛሬ ምንድነው የምናደርገው ሰ ዙም የሚባላል የርቀት ትምህርት ልንልክ ነው ስትል ኢትዮጵያ ማን በመጻፍ ሲከብዳቸው ማውቁት ወንድ አባቶቻችን እናቶቻችን ወንድሞቻችን በዙም ገብተው ሲማሩና በመታይበት ጊዜ ውጤታማ ሲሆኑ ህብረተሰባችን የደረሰንበትን የሚያስደስት ደስ ብሎ የሚያስቅና ቅልግ የሚሬታ መሆኑን ይሄ አስደስቶኛል።
0: እጅግ አርጌ አመሰግናለሁ መምህር ሩቤን። መቀጠል አለበት ይሄ ነገር። ዞሮ ዞሮ እስራኤል አደገች በለጸገች ሲባል እኛም አብረን ካልበለጸግነ ካላደግነ ወደኋላ ነው ልንቀር ምንችል። ምክንያቱም የሩጫ ጨዋታ ማለት ነው። እዚህ ሀገር ሁሉም ወደ ስኬት ሲሄድ እኛ ወደ በዛ ጎዳና ካልገባን አስቸጋሪ ነው የሚሆን። ጥሩ ነው እንቅስቃሴው። ለዛሬው ለሰጠህን ማብራሪያ እጅግ አርጌ አመሰግናለሁ መምህር ሩቤን።
1: ጤና ይስጥልን ገብርኤል፣ እኔም አመሰግናለሁ። እንቀጥልበታለን፣ በዚህ ለወገናችን ከጎን መቆማለን።
0: እሺ እሺ። የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ደግሞ ከባልደረባችን ጥላሁን መልኬ ጋር እንወያያለን። እሱም በስልክ መስመራችን ይገኛል። ጥላሁን እንደምን አመሸህ?
2: መልካም ሳምንት ገብርኤል። ሰላም ላንተም ለአድማጮች።
0: መልካም ሳምንት። ሁሉ ሰላም ጥላሁን?
2: እግዚአብሔር ይመስገን።
0: በሊባኖስ እንጀምር እስኪ። በሰሜን እስራኤልና በሊባኖስ ድንበር ያለው ብጥብጥ በተለይ አሁን በቅርቡ 3 ወታደሮች መቁሰላቸው በሚፈነዳ ድሮን ይፋ ሆኗል። እዛ አካባቢ ያለው ብጥብጥ እንዳለ ሆኖ ከዛው ሳትወጣ ደግሞ እስራኤልና ሊባኖስ ስምምነት ድርድር ለማድረግ በቅርቡ ይገናኛሉ የሚባለውንም እንድታየው ፈልጌ ነው ጥላሁን።
2: አዎ፣ በአንድ በኩል የተኩስ አቁም ስምምነቱ እንዲጠበቅ እንግዲህ ፍላጎቱ አለ በይበልጥ በአሜሪካ በኩል ገብርኤል። በሌላ በኩል በገሃዱ ዓለም እናየው ደግሞ የህዝቡላ ድርጅት ምክንያቱም ከዚህ ተኩስ አቁም ስምምነቱን ስለማይፈልገው በቀጣይ ከሊባኖስ መንግስት ጋር የሚካሄደውን ድርድርም ስለማይፈልግ ያው ጠባጫሪነቱ ይበልጥ ደግሞ አሁን ዘመናዊ እንደሱ አመለካከት በእርግጥ የእስራኤል መከላከያን እየወጠረና እያስቸገረ ነው። በጣም በአናሳና ዝቅተኛ ቴክኖሎጂ ወታደሮቻችን ማለት ነው በሚላኩት የራፋን ይሉታል እንግዲህ አናሳ የሆነ እንደ ድሮን የመሰለ የተለያዩ ፈንጆችን ታጥቆ በመምጣት እንዴት ነው ማየት በተሳነው ሁኔታ የእስራኤል መከላከያ ኃይል ጉዳት እያደረሰ ይገኛል። አጻፋዊ እርምጃ ደግሞ በእስራኤል መከላከያ ኃይል እየተወሰደ ነው። ከተኩስ አቁም ስምምነቱ ጀምሮ እስካሁን ድረስ አልፎ አልፎ በሚወስደው እስራኤል እርምጃ እንግዲህ ብዛት ያላቸው ከ200 በላይ የሚሆኑ የህዝቡላ ታጣቂዎች እንደተገደሉ ይነገራል። አጠቃላይ በዚህ ጦርነት ከ2000 በላይ የሚሆኑ የድርጅት ታጣቂዎች እንደተገደሉ ይነገራል። ብዛት ያላቸው ጦር መሳሪያዎችና የጦር ተቋሞችም በይበልጥ ደግሞ የጦር መሳሪያ መጋዘኖችና እስከትናንትና ዛሬም ጀምሮ የእስራኤል መከላከያ ዛሬ ብቻ ራሱ ከ85 በላይ የሚሆኑ ቦታዎች በእስራኤል አየር ኃይል ተደብድቧል። ያ ማለት ግን ህዝቡላ ድርጅት አሁን ተጎዳ ማለት አይቻልም። ጉዳት ይደርሳል ግን አሁንም አለው በሚል ያው ጦርነቱን ነነን በእስራኤል አፈሙዝ እንዳዞሩ ይታያል። ጎን ለጎን ይሄ ዲፕሎማሲ ወይም ደግሞ በአሜሪካ ሸማጋይነት በሚቀጥለው ሳምንት የእስራኤልና የሊባኖስ ልዩ ልዑካን ቡድን ማለት ነው እንግዲህ ተገናኝተው ውይይት እንደሚያደርጉ በአሜሪካ የሚነገርበት ሁኔታ አለ። ከዛም አልፎ ምናልባት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከሊባኖሱ ፕሬዝዳንት ጆሴፍ አውን ጋር ተገናኝተው የሚባል ነገር አለ። ምንም እንኳን ጆሴፍ አውን ጊዜው አሁን አይደለም ብለው ቢያስፈሙም ማለት የፈለኩት ገብርኤል ጦርነቱ እንዳለ ነው ማለት ይቻላል። ይበልጥ ደግሞ በዚህ እየተቸገሩና እየተፈቃዩት ያለ ወይም ደግሞ ነው ሁለት አመት ከሰባት ወር ያስቆጠረው ጦርነት የሀገራችን የሰሜን ክፍል ነዋሪዎች አብዛኛዎቹ ቦታቸውን ለቀው ከወጡ አልተመለሱም። እዛ ያሉት ደግሞ ቦታውን አልለቅም ያሉት ደግሞ እንቅልፍ የላቸውም ማለት ይቻላል። እና ሁኔታው ትንሽ ግራ የተጋባ መስሎ ይታያል።
0: ጥላሁን፣ አሁን ሊባኖስ ከእስራኤል ጋር ሰላም ማድረግ ትፈልጋለች፣ ግን በውስጧ ያለው ሂዝባላ ወደ እስራኤል እየተኮሰ ይበጠብጣታል። ሂዝባላን ለማጥቃት ለመምታት ዝም ለማስባል ሊባኖስ አቅም የላትም። ሰላም መፈለጓ መታራቅ መፈለጓ አንድ ነገር ነው፣ ግን አቅም እስከሌለ ድረስ ሰላም ማድረጉ ለሷ ምንድን ነው የሚሰጠው ጥቅም? ጥላው፣
2: ጥሩ ጥያቄ ነው ገብርኤል። ቅድሚያ በጣም ይህን ዋናው ቁልፉ ጥያቄ ይሄ ነው ማለት እንዳልከው የህዝብላ ይቅርታ፣ የሊባኖስ መንግስትና የሊባኖስ የህዝብ ጦር የሊባኖስ ወታደር የጦር ኃይል ማለት ነው የህዝቡላን ድርጅት ማሳካት አይችልም። ይህ ግልጽ ነው። ግን እርዳታ ሰላም የሚፈልጉት ለምንድን ነው? የህዝቡላን ድርጅት ስለማይፈልግ፣ ስልጣን ላይ ያለው መንግስት ድርጅቱ እንዲኖር ስለማይፈልግ ከእስራኤል ጋር አሜሪካን ጨምሮ አሜሪካ ዋስትና ሰጣ፣ ሌሎች የአውሮፓ ሀገራት እንደ ፈረንሳይ የመሳሰሉት እውቅና ሰጠው ወደ ተኩስ አቁም ስምምነትና ወደ ዘላቂ ሰላም ከተሄደ ከነዚህ ሀገራት ድጋፍ በመቀበል የሊባኖስ መንግስት እርዳታ በመቀበል በጦር መሳሪያም በገንዘብም በለው በአጠቃላይ መንግስቱን በማጠንከር የሊባኖስን መንግስት ድጋፍ በመስጠት በህዝብላ ድርጅት ላይ ተጽዕኖ በማሳደር የመጨረሻው ህዝብላ ድርጅት ትጥቁን ማስፈታት ነው። አሁን ያልከው ጥያቄ መሰረቱ እሱ ነው። አሁን እንዴት ነው? አሁን ባለው ደረጃ እንዳልከው አይችሉም ማስፈታ። እንዲያውም አሁን በሂዝቡላ ድርጅት እየተዛተ ያለው የሊባኖስ ፕሬዝዳንት ጆሴፍ አውን ከእስራኤል ጋር የሚያደርጉት ውይይት ድርድር በግልጽ ተገናኝተው ከእስራኤል ጠቅላይ ሚኒስትር ጋር ተገናኝተው ውይይት ከጀመሩ ለህይወቶ ዋስትና የለውትም ማለት በህይወታቸው የመጡበት ሁኔታ ደግሞም ከፈለጉ መግደል ይችላሉ። ከአሁን በፊት ከእስራኤል ጋር የተቀራረቡ የህዝብላ የሊባኖስ መሪዎችን የተገደሉበት ሁኔታ አለ። ስለዚህ እሳቸውንም ያሰጋል። ስለዚህ ለጥያቄ መልስ የሊባኖስ መንግስቱ የሚፈልገው ምንድን ነው? እንዲያውም እስራኤል ዘግይታለች ማለት ይቻላል ገብርኤል። ከአንድ አመት በፊት የምታስታውስ ከሆነ አንድ አመት ተኩል ይሆናል ባልሳሳት፣ ጦርነቱ ከጀመረና ህዝብላ በተጎዳበት ወቅት ጠይቋል የሊባኖስ መንግስት በድብቅ እንዳሁኑ በይፋ ሳይሆን ውስጥ ለውስጥ እርዳታ ስጡኝ፣ እኔ ጋር ተመሳሰሉ፣ አንድ እጅና ጓንት እንሁንና ከእስራኤል ጋር አሜሪካም ኖራበት የህዝብላን ድርጅት እናዳክም፣ ትጥቁ ማስፈታት እንችላለን ስትል እስራኤል ያኔ አይ ወደኋላ ያለችበት ሁኔታ አለ። ምክንያቱም እስራኤል በወቅቱ ጦርነቱን ማቆም ስላልፈለገች፣ የራሳችን ደግሞ የራሳችን የፖለቲካ ጥቅም አለ፣ እንደገና ከደህንነት ጋር በተያያዘ ብዙ ምክንያቶች ኑረውት ማለት ነው። ስለዚህ ያን ድል ተጠቅማ እስራኤል የሊባኖስ መንግስትን ሀሳብ ብትቀበለው ኖሮ አሁን አንተና እኔ በዚህ ዙሪያ ባላወራ ነበር። ለማንኛውም ሀይል የለውም፣ እርዳታ ስጡኝ፣ እርዳታ ከሰጣችሁኝና ጦሬን ካሰለጠናችሁ ጦሬነን እስራኤል እኮ የተወሰኑ ጦር አሰልጣኞችን ኮማንዶዎችንና የጦር መኮንኖችን ወደ ቦታው በመላክ ማሰልጠን ብቻ ነው የሊባኖስን እንደገና የጦር መሳሪያ እርዳታ መስጠትና አሜሪካ በእንደዚህ አይነት ሁኔታ ሂዝብላን ማዳከምና ትጥቅ ማስፈታት ይችላል ይባላል። ሳየው ግን የሩቅ ዘ ህልም ነው።
0: እንዲሁ ጥላሁን እንዲሁ ስታየው እኛ የድህነት ሰዎች ያን ያክል በየቀኑ የሚደረገውን ነገር ከሚወሰነው እንቅስቃሴ ጋር ማን በምን ላይ ተጽዕኖ እንደሚያሳድር ምናልባት ላናይ እንችላለን። ግን እንዲሁ ከርቀት ስታየው አሁን ሱሪያ ለእስራኤል ጥሩ ስሜት ባላት ለራሷን ጥቅም ስትል፣ ሊባኖስን ባላት ወቅት የእስራኤል መከላከያ ሰራዊት የትም ሄዶ መምታት በሚችል ወቅት ፖለቲካችን ደካማ ሆኖ ነው በዲፕሎማሲያዊ መንገድ የምንፈልገውን ነገር ማሰር ያቃተን፣ እነሱ ከኛ በላይ ጠንካራ ሆኖ ነው። ምንድን ነው እዚህ ጋር ያልተናበበው?
2: አሁንም ይሄ ቆንጆ በጣም ጥሩ ጥያቄ ነው ገብርኤል። ማለት ማንረዳው ማለት ነው ማለት በአብዛኞቹ ዜጎች ስንሆን ማንረዳው ማይገባን ምንድን ነው እስራኤል የጦር ኃይል እንዳላት መካከለኛው ምስራቅ እንግዲህ ነገሮች ካልተለወጡ እስካሁን ድረስ በጦር የበላይነቷ እየተረጋገጠ ነው። በይበልጥ የአየር ኃይሏ አይደለም መካከለኛው ምስራቅ በአለም አቀፍ አሜሪካን ጨምሮ እውቅና ተሰጥቶት በጣም የሚደነቅለት ነው። ግን ይሄን የጦር ኃይሏን በጦር ኃይል የፈለገችውን እርቀት እንኳን ሄዳ እንደ ኢራን የመሰለችውን የመጉዳት ኃይሉ ሲኖራት የዲፕሎማሲ ወይም ደግሞ በዲፕሎማሲ በኩል ግን ነገሮችን ማለት የረጅም ጊዜ ስትራቴጂካዊ ሆነን ያገሪቱ እንደነነት በቀጣይ ከ10-15-20 ዓመት በኋላ አገሬን እንዴት የሚል መሪ እስካሁን የለም ምንም በፍጹም። ምክንያቱም የመንግስቱ ትልቁ ድክመት የሚተችበትም እዚህ ላይ ነው። ገብቷል? ለምሳሌ እንደው እግዚአብሔር ብሎ አሁን
0: ዶዋንሳብጅና ጓን ስትራቴጂ የመትለም ችግር ወይም እንከን ማለት
2: አለብን። ይሄን ደግሞ ሳያቀው ቀርቶ አይደለም። ለምሳሌ ጠቅላይ ሚኒስትር ቢንያሚን ነታንያሁ በፖለቲካውን በትል በእንደዚያውን ባልናቸው ነገር በጣም የተካኑ በጣም ብልህ በጣም ጎበዝና በጣም ብልህ መሪ ናቸው። ግን ምን ፖለቲካ ሲጨመርበትና የፖለቲካ ሩብዛቸውና የወደፊት ምን እንደሚጠብቃቸው ሲያዩ ስታስበው አሁን ባለንበት ሁኔታ ከኢራንም ሆነ ከሊባኖስ ጋር ጠቅላይ ሚኒስትር ቢንያሚን ጦርነቱን እንዲያቆም ፍላጎት የላቸውም። በአንድ በኩል ከደህንነት ጋር በተያያዘ ያው እንዴት ነው ጦርነቱ ለምሳሌ አሜሪካ ነገ ከኢራን ጋር ስምምነት ከደረሰች ባለው ተጨባጭ ሁኔታ እንደሚጎዳ ስለሚታወቅ ይቃወሙታል። ከዚህ የበለጠ ግን ለፖለቲካ ጥቅማቸው እንቅፋት ስለሆነ ጠቅላይ ሚኒስትሩ ከስድስት ወርና ከአንድ ዓመት ፊት ጦርነቱን ቢያቆሙት ነበር እስካሁን ድረስ ምን እንደሆነ ታውቃለህ? ዜጎች አደባባይ በመውጣት ጦርነቱ ካበቃ በኋላ ጠቅላይ ሚኒስትሩን አንፈልገውም የተጠየቁበት የፍርድ የተለያዩ ወንጀሎች አሉ ሰላማዊ የተቃውሞ ያዛ መድረስ አይፈልጉም ወደ ምርጫው ወደ 6 ወርና ወደ 6 ወር የሚጣጋ ጊዜ አለ ወደ ምርጫው ለመሄድ ያስ ከመሆን ድረስ ጠቅላይ ሚኒስትሩ ጦርነት ማቆም ፍላጎቱ የላቸው በዚህም በዛም። ስለዚህ ለጠየቁ በጣም መሰረታዊ ጥያቄ የእስራኤል ምንም እንኳን መከላ ምን ይላሉ መሰለ የጦር ጀነራሎችን አንዳንድ ሞሮቹ በይበልጥ ደግሞ በዚህ በፖለቲካው ጠለቅ ብሎ የሚረዱትኝ እስራኤል በየመከላከያ ኃይሏ ምንም አይነት ያለምን ህዝብና መንግስት በሚያስደንቅ ሁኔታ ጀብድ ፈጽመዋል ጀብድ እየፈጸሙ ነው። የፖለቲከኞች ወይም ሀገሪቱን የሚመሩ ፖለቲከኞች ግን ውድቀታቸው የታየበት ነው ሲሉበት ደምድመውታል። ምን ማለት ነው? ጎን ለጎን ኃይል ብቻ አይደለም ጎን ለጎን የዲፕሎማሲ ስራ ሊሰራበት ይገባል። አሁን ባለው ተጠባጭ ሁኔታ ለምሳሌ ከሊባኖስ መንግስት ጋር ባካችሁ እኔ ጋር ሁኑ በማለት እጅና ጓንት ቢሆኑ ሮስ ካሁን ድረስ አልቆለት ነበር እኮ ህዝቡላ ድርጅት። አሁን እንዲያውም ይሄ ተኩስ አቁም ስምምነት ሲመጣ ኃይሉን እያጠናከረ እየተደራጀ እንዲያውም በአዲስ መልክ የቆመበት ሁኔታ። ስለዚህ የዲፕሎማሲ ወይም ደግሞ በዛ የረጅም ጊዜ ርቀት ንቅድ በተመለከተ መንግስት ቀርቶ ሳይሆን እንዴት ነው ቻል እስከማለቱና ለፖለቲካ ጥቅሙ ስለማይበጀው ወደ ጎን ያለበት ሁኔታ አለ። ይሄ ያሳዝናል።
0: መልካም። እንደው ወደ ኢራንና አሜሪካ ልውሰድህና አሜሪካና ኢራን ድርድር እያደረጉ ነው ይባላል። በርግጥ ሁለቱም ወደ ጦርነት መመለስ የሚፈልጉ አይመስሉም። ሁለቱም ደግሞ መፍትሄ ለማምጣት ያን ያክል እየቀረቡ አይደለም። ይሄ ነገር እንዴት ነው? ወደ ጦርነት መቅረብ አይፈልጉም? እነዚህም ሐሳባቸውን ትንሽ ረገብ አድርገው

0: ምክንያቱም እኛ ድምጻችን አይሰማም የፈለግነው ነገር ማድረግ ያደረግን አይደለም እዚህ ላይ ግን አሁን አሜሪካንና ኢራንን ስናይ እንዴት ነው
1: እዚህ ጋር እንድለያዝ ጠቅላይ ሚኒስትር ቢናሚን ናታንያሁ የፖለቲካ ዕውቀታቸው የነፈረው ሁኔታን የመረዳት ከአሁን ካለው ባለም ላይ ካሉ ፖለቲካዎች ቁጥር አንድ የሚባሉ ሰዎች እንደሆኑም የሚያውቁ ሰዎች ይናገራሉ። ግን ለምንና መቼ ነው በዶናልድ ትራምፕ እንዲያርጉ ሲባሉ ማድረግ እንዲያታርጉ ሲባሉ አደም አለማድረግ የጀመሩት መቼ ነው ለምን ነው ይሄን ሳሳልፎ የሰጡ?
0: አውል እንደ ጠቅላይ ሚኒስትሩ እኮ አሁን ከዶናልድ ትራምፕ ጋር ከመቀየምና ለታስተውሳለ የኦባማን መንግስት ከኦባማ ጋር አይጥና ድመት ወይም ደግሞ ከባይደን ጋር የሞኑበት ጊዜ ያው አመለካከታቸው አቋማቸው ስለ ጠቅላይ ሚኒስትሩ ያው ምንም እንኳን በፖለቲካው ቆይቶ ቢጎዳንም ግን በወቅቱ አልፈልግም ካሉ ይችላሉ ጠቅላይ ሚኒስትሩ። አሁን ግን ዶናልድ ትራምፕ ማለት ሌላ ሰው ናቸው። ዶናልድ ትራምፕ ማለት በቀላሉ ሊቀየሙ ይችላል። የተጣሉበት ወቅትም ሲፈታተሙ እንደነበር ታውቃለህ። ጠቅላይ ሚኒስትሩ አይደለም ትራምፕ ግን ይዘልፉ እንደነበረ ምን ማለት ፈልጌ ነው ዶናልድ ትራምፕን በጸባይ ማያዝና የሚሉትን ነገር እሺ እንጂ እምቢ ካልክ እንደምትጎዳ ስለምታውቅ ጠቅላይ ሚኒስትሩ ጭራሽ የዶናልድ ትራምፕን ሐሳብ ተቃውመው ሲናገሩ አትሰማም። ምክንያቱም እንደውም በግል አይደለም በፖለቲካውና በአገር ደህንነት ዙሪያ ዶናልድ ትራምፕ ከአሜሪካ ጎን በመቆም ማለት ይቅርታ ከእስራኤል ጋር በመቆም በሚጠየቁበት የተለያዩ የክስ ሂደቶች እንኳን ራሱ ምህረት አድርጉላቸው ያሉ በግል እንኳን መጥቃም የሚፈልጉ ናቸው። ስለዚህ እነዚህን መሪ እንዴት አድርገህ ታስቀይማለህ? ስለዚህ ጠቅላይ ሚኒስትሩ ቢናሚን ኔታንያሁ ተጠቃሚ ከመሆናቸው የተነሳ ዶናልድ ትራምፕን እሺ እንጂ እምቢ ማለት አይፈልጉም።
1: ምናልባት ጠቅላይ ሚኒስትር ቢናሚን ኔታንያሁ ይሄ ክሳቸው በዶናልድ ትራምፕ በፕሬዚዳንት ዶናልድ ትራምፕ ግፊት ሐኒና ወይም ደግሞ ምህረት ቢደረግላቸው ጥሩ ነው ለሳቸው ማለት ነው። ግን ዶናልድ ትራምፕ እንዳይከፉ ሲባል አንዳንድ በሀገሪቱ መከላከያ ሰራዊት ጥሩ የተመዘገቡ ውጤቶች በፖለቲካው ወይም በዲፕሎማሲው እንትን ገደል እንዲገቡ አያደርግም ወይ?
0: አሁን ገብርኤል እሱን ወደ ጎን አድርገው ያነ የግል አሁን እንደውም እኔ ምላለው መሰለ ዶናልድ ትራምፕ ብርግጥ ጓደኛቸው ወይም ደግሞ እጅና ጓንት ነው አብረው እየሰሩ በአመልካከት አሁን ተግባቡና ለመጥቀም የሚያደርጉት ነገር እንጂ በእስራኤል ዲሞክራሲ የሰፈነባትን እስራኤልን ማለት ነው በእስራኤል ዲሞክራሲ ገብተው ዶናልድ ትራምፕ እንደዚህ አድርጉ ይበልጥ ደግሞ በህግና ፍትህ ፍርድ ቤትን ወደ ጎን በማድረግ ይሄን ካደረጋችሁ ቢናገሩት ከህግ ውጭና በጣም መነገር የማይገባው ነገር ነው ሲጀምር ጣልቃ መግባት አይገባቸውም። ግን ከጀርባ ያሉበት ደግሞ ጠቅላይ ሚኒስትራቸው እኮ የሚጠይቁት ሆነ ጠቅላይ ሚኒስትሩ ባካስ ጠይቁልኝ ብለው በሳቸው መልእክተኛ እሳቸው በሚሉት ነው ዶናልድ ትራምፕ የሚናገሩት። ያም ሆነ ይጠቅመን አይጠቅመን እንጂ ይሄ እንዴት ነው ማድረግ ማይገባትም አሜሪካ ይህን በሰው ሀገር ውስጥ ገብታ ባለው ሂድ የፍርድ ችሎት ማለት ነው እንደዚህ አድርጉ መብቱም የላትም መሆንም የለበትም። ለማንኛውም ከመቀራረባቸው የተነሳ እንደውም ይባላል መሰለ የሚቀጥለው ብሔራዊ ምርጫ በተመለከተ የጠቅላይ ሚኒስትሩ ቢናሚን ኔታንያሁን ካምፓይነር ወይም ደግሞ የምረጡ ዘመቻ አንቀሳቃሽና ደጋፊ የሚሆን ዶናልድ ትራምፕ ናቸው ይባላል። ምክንያቱም ደግሞም ጀምረውታል ጠንካራ መሪ ናቸው ጦርነት ላይ ያሉ እንደውም ምናሩ መሰለ በአንድ ወቅት እኔና ይላሉ ዶናልድ ትራምፕ ጠቅላይ ሚኒስትሩ ቢናሚን ኔታንያሁ አሁን ባለንበት ጦርነት ሁለታችን አጅና ጓንት ነው ባንሰራ ኑሮ በዚህ ሰዓት ባንገኝ ኑሮ እስራኤል ከምድር ውጭ ተፈቃ ነበር ሲሉ አጋነው የተናገሩበት ሁኔታ ይህን ስሰማ አዝነኛል። ደግሞም አይደለም በእርግጥ ለክፉ ቀን ከኛ ጎን ቆመዋል። አዎ እያገዙን ነው። አዎ ግን ይህን ያህል ሁለቱ ብቻ እችን ሀገር የመኖር እና ይህን ወደ ጎን እናድርገውና የፖለቲካ ጥቅም አለበት ልፈልጌ ነው። ወደ ቁም ነገሩ ስንሄድ ግን ወደ ቁም ነገር ጊዜ እንዳልሻማ
1: ይህን ሀሳብ ጨርስና ጋዛ አለኝ ቱርክ አለኝ ወደዛ እናልፋለን።
0: አዎ እና ይህን ከአሜሪካ ጋር አሁን ባለው ተጨባጭ ሁኔታ ቀደም ብዬ እንደጠቆምኩትኝ እስራኤል እጇ የለባትም እንዳልኩት አድማጭ እንጂ ድምጿን ማሰማት ተጽዕኖ ማሳደር አትችልም። አሁን ትልቁ ጥያቄ ግን በአሜሪካና በኢራን በኩል ያለ ሁኔታ ማን ነው እጁን አስቀድሞ የሚያነስ የማለት ሁኔታ አለ። በአንድ በኩል አሜሪካ የጊዜ ገደቡን ከጊዜ አሁን ዛሬ ራሱ ዛሬ ብቻ አሜሪካ ኢራን አጭር መልስ እንድትሰጠኝ ስትል እንግዲህ የጠየቀችበት ሁኔታ የምጠብቅበት ሁኔታ አለ። በኢራን በኩል ደግሞ እስካሁን ድረስ አንተ እና እኔ ዊት እስከምናደርግ ድረስ ምንም አይነት መልስ አልተሰጠም ማለት ነው። በኢራን በኩል ምንም እንደማያስፈራቸውና አሁን ማንፈራቸውም የማለት ሁኔታ ነው የቀጠለው። አሜሪካ ካሰፈረቻቸው ወደ 14 አንቀጾች ጥያቄዎች ማለት በይበልጥ ኢራን የኒውክሌር ጦር መሳሪያ ግንባታን ጭራሽ ከናካቴው እንድታቆም፣ ቢያንስ እስከ 20 ዓመት ድረስ በዚህ ዙሪያ ምንም ነገር እንዳታደርግ፣ የምድር በታች የሚቆፈሩ እነዚህ ግንባታ ሲባል እሱን ነገር እንዳትነካ ይባል ሲግን ሳይሎችን እንኳን እንግዲህ ወደ ኋላ ቸልል ያሉበት ሁኔታ አለ። ይበልጥ ደግሞ ይሄን ወደ 450 ኪሎ ግራም የሚመዝን ኡራኒየምን እሱን ለሌላ ሀገር ለአሜሪካ ሳልፋ እንድትሰጥ ብዛት እንደገና እንዴት ነው በዚህ ከኒውክሌር የጦር መሳሪያ ግንባታ ጋር በተያያዘ ጭራሽ እጇን እንዳታስገባ እንደገና የምታገዛቸውን እንደ ህዝቡላ በየመን የሚገኙ ሁቲ አማጽያና ሌሎችንም ከመርዳት እንድትቆጠብ እነዚህን እስከ

0: እስካላደረገች ድረስ በፍጹም እጃችን አናስጥ አሜሪካ ትዝታለች። በኢራን በኩል ያለው ሁኔታ ደግሞ ግልባጩ ነው። እኛ ሲጀምር አሜሪካ ጦሯ መውጣት አለባት፣ ለደረሰው በኔ ኢኮኖሚ ጉዳት መካስ አለባት። የሆርሙዝ ባህር ወሽመጥ የኢራን ለዋላዊነት እንጂ ማንም ሊመለከተውና ማንም እጁ ሊያስገባ አይችልም። ብዙ ነገሮችን ነገራሉ። አሁን እነዚህን ሐሳቦች ስጨምቃቸው ያው ምን ነው ኢራን ስካውን ድረስ የአሜሪካን ጥያቄ መልስ አልሰጠችም። ምን ማለት ነው? ምናልባት ነገ ከነገ በኋላ ትግስታቸው አልቀና ዶናልድ ትራምፕ ወደ ወታደራዊ እርምጃ ይሄዱ ይሆን? እንደውም እኔ በተረጋጋ የምናገረው ዶናልድ ትራምፕ ወደዚህ ሲመጡ በቀን 1.9 ቢሊዮን ዶላር ወጪ ያደረጉ የአሜሪካን ዶላር ይህን ጦርነት ሲያደርጉ የገንዘብ ወጪ ያደረጉ እንዲሁ በእንደዚህ አይነት ሁኔታ ተጽሞት አይደለም። ምናልባት ወደ ጦርነት መግባትና ያው የፈለጉትን ህልማቸው ያን ቦታ በመቆጣጠር የኢራንን ኢኮኖሚ በእጃቸው የማስገባት ሁኔታ ፍላጎታቸው ያመስሉ ይታየኛል። ግን አሁን ባለው ደረጃ እዛ ሳይደርሱ እስራኤልም ሳትፈልገው ማለት ነው፣ ይህን ስምምነት አትፈልግም እስራኤል በፍጹም። ስለዚህ በእንደዚህ አይነት ሁኔታ ከአሜሪካ ጋር ወደዛ ከሄዱ እኔ እንጃ አሜሪካ መሆነች እስራኤል ተሸነፉ እንጂ አሸነፉ ማለት ይከብዳል። ሌላው አትርሳ የእስራኤል ባለ ይቅርታ የአሜሪካ እስራኤልና ምዕራብ ዓለም እንኳን ወይም ናቶ ከአሜሪካ ቢርቅና የአሜሪካንን ሀሳብ ባይቀበልም በኢራን በኩል ግን ቻይናና ሩሲያ በደንብ እያገዙ ነው። አሁን የሚወጡ ዜናዎች እንደሚጠቁሙት ከሆነ ገብርኤል በስፓሲፊክ ኦሽን ማለት ነው በዛ አካባቢ ውቅያኖስ አካባቢ ወደ 4 የሚሆኑ ወደቦች ሩሲያ የተለያዩ እንደ ስንዴ፣ በቆሎና ሌሎችን ከዛም አልፎ ካትባም በአብዛኛው በእስራኤል ይቅርታ በዩክሬን ሩሲያ ጦርነት እነዚህ ድሮኖችን ኢራን በብዛት በሺዎች የሚቆጠሩ ወደ ሩሲያ ትለግስ ነበር። እንዲዘጋጁ ደግሞ ጥቃቅን ንጥረ ነገሮችን ማለት ነው ማዘጋጀውን ከሩሲያ ወደ ኢራን የሚያስገቡበት ሁኔታ ማለት ቀደም ካልኩ ከምግብ ጋር የተያዙ ነገሮች ከማስገባት አሁን ያን ቦታ ወደ 5 የሚሆኑ አዋሳኝ ሀገሮች አሉ። አሜሪካ እሱን መቆጣጠር ችሎ ተው የላትም፣ ወደ አካባቢው የላትም። ጦርም ወደዛው ከፈለገች ማድረግ ትችላለች። በአሁን ባለንበት ደረጃ ግን ያ ቦታ ሩሲያ በነፃ ምንም አይነት ችግር በሌለው የፈለገችውን ነገር ይቅርታ ኢራን ከሩሲያ እያስገባች ነው። እንደፈለገች ማስወጣትም ትችላለች ማለት ነው። ምን ማለት ነው? የተጣለባትን የኢኮኖሚ ማዕቀብ በማጠፍ በእጃ ዙር የፈለገችውን እያደረገች ይቻላል። ይህ ነገር ደግሞ ለጊዜው እንድትቆይ እንድትተነፍስ ያደርጋታል ማለት ነው።
1: በነገራችን ላይ የአሜሪካ የገንዘብ ሚኒስቴር መስሪያ ቤት በቻይና የሚገኙ የተለያዩ ወደ 10 የሚሆኑ ጠንካራ ካምፓኒዎችን ለኢራን አግዘዋል በሚል ማዕቀብ መጣሉን ይፋ አድርጓል። እና ለአሜሪካ ከፍተኛ ችግር እንዳለባት ይታወቃል። ምክንያቱም በዚህኛው ስዘጋ በዚህኛው ቀደው ይገቡባታል ለኢራን ለማገዝ ኢራን ጠንካራ። ሌላው ጥላሁን የገረመኝ ነገር አለና እሱን እንድታወራይ ብዬ ነው። እሱ ምንድን ነው? የሐማስ ሰዎች በቱርክ መሳሪያ የመተኮስና ድሮኖችን የመጠቀም ልምምድ እያደረጉ ነው ተብሎ በሀገራችን ሚዲያ ሲወራ የፕሬዝዳንቱ የቱርኩ ፕሬዝዳንት ቢሮ ምን መግለጫ ወጣ? ይሄ ሐሰት ወሬ ነው፣ ከእውነት የራቀ ነው። በቱርክ የሐማስ ሰዎች አይለማመዱ ማለትና የሐማስ ሰዎች መኖር አይደለችም ወይ ቱርክ? ሁለተኛ በፕሬዝዳንቱ በቀጥታ ቢሮአቸው እንደዚህ መግለጫ መስጠት መልስ መስጠት ለምን አስፈለገ? ፈርተው ነው? የትኛው ኢንተረስት እንዳይነካ ነው? ከመቼ ወዲህ ነው ስለ ሐማስ እነሱ ተጠይቀው በእኔ አካባቢ እንደዚህ አይነት ነገር የለም ማለት የጀመሩት ታይፕ
0: ነው? በግልጽ የሚታይና በድብቅ የሚታይ ነገር አለ። ምን ማለት ነው? ቱርክ የእስራኤል ጠላት እንጂ ወዳጅ መሆኗ ግልጽ ነው፣ እናውቃለን። የሐማስ ከፍተኛ ባለስልጣናት ቱርክ ውስጥ ይኖራሉ፣ ይገኛሉ። እንዲያውም ከአሁን በፊት መውጣት አለባቸው የሚል ጥያቄ ሲጠየቅ የቱርክ መንግስት አርዶዋን ምንም እንዴት ነው ጀሮ ዳባ ለብስ ያለበት ሁኔታም አለ። ከቱርክ ጋር ያለን ቅርርቡ የአንዳንዴ ከጥቅም ጋር በተያያዘ እንዴት ነው ልክ ወዳጅ እንሆናለን እንጂ በአብዛኛው ግን አይጥና ድመት ማለት ይቻላል። አሁን ስታስበው የቱርክ መንግስት የሐማስ ጦር ኃይልም በለው የሐማስ ድርጅት ተወካዮች ከቦታ ሁኖ ይለማመዳሉ ስል ቱርክ ታስተባብላለች እንጂ አዎ የማለቱን ድምፅ አትሰጥም። ምክንያቱም በሌሎች ቱርክ የአሜሪካ ወዳጅ ሀገር ነች። እንዲሁም አሁን ትራምፕና ኤርዶዋን በጣም ጓደኛሞች ወንድም ወንድ ገን የሚባባሉት ይህን ነገር ካመኑበትና በእስራኤል በኩል የሚቀርበውን ትችት ቱርክ ከተቀበለችው ነገ ከትራምፕ ስልክ ሊደወል ነው ማለት ነው። ለምን ታደርጋላቸው ማለት ነው። መቀየም አይፈልጉም። ስለዚህ ውስጥ ለውስጥ የሚሰራ ስራ አለ። ያ ብቻ አይደለም ገብርኤል፣ አሁን እኛ የሐማስ ድርጅት ቦታው በመሄድ የሚሰረጡበትን ሁኔታ ይህ ይደረጋል ከአሁን በፊትም አሁንም፣ ይህ ግልጽ ነው። ምክንያቱም ቱርክ የእስራኤልን ጥሩ ሳይሆን መጥፎ ጎን እንድትጎዳ ነው ፍላጎታቸው። ከዛ ይበስ ብሎ በቱርክ ምን እንደታሰበ ታውቃለህ? አሁን ገብርኤል የቱርክ ፓርላማ አዲስ ህግ ለማውጣት አሁን ሽር ጉድ እያለ ነው። ይሄ ደግሞ ምንድነው እዚህ በአካባቢያችን ማለት ነው ቆጶስን ግሪክን የሚያዋስን እና ቱርክን የሚያዋስን እዛ አካባቢ የነዳጅ ምርት የማውጣት ሁኔታ አለ። እዛ የነዳጅ ምርት ደግሞ ቆጶስ ግሪክ ፈረንሳይና እስራኤል ስምምነት ላይ ደርሰው እዛ አካባቢ ያለውንን በዛ ባለው የባህር ዳርቻ ለማውጣት የሚፈልጉት ስምምነት አለ። ይሄን ብሎክ ለማድረግ ቱርክ ያሰበችው በቱርክ ፓርላማ አዲስ ህግ ለማውጣት ስራ ጀምሯል። ምንድነው ያንን አካባቢ ቱርክ መብቷ ተጠብቆ እዛ አካባቢ ያለው ንጥረ ነገር ውሃ ውስጥ ማለት ባህር ውስጥ ያለው ነዳጅ ለማውጣት ቱርክ በቀጣይ በህግ ካጠበቀች በኋላ ቦታው እኔን ይመለከተኛል በሚል በጉልበት ማለት ነው ግሪክንና ቆጶስን ወደ ጎን በማድረግ ወደ ዳርጓል ታስገባል። ታውን ትልቁ ጥያቄ እስራኤል ምን አይነት መልስ ልትሰጥ ነው? ፈረንሳይስ? ኦኬ ፈረንሳይ ጋር ሊግባቡ ይችላሉ በጥቅም። እስራኤል ግን ይሄን ነገር ስለማትፈልግ ይበልጥ ደግሞ ቆጶስና ግሪክ ከእስራኤል ጋር እንጂ ከቱርኩ ጋር ይሄን ያህል ወዳጅነት የላቸውም። ስለዚህ ይሄን ነገር እስራኤል ለማፈን ምን ታደርጋለች? እና ውስጥ ለውስጥ ብዙ የሚሰሩ ነገሮች አሉ። ለባጥላጋ በዚህ ዙሪያ ቱርክ እስራኤል እንድትጎዳ ያ ብቻ አይደለም። አሁን በሀገራችን የሰሜን ክፍል ከሶሪያ እንዴት ነው የተረሳ መስሎ አዲስ ስልጣን ላይ የወጣው አሻራ እንዴት ነው ኃይሉን እስከሚያጠናክር ድረስ እንደው ዝም የተረሳ ይመስል እንጂ ቱርክ ውስጥ ለውስጥ ብዙ ሳይ የፈራች ነው። እጇን ወደ ቦታው በማስገባት የጦር ካምፓን በመመስረት ነገ ከነገ በኋላ የጦር ኃይሏን ወደ ውስጥ ካስገባች በኋላ እስራኤል እንደፈለገችው በሀገራችን የሰሜን ክፍል በሊባኖስም ሆነ በሶሪያ እርምጃ እንዳትወስድ ለማድረግ ቱርክ ከፍተኛ ስራ እየሰራች ይታያል። ይህንን ስታየው ነገሩ እኛ እንደምናስበው ትንሿን ሳይሆን ሰፋ አድርገህ ስታየው ነገሩ ተሳሰሩ ከጥቅበሩ። ስለዚህ የሐማስ ግብረ አበሮች እዛ ላይ ስለሰለጠኑ የሚለው የአሮጌ ወሬ ነው ብዬ ማስበጣ።
1: እንዴት ነው የሚባለው? ድመት ውስጡን አውሬ ነች ምናምን የሚባል አባባል አለ። ሌላው እንደው ባለን ሁለት ደቂቃ እንድትነግር እንፈልገው በጋዛ ያለው ሐማስ እስራኤል ስለ ሐማስ አሁን ምን እያደረገች ነው? አሜሪካ ምን እያደረገች ነው? ሐማስ ራሱ ምን እያደረገ ነው?
0: አይውልህ ጋዛ ውስጥ ያለው የሐማስ ድርጅት በሚገርም ሁኔታ የቀጣይ የድርጅቱ ሊቀመንበር ለመምረጥ ችግር ጉድ እያለ ነው።
1: ይፈርሳል ይመክናል የተባለ ድርጅቱ
0: መታሰውስ ከሆነ ካሁን በፊት በውጭ ማለት ነው እስራኤል ለመግደል ሞክራ ያልተገደለው ሀሊል ልጁ ወደ አራት የሚሆኑ ልጆቹ ከሁለት ቀን በፊት ደግሞ አንዱ ልጅ ተገድሏል። አራት ልጆችን ገብሯል ማለት ተገድሎበታል በእስራኤል ማለት ነው። እንግዲህ ምክንያቱም ከሐማስ ድርጅት ስላሉ አሁን እሱን የጋዛ ለሚገኝ ሐማስ ድርጅት ኃላፊነት ከሀለድ ሚሻል ጋር ካሁን በፊት የድርጅቱ ሊቀመንበር ከነበረው ውድድር አለ። ከሁለቱ አንዱ የድርጅቱ ሊቀመንበር ተመልከት እንግዲህ ሐማስ አለቀለት ተንኮታኮተ ሲባል የነበረው መሪውን ለመምረጥ ሽር ጉድ እያለ ነው። ሐማስ እንደገና እየተደራጀ ነው። የሐማስ ድርጅት የጦር መሳሪያዎችን እያመረተ ነው። እንዲያውም ከአሁን በፊት ከውጭ ሀገር ያስገባ የነበረውን የተለያዩ የጦር መሳሪያዎች አሁን ጋዛ ውስጥ እያመረተ እንደሆነም የእስራኤል መረጃ ድርጅት ግጥም አድርጎ ያውቃል። ምን ማለት ነው? በአጭር አማርኛ የሐማስ ድርጅት አለ፣ ይቆያል። ትጥቅ መፍታት የሚለው ታስታውሳለህ፣ ተኩስ አቁም ስምምነት እንዳለን እና አሁንም እንዳለን ተኩስ ያ ተረስቶ የሐማስ ድርጅት አሁን አይደለም ትጥቁን የሚፈታ እንዲያውም ኃይል አለኝ በሚል ነገ ከነገ በኋላ እስራኤልን እንዴት ለመጉዳት እየተዘጋጀ ይገኛል። ቀደም ካልከው ቱርክ ውስጥ ወታደሮች ታጣቂዎች በመላክ ከመለማመዱ ውጭ ሌላም ቦታ እንዲሁ ማለት የሐማስ ድርጅትም አለ። ይሄ ያሳዝናል። ወደ እንዴት ነው ሐማስን ጋዛ ጋር አልክ እንጂ ባለን የአጭር ደቂቃ ወደ ሊባኖስ ከሄድን የህዝቡላ ድርጅት ተመሳሳይ ሁኔታ እየተጠናከረ ኃይሉን እንደገና በከፍተኛ ሁኔታ እየተደራጀ ነው። ወደ ኢራን ከሄድን ገብርኤል ኢራን ምንም እንኳ በእስራኤልና በአሜሪካ በደረሰባት ከፍተኛ ጉዳት ተዳከመች ተብሎ ቢነገርም አሁን ያሉት ሲአይኤ ከሁለት ቀን በፊት ያወጣው መረጃ 75% ውጭ የሚሆኑ ሚሳይሎቹን እንደገና እንዳት በእጁ እንዳለ የኢራን መንግስት ማለት ነው እንደገና ማስወንጨፊያዎችን በእንደገና በአዲስ ምርት እየገነባ እንደሆነና ኃይሉን እንደገና እያጠናከረ እንደሆነ ሲአይኤ ይፋ አድርጓል። ምን ማለት ነው? ጠላቶቻችን በእርግጥ ጉዳት ደርሶባቸዋል፣ ግን ከጉዳታቸው አገግመው በከፍተኛ ሁኔታ አሁን እስራኤል እንደገና ለመወጠር እየተዘጋጁ ይገኛል። ጎን ለጎን ምን አለ? የተኩስ አቁም ስምምነት ስለዋለ ኢራንን እንደገና አሁን እኮ እየተማጸንን ያለ ነው። ሁለቱ ሀያል ሀገራት መካከለኛው ምስራቅ አንድ እስራኤል፣ የዓለም ታላቅ ሀያሉ አሜሪካ፣ ሁለቱ ሀያላን ኢራንን እየተማጸኑ ነው ማለት እኮ ይቻላል። መቼ ነው መልስ መትመልሱልን? መቼ ነው ጦርነቱ የሚያውቁ? ተመልከት እንግዲህ በኃይል እንዴት ነው እርምጃ መውሰድ ሲቻል እና ነገሩ ተገላቢጦሽ የሆነበት ሁኔታ
1: እንደሚመስለኝ አሜሪካም ትሁን እስራኤል በኢራን መሸነፋቸውን ያወጁት ሳያውቁ ኢራን ሌት ተቀን ብላ በሊባኖስ ሂዝባላን ስትተክል፣ በጋዛ እንደምንም ብላ ሐማስን ስታሳድግ፣ በእንዲሁ ደግሞ በዩዳና ሰማራ ቀበሌ ከኢራን እየተረዱ የሐማስ ሰዎች ሲተቆጥቁተው ሲያድጉ ዝም ያሉ ቀን ይመስለኛል ልጅ መስጠት የተጀመረውና
0: እውነት ነው ለማጠናቀቂያ ያል ገብርኤል እውነትን ነው ይበልጥ ይባስ ብሎ ደግሞ ይሄን ጦርነትን መለከት ታላቁ አሜሪካ ተፈራ የነበረችው ከሩቁ ነው የሚያዩት እንደ ሩሲያ በርግጥ ሩሲያ ከዩክሬን ጋር ባለ ጦርነት የተባከመችበት ሁኔታ ዛሬ እንምታታውስ ከሆነ በየአመቱ ጀርመናዚን ያሸንፉበትን የጦር መሳሪያን
1: ያንን ያልኩላቸው ለሶስት ቀን ነው ምናምን ከዩክሬን ጋር
0: ለከ ዩክሬን አላደርግም በሚል አሁን ምን ማለት ነው ሩሲያ በኩራት የጦር ኃይሏን ምታታ በት የጦር መሳሪያ ኤግዚቢሽን ተፈርዞ ፑቲን ራሱ የተደናበረ ጊዜ ውስጥ የደረሰበት ሁኔታ አለ ካሉ ግን ቻይናና አሜሪካ ምትፎካከረው የሚቀጥለው ሳምንት ዶናልድ ትራምፕ ወደ ቻይና በመገናኘት ከሁለቱ መሪዎች ሲገናኙ የሚቀጥለው ሳምንት ይገናኛሉ። ያኔ ዶናልድ ትራምፕ ወደ ቦታው ሲሄዱ ጠንካራ ሲፈሩ የነበሩት መሪ ሳይሆን ራሳቸውን ዝቅ አድርገው ሊሄዱ ምክንያቱም ያሳዩት ውጤት የለም። ይህን ጦርነት አሁን ከኢራን ጋር ባለው ጦርነት ቻይና ሞንች ሩሲያ የአሜሪካን ኃይል እየተተኑ ነው። ነካም አሜሪካ እንደዚህ ነው ማለት። ስለዚህ በዚህም በል እኛለንበት ሁኔታ በጣም ፈተናው ገና
1: ፈተና ላይ ነን። መልካም ጥላሁን ለሰጠን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። መልካም ሳምንት። መልካም አለ።
0: መልካም ሳምንት ገብርኤል።
1: እሺ የተከበራችሁ አድማጮቻችን የምሽቱ ፕሮግራም ከዚህ ላይ ተጠናቀቀ። ነገ በተመሳሳይ ሰዓትና ቦታ እንጠብቃችኋለን። ለቴክኒክ ባለሙያችን ናቲ ብላንኬት ምስጋና ይድረሰው። እናንተም አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በያላችሁበት ሰላም የሰፈነበት ሌሊት እንዲሆንላችሁ እንመኛለን። አብራችሁ የቆየውት ገብርኤል በየነ ነበርኩኝ። በያላችሁበት ሰላም ሆኑ። ሰላም።